0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሸባቶፍ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጠር ዮምርሾን ሄት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 24 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 16 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሞሼ ሞሽኮቪች ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ እሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባችሁን ዋና ዋና ርዕሰ ጉዳዮች እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል። አይቾ
2: ወርቅነሽ እንመሰግናለን። አርስተ ዜና። በትናንትናው ዕለት በሊባኖስ አንድ እስራኤል ወታደር መሰዋቱ ይፋ ሆነ። በአሜሪካና በኢራን የሚደረገው የሰላም ድርድር እንደቀጠለ ነው። በትናንትናው ዕለት በስፔን ዋና ከተማ ውስጥ በፍልስጤም ደጋፊዎችና ፖሊስ ጋር አምባጓሮ ነበር የሚሉት ዋና ዋና ናቸው። ዝርዝሩን እንሆም። ትናንት በደቡብ ሊባኖስ አንድ እስራኤል ወታደር መሰዋቱ ይፋ ሆነ። በትናንትናው ዕለትም አንድ ወታደር በደቡብ ሊባኖስ ሂዝቡላ ባስወነጨፈው ትንሽ ድሮን መሰረት መጋቢ 50 አለቃ ኖአም ሃምቡርገር መገደሉ ታውቋል። የ50 አለቃ የ23 ዓመት ወታደር ሲሆን የሚኖርበትም አትሌት በተሰኘች ከተማ ኗሪ ነበር። ሌሎች ሁለት ተጨማሪ ወታደሮችም በዚህ ጥቃት መቁሰላቸው ታውቋል። መከላከያ ቃል አቀባይ ካርሜላ መናሴ እንዳለችውም ሂዝቡላ ይህን ያስወነጨፈው ሮኬት ያስነጨፈው በእስራኤል ክልል ውስጥ እንደሆን አስታውቃናለችም። በአሜሪካና በኢራን መካከል የሚደረገው የሰላም ድርድር አነጋጋሪነቱ እንደቀጠለ ነው። ትናንት አልጀዚራ በተለይ ደግሞ አንዳንድ በድርድሩ የሚወጡ መዝገቦች እንደሚያሳዩት በትናንት በአልጀዚራ ጣቢያ እንደታወቀው በአሜሪካና በኢራን መካከል የሚደረገው ስምምነት እንዳለ ሆኗል። በዚህ ስምምነት ውስጥም የኢራን የምትፈልጋቸው ነገሮች በሙሉ በዚህ እንዳስገቡና የተለየ እስራኤል የምትፈልገው ሁኔታ ወደ ውጭ የቀረ መስሎ ይታያል ብለዋል። በዚህ ስምምነት እንደሚሆን ከሆነ የሆርሙዝ መተላለፊያ እንዲከፈት፣ በተለይ አሜሪካ የጣለችውን ማዕቀብ እንዲለቀቅ፣ በአሜሪካ የተያዘባትን የኢራን ገንዘብ እንዲለቀቅላት፣ የ440 ዩራኒየም የኒውክሌር ቦምብ ለማምረት የሚያስችላት ንጥረ ነገርም በኢራን ውስጥ እንዲሆን የሚሉት ከስምምነቱ ውስጥ እነኚህ እንደሆኑ ተገልጿል። ይህ በዚህ እንዳለ እስራኤል በዚህ ስምምነት ውስጥ የመጀመሪያ ውል ይደረስና ሁለቱም ሀገራት ይፈራረሙ እንደሆን በማለት በስጋት እየጠበቀች ነው። ቃል አቀባያችን ኪል ኮሄን እንዳደረሰችን እስራኤል የምትፈልገው በተለይ በኢራን ለኒውክሌር ቦምብ ማምረቻ የምትጠቀምበትን 440 ኪሎ ግራም ዩራኒየም ወደ አሜሪካ ወይም ወደ ሌላ ሀገር ሶስተኛ ሀገራት እንዲወጣ ትፈልጋለች። ነገር ግን ይህ ጉዳይ በድርድሩ ስር አልተካተተም። ይህ ደግሞ እስራኤልን በከፍተኛ ሁኔታ ያሳስባታል ብለዋል። ቅርታ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት በካቢኔውን ለስብሰባ እንደጋበዙና በዚህ ዙሪያ እንደተወያዩ ይባስ ብሎም በተለይ በዚህ ባሳለፍነው በዓላት እስራኤል ኢራን ላይ ጥቃት ታደርሳለች ተብሎ ተይዞ የነበረው እቅድ መቅረቱን ጨምሮ አስታውቀዋል። በትናንትናው ዕለት በስፔን በፍልስጤም ደጋፊዎችና በፖሊሶች ጋር አምባጓሮ ተከሰተ። አዛን በኃይል ጥሰው ለመግባት የሞከሩ ስፔናውያን ነዋሪዎች ባለፈው ሳምንት ወደ እስራኤል ወደ አዛ ድንበር በመምጣት ይህን ለማድረግ ሙከራ አድርገው እንደነበር የሚታወስ ነው። የእስራኤል አየር ኃይል በበኩሉ እነኚህን ግለሰቦች በቁጥጥር ስር ካዋለ በኋላ ወደ እስራኤል በማምጣት ወደ አገራቸው መልሶ ልኳቸዋል። አገራቸው ስፔን በደረሱበት ሰዓትም የተቀበሏቸው ፖሊሶችና እነሱን ለመቀበል መጥተው የነበሩ ደጋፊዎች መካከል በተፈጠረ አምባጓሮ ዱላ ሲደባደቡና በ እጃቸው በካቴና ታስሮ መሬት ላይ ሲጎተቱ ታይቷል። የስፔን ፖሊስ እንዳሳወቀንም እነኚህ ለመቀበልና ከዚህ ቆይቶ ሄዱትን በሁለቱ መካከል የተደረገውን ድጋፍ ለማክሸፍ ነው ሲሉ መናገራቸው ታውቋል። አራት ግለሰቦችም በቁጥጥር ስር ውለዋል። ትናንት ሌሊት በአሜሪካ ነጩ ቤተ መንግስት አቅራቢያ ተኩስ ተከፍቶ እንደነበር ተገለጸ። አሜሪካ በነጩ ቤተ መንግስት አካባቢ አንድ ግለሰብ ተኩስ ከፍቶ አካባቢውን እንደረበሽ ተገልጿል። በቦታው የነበሩ የቤተ መንግስት ሰራተኞችም ግለሰቡን ተኩሰው አቁስለውታል። በቦታው አልፎ ይሄድ የነበረ ግለሰው በጸና ቆስሏል። በየትኛው ጥይት እንደሆነ ግን እስካሁን የታወቀ ነገር የለም። በቤተ መንግስቱ ሰራተኞችና ጋዜጠኞች ወደ አደጋ መከላከያ መጠለያ ክፍል እንዲገቡ ተጠይቀው ነበር። በአረብ እስራኤላውያን ያለው ግድያ እንደቀጠለ ነው። በራምሌ አንድ ግለሰብ በትናንትናው ዕለት በጥይት ተመቶ ተገኝቷል። ፖሊስ እንዳለውም ይህ ግድያ የቤተሰብ የደም በቀል እንደሆን ሳይሆን አይቀርም ሲል ፖሊስ አስታውቋል። ይህን ድርጊት ያደረገውን ግለሰብ በቁጥጥር ስር ለማዋል ፖሊስ ጅዋሮች በተሰኘ የአረቦች መንደር በመሄድ ፍተሻና ፍለጋ መጀመሩን አስታውቋል። በዚህ ዓመት ከጀመረ ወዲህ ከ1000 በላይ የአረብ እስራኤላውያን መገዳደላቸው ተገልጿል። በመጨረሻም የአየር ጸባይ ሁኔታ፣ የሙቀቱ መጠን በመጠኑ ይቀንሳል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢ 23 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢ 24፣ ሀይፋና አካባቢ 23፣ ጽፋትና አካባቢ 22፣ ቤርሸባና አካባቢ 28፣ ኢላት እስከ እኩለ ቀን ድረስ 34 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ወርቅነሽ፣ የጧቱ ዜና እስካሁኑ ነበር።
1: አመሰግናለሁ አይቸው። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ይተማቸው ላምባበን ያቀረባቸውን ዋና ዋና አርዕስተ ጉዳዮችን እንመለከታለን። አራቱ ዕለታዊ ጋዜጦች ደርሰውናል። ሐሬጽ፣ እስራኤል አየሁ፣ ሜዲዮ ታህሮኖትና ማሪቭ። ያንዳንዱ ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ዋና ዋና አርዕስተ ጉዳዮች እንመለከታለን። ሐሬጽን ስንመለከት በመጀመሪያ ገጹ ላይ ካቀረባቸው ዋና ዋና አርዕስተ ጉዳዮች መካከል መከላከያ ሰራዊቱ በደቡብ ሊባኖስ ሰሜን እስራኤልን ያው በእስራኤልን በሰሜን በኩል በሚያዋስነው ድንበር በደቡብ ሊባኖስ በሚገኙ የተለያዩ ወታደራዊ ጣቢያዎች መከላከያ ሰራዊቱ በዛ አካባቢ ገብቶ የሂዝቦላ ድርጅት የዘረጋቸውን የሽብር መሰረተ ልማቶችን እያወደመ እየተከታተለ ሂዝቦላን እየተዋጋ ይገኛል። በዛ አካባቢ ሴቶች የሚሳተፉበትን ክፍለ ጦር ለማስገባት የሐረዲ ማህበረሰብን ያው በሐረዲ ማህበረሰብ ወጣቶች ሐሽሙናይ የሚባል ተዋጊ ቡድን አለ። እንደሚታወቀው የሐሽሙናይ ብርጌድ ተዋጊዎች ስላሉ ያው እነሱ የሐረዲ ማህበረሰብ አባላት ስለሆኑ ወታደሮች በዛ አካባቢ መዘርጋት ያው ለአገልግሎት መግባት ያለበት ሴቶች የሚሳተፉበት የመከላከያ ሰራዊቱ ክፍል እንዲገባ አልፈቀደም። ምክንያቱም ያው የሐሽሙናይ ብርጌድ ስላለ በአካባቢው ይላልና ያው እንግዲህ መከላከያ ሰራዊቱ ግን ይሄን ጉዳይ አስተባብሏል። ተጠይቆ ሐሬጽ እንደዘገበው ለሐሬጽ የደረሰ ዘገባ ነው። በመከላከያ ሰራዊቱ በኩል ሁኔታውን አስተባብሏል። ግን ያው የሐሽሙናይ ክፍለ ጦር ስላለ ሐሽሙናይ ብርጌድ ሴቶች የሚሳተፉበት ወሳኝ የሆነ ወታደራዊ ክፍል በአካባቢው ያው እንዲገባ አልተደረገም የሚል ዘገባ ቀርቧል። ሐሬጽ መከላከያ ሰራዊቱ እንግዲህ ያው በዘገባው እንደተገለጸው ሁኔታውን አስተባብሏል ይላል። ሌላው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራንና በአሜሪካ መካከል ያለው ውጥረት ረግቦ ሁለቱ ሀገራት ስምምነት ላይ ለመድረስ በጣም እየተቃረቡ መሆናቸውን አስታወቁ የሚል ዘገባ አለ። ይህ ዘገባ ሁሉም ጋዜጦች ዛሬ ትኩረት የሰጡበት ዋና ርዕሰ ጉዳይ ነው። እንግዲህ በአሜሪካና በኢራን መካከል ያለው

ጦርነት የሚያበቃበትና ሁለቱ ሀገራት ለስምምነት የሚደርሱበት የውል ሰነድ እየተዘጋጀ መሆኑን የአሜሪካው ፕሬዝዳንት አስታውቋል። ሁለቱ ሀገራት ስምምነት ላይ ሊደርሱ እየተቃረቡ ነው ይላል። ሰፊ ጋዜጦች ይህን ርዕሰ ጉዳይ በስፋት ተመልክተውታል። የኒኩለር ጦር መሳሪያ ግንባታው ጉዳይ ትኩረት አልተሰጠውም በዚህ ስምምነትና እስራኤልን በእጅጉ ያሰጋት ነው ይላል። በሀሬጽ ላይ ሌሎች ጋዜጦችም እንግዲህ ያው ስንደርስ እናየዋለን። በትራምፕ ያው የኒኩለር ጦር መሳሪያ አይኖራትም ኢራን ብለዋል። ግን በዚህ ጉዳይ ያው በስምምነቱ በውሉ ብዙም እየተነገረ እንዳልሆነ። ለማንኛውም ሀሬጽ ላይ በቀረበው ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲቢኤስ ለተባለው ቴሌቪዥን ጣቢያ በሰጡት ቃለምልልስ ወይም በቴሌቪዥን ጣቢያው በተደረገላቸው ቃለመጠይቅ ያው ለስምምነት እየተቃረብን ነው፣ ኢራን የኒውክሌር ጦር መሳሪያ አይኖራትም ብለዋል። በእስራኤል በኩል ስጋት አለ፣ በጥልቀት የኢራንን የጦር መሳሪያ የኒኩሌር ጦር መሳሪያ ግንባታና ሌሎችንም የሚሳኤል ግንባታዋን በጥልቀት የሚመለከት አይደለም የሚል ከፍተኛ ስጋት እንዳለ ይገለጻል። እዚህ ጋር ተያይዘው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የደህንነት መዋቅር ባለስልጣናትን ሰብስበው ውይይት እንዳደረጉና ምናልባት ስምምነቱ ባይቀጥል ቢፈርስ ድርድሩ ቢፈርስ ለሚከሰተው ነገር ሁሉ ቅድመ ዝግጅት ማድረግ እንደማያስፈልግ እና ያው ያስፈልጋል ብለው ቅድመ ዝግጅት እየተደረገ መሆኑ ተገልጿል። በእስራኤል በኩል ኡራኒየም የኢራን ያብላላችሁ እንግዲህ ኢራን ውስጥ የሚገኘው ኡራኒየም መጠንም እጅግ አወዛጋቢ ነው። በስምምነቱ አሁን ዘግይተው የወጡ ዘገባዎች ኢራን ያብላላችሁን ኡራኒየም አስረክባለሁ ማለቷ እየተገለጸ ነው። እንግዲህ ጋዜጦች ላይ ግን በእስራኤል በኩል ስጋት እንደሆነ ኢራን ያብላላችሁ ኡራኒየም መጠንም በስምምነቱ ምን ደረጃ ላይ ሊደርስ ይችላል የሚል ስጋት እንዳለ ተገልጿል። አሁን የወጡ ዘገባዎችን ደግሞ ቆየት ብለን እንመለከታቸዋለን። ኢራን ያብላላችሁን የኡራኒየም መጠን አስረክባለሁ ማለቷ ኒውዮርክ ታይምስ ዘግቧል። ቆየት ብለን በሰፊው እንመለከተዋለን። ሌላው ባለፈው ሳምንት ወደ እስራኤል ለመግባት እንግዲህ የጋዛ ሰርጥን የታገደውን የባህር ክልል ጥሶ ለመግባት የጋዛ ሰርጥ ፍልስጤማን ደጋፊ ነን በማለት ከተለያዩ ሀገራት የተወጣጡና ከቱርክ በመነሳት ወደ እስራኤል ሲመጡ በእስራኤል የባህር ኃይል አማካኝነት በቁጥጥር ስር የዋለ የልዑክ ቡድን ይታወሳል። ይህ የልዑክ ቡድን አባላት በእስራኤል እንግዲህ እስራኤል በቁጥጥር ስር ካዋለቻቸው በኋላ ወደ ሀገራቸው እስኪመለሱ ድረስ እስር ቤት ነበሩ። ቢያንስ 15 ጊዜ የሚሆን የጾታዊ ትንኮሳ ደርሶብናል፣ ጾታዊ ጥቃት እስር ቤት እያለን ብለዋል። እስራኤል እስር ቤት እያሉ የእስራኤል የማረሚያ ቤት አገልግሎት ሁኔታውን አስተባብሏል በጭራሽ በማለት እነሱ ግን ያው ጾታዊ ትንኮሳ፣ ጾታዊ ጥቃት ደርሶብናል ቢያንስ 15 ጊዜ የሚሆን ማለታቸው ተገልጿል። እዚህ ጋር ተያይዞ እንግዲህ ወደ እስራኤል ከገቡ በኋላ የነበረው አቀባበል፣ የደረሰባቸው አላግባብ የሆነ ነገር ሁሉ በዓለም አቀፍ ሚዲያ መገናኛ አውታሮች የተለያዩ የዓለም ሀገራት ሁኔታውን እያወገዙ ይገኛሉ። በተለይ የሀገር ውስጥ ደህንነት ሚኒስትር ኢታማር ቤንጊቪር የነበራቸው አቀባበል ለእነዚህ ለፍልስጤማውያን ደጋፊ ተጓዦች ያሰሙት ንግግር፣ ቀርጸው ያስተላለፉት ቪዲዮ በጣም ውግዘት እየደረሰበት ነው። ኢታማር ቤንጊቪርን ፈረንሳይ ወደ ሀገሯ ወደ ክልሏ እንዳይገቡ እገዳ ጥላለች። ሌሎች ሀገራትም ያው የፈረንሳይን መልእክት ተከትለው ኢታማር ቤንጊቪር ወደ ሌላ ሀገራት እንዳይገቡ እገዳ ይጣልባቸው በማለት ጥሪ ማቅረቧ ታውቋል። ሌላው ከዚህ ጋር የተያያዘ ርዕሰ ጉዳይ አይደለም፣ ግን ያው በይሁዳና ሰማርያ አካባቢ በርካታ መኖሪያ ቤቶች እንዲሰሩ በመንግስት በኩል ውሳኔ መተላለፉ ይታወሳል። ይህን ውሳኔ በመቃወም የተለያዩ የአውሮፓ ሀገራት ካናዳን ጨምሮ ካናዳም ተገልጻለች በዚህ ውሳኔ ላይ እነዚህን ቤቶች ለመስራት ተቋራጮች ወይም የግንባታ ድርጅቶች እንዳይገቡ በማለት ጥሪ አቅርበዋል። ማንኛውም የተቋራጭ ድርጅት ለመስራት ግንባታውን ለመስራት
ወደ አካባቢው እንዳይገቡ ወይም እንዳይስማሙ በማለት ፈረንሳይ እንደጀመረችው ጥሪውን ተገልጿል። እንግዲህ ፈረንሳይን ተከትሎ ኢትሊያዩ 11 የሚሆኑ ሀገራት ተቃውመዋል። የግንባታ ተቋራጮች ወደዚህ ወደ አካባቢውና ወደ ይሁዳና ሰማርያ ኢዋን ተብሎ የሚጠራ ክልል ወደዛ አካባቢ ገብተው እንዳይሰሩ በማለት ፈረንሳይ፣ ብሪታንያ፣ ጣሊያን፣ ካናዳን ጨምሮ ኖርዌይ እና ሌሎችም በአጠቃላይ 11 ሀገራት ኒውዚላንድ፣ ኢጣሊያ ብለናል፣ ቤልጅየም፣ ሆላንድ እነዚህ መልእክት አውጥተዋል። መግለጫ አውጥተዋል። ተቋራጮች ወደዛ አካባቢ እንዳይገቡና አይን ኃላፊነት እንዳይረከቡ የግንባታ ተቋራጮች በማለት ያው ውሳኔውን በመቃወም ማለት ነው። ሌላ ባረቡ ማህበረሰብ በኩል የእንግዲህ ያው በያዝነው አመት ምርጫ ይካሄዳል በእስራኤል። የአረብ እስራኤላውያን ጫና እያደረጉ ናቸው። አረብ እስራኤላውያን የሚወክሉ ፓርቲዎች ውህደት እንዲፈጥሩ ግን ገና በፓርቲዎች በኩል ከዚህ ውሳኔ በጣም ሩቅ ናቸው። ግን ያው መራጩ ክፍል ጫና እየፈጠረ ነው ውህደት እንዲፈጠር የሚል ዘገባ ቀርቧል። ሀረጽ ሌላው ኮንጎ ኮንጎ የአፍሪካ ዲሞክራቲክ ኮንጎ የኢቦላ ቫይረስ ከተከሰተ ቆይቷል ከአንድ ወር በፊት ይላል። እንግዲህ የመጀመሪያው ሰው በዚህ በሽታ ተይዞ በኢቦላ ቫይረስ የሞተ አንድ ወር በፊት ይሆናል። ከዛ በኋላ ኮንጎ በሽታውን ለመቆጣጠር በጣም እየተቸገረች ነው፣ ከአቅሟ በላይ ሆኗል። እስካሁን ድረስ 117 ሰዎች በዚህ በሽታ በዚህ ቫይረስ ተይዘው ህይወታቸው አልፏል። 750 የሚሆኑ ደግሞ በዚህ ቫይረስ ተይዘዋል። አሁን ያው በሽታው በኢቦላ ቫይረስ ተይዘዋል ይላል። 117 የሚሆኑ ህይወታቸው አልፏል ወይም በዚህ በሽታ ተይዘው ሞተዋል ይላል። ወደ ሀረጽ ስናልፍ ሀረጽ በአሜሪካና በኢራን መካከል እንግዲህ ለስምምነት ተቃርበናል ማለታቸውን ዶናልድ ትራምፕ ይህን ርዕስ አቅርቦታል፣ በሰፊው ዘግቦታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከምንጊዜውም በበለጠ ሁኔታ ከኢራን ጋር ተቀራርበናል፣ ለስምምነት እየተቃረብን ነው በማለት ያሰሙትን ንግግርና ከዚህ ጎን ለጎን ደግሞ በእስራኤል በኩል ያው ለሚከሰተው ነገር ሁሉ ዝግጁ ለመሆን ለመዘጋጀት ቅድመ ዝግጅት ለማድረግ ውይይት እየተካሄደ ነው፣ ዝግጅት እየተደረገ ነው። ምናልባትም ወደ ጦርነቱ የሚቀጥልበት ሁኔታ ቢፈጠር ይህን ለማስኬድ ያው ዝግጅት እየተደረገ ነው ይላል። እንግዲህ ረቂቅ ሕግ ረቂቅ ስምምነት የስምምነት ውሉ ረቂቅ ሰነዱ እየተዘጋጀ ነው። በኢራንና በአሜሪካ መካከል የሚደረሰው ስምምነት በስምምነቱ እንግዲህ የጦርነቱ እንዲያቆም ዋና ዋና ጉዳዮች በስምምነቱ የሚካተቱት ጦርነቱ እንዲያቆም ለመጨረሻ ጊዜ የተዘጋው የንግድ ባህር መተላለፊያ መስመር የሆርሙዝ መስመር ባህር እንዲከፈት የሚሉት ጉዳዮች በዋነኛነት ይጠቀሳሉ በስምምነቱ ይላል። ያው እንግዲህ ሌሎች ጋዜጦችም የቀረበ ጉዳይ ነው። ሀረጽም በዚህ ሁኔታ አቅርቦታል። ሌላው እንግዲህ በአሳለፍናቸው ሁለት ሶስት ቀናት የሀግ ሻቦት ወይም ሴኒ ማይረር ህዝበ እስራኤል አክብሮ አልፏል። ያው መጨረሻው ሳምንት ሰንበትም ነበር። በነዚህ የረፍትና የበዓላት ጊዜ ውስጥ ግን መከላከያ ሰራዊቱ በደቡብ ሊባኖስ እየተዋጋ እየተዳማ የህይወት መስዋዕትነት እየከፈለ ነው። ከትናንት ወዲያ ጧት የ50 አለቃ ኖአም ሃምቡርገር የህይወት መስዋዕትነት ክፍላል ሂዝቦላ ድርጅት በተኮሰው ተንሳፋፊ ቁስያው ራህፋን ወይም ተንሳፋፊ ቁስ ቦምብ አጥምዶ የተለያዩ ከባድ ቦምቦችን አጥምዶ የሂዝቦላ ድርጅት በሚልከው ተንሳፋፊ ቁስ ወይም ራህፋን የ50 አለቃ ኖአም ሃምቡርገር የህይወት መስዋዕትነት ከፍሏል። በ23 ዓመት የእድሜ ክልል የሚገኝ የኤሊት ኗሪ ነው። ነፍስ ይማር። ያው ትናንት ምሽት ነው የህይወት መስዋዕትነት መክፈሉ ይፋ የሆነው። በጥቃቱ ተጨማሪ ወታደሮችም በከባድና በቀላል ሁኔታ እንደቆሰሉ ተገልጿል። የመከላከያ ሰራዊቱ በዚህ ሁኔታ ከባድ መስዋዕትነትን እየከፈለ ነው፣ የህይወት መስዋዕትነትን ይላል እስራኤላዊውን ባቀረበው ዘገባ።
ወደ ሚቀጥለው ጋዜጣ ስንላል ቪዲዮ ተሃሮነት ነው። ቪዲዮ ተሃሮነትም በአሜሪካና በኢራን መካከል እየተካሄደ ያለው የሰላም ድርድር ይሄን በሚመለከት ሰፊ ዘገባ ቀርቧል። እንግዲህ ያው የጦርነቱ በኢራንና በአሜሪካ መካከል ያለው ጦርነት ያው ለአንዴና ለመጨረሻ ጊዜ በስምምነቱ መሰረት ያቆማል። እንግዲህ ስምምነት ላይ ከተደረሰ ወይም እየተዘጋጀ ያለው ረቂቅ ሰነድ ይሁን ሆኖ ሁለቱ ሀገራት ከተፈራረሙ ጦርነቱ ያቆማል። የሆርሙዝ የባህር መስመር ይከፈታል ይላል የኒውክሌር ጦር መሳሪያው ጉዳይም። እንግዲህ በአሜሪካ በኩል ኢራን የኒውክሌር ጦር መሳሪያ አይኖራትም እየተባለ ነው። በእስራኤል በኩል ግን አሁንም ሰፊ ስጋት እየፈጠረ ነው። በሂደት እንግዲህ የተኩስ አቁም ስምምነት የሚደረሰው በሚቀጥሉት 30 ቀናት ውስጥ ስምምነት ከተደረሰ በኋላ ቀስ በቀስ በ30 ቀናት ውስጥ የሆርሙዝ የባህር ወሽመጥ ይከፈታል ለንግድ መርከቦች። ስምምነቱም እንግዲህ የተኩስ አቁም ስምምነቱም እንደዚሁ በሂደት ይፋዊ ሆኖ ይታወጃል፣ ጦርነቱ ያቆማል። ፕሬዚዳንት ዶናልድ ትራምፕ ከተለያዩ የአካባቢው የአረብ ሀገራት መሪዎች ጋር ተገናኝተው ይወያያሉ ይላል። እንግዲህ አሁን እየተዘጋጀ ባለው ረቂቅ ሰነድ መሰረት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በድርድሩ በስምምነቱ ድርድር ሂደት አይሳተፉም ይላል ኢዲዮት አሮነት ባቀረበው ዘገባ። የሀምሳ አለቃ ነዋም ሃምቡርገር የህይወት መስዋዕትነት መክፈሉንም እንደዚህ ኢዲዮት አሮነትም ዘግቦታል። ሌላው ጋዛ ሰርጥን በሚያዋስነው የእስራኤል ድንበር አካባቢ ያለው የግብርና ስራን በሚመለከት የቀረበ ዘገባ አለው። አቪራም አልሞግ ከሞሻብ ኦሃድ ወይም ኦሃድ በተባለው መኖሪያ ሰፈር እሱ ጋር የተደረገ ቃለ ምልልስ አለ። የእስራኤል የግብርና ስራ ይላል፣ የግብርና ስራ በአጠቃላይ መስክ ላይ ወይም እርሻ ማሳ ላይ የሚደረግ የሰብል ምርት እንቅስቃሴ፣ የእንስሳት እርባታና በችግኝ ጣቢያ ደግሞ የተለያዩ ችግኞችን ማፍላት ወይም ማምረት፣ በአጠቃላይ እነዚህን ሁሉ የሚመለከት ጠቅለል ብሎ የግብርና ስራ ሙያ ብቻ አይደለም ይላል። ሙያ ብቻ ሳይሆን ብሔራዊ ተልእኮም ነው። በእስራኤል በኩል የግብርና ስራ ብሔራዊ ተልእኮ ነው በማለት እና ቀጣዩ ትውልድ ወጣቱ ይህን የግብርና ስራ በተለይ ጋዛ ሰርጥን በሚያዋስኑ ሰፈሮች ወይም አካባቢ ቀጣይ የግብርናው የእስራኤል የግብርና ስራ እንቅስቃሴ ምን እንደሚመስልና ምን መሆን እንዳለበት የቀረበ ሰፊ ዘገባ አለ በጋዜጣው የውስጥ ገጽ 12 ላይ። ሌላው የበጋው ቀጣዩ የበጋ ወቅት መቃረቡን ተከትሎ የእስራኤል ምሁራን ያካሄዱት ጥናትና ምርምር ከሙቀቱ ጋር የአየር መበከል ያው ሙቀቱ በሙቀቱ ምክንያት የአየር መበከል ይኖራል። ይህ አየር መበከል ደግሞ የሚያስከትለውን ከባድ የራስ ህመም በሚመለከት እስራኤል ምሁራን ያቀረቡት የጥናትና ምርምር ስራ አለ። ይሄን የሚመለከት ዘገባ ቀርቧል በጋዜጣ ውስጥ ገጽ 16 ላይ በሰፊው ቀርቧል። ወደ መጨረሻው ጋዜጣ ስናልፍ እስራኤል አየሁም እንደዚሁ በአሜሪካና በኢራን መካከል እንግዲህ የተቃረበውን የስምምነት ሂደት በሚመለከት በሰፊው ዘግቧል። እንግዲህ የስምምነቱ ሂደት እስራኤልን በእጅጉ እያሳሰበ ነው ይላል። በስምምነቱ ሂደት እንግዲህ እስካሁን ባለው ሁኔታ ሁለቱ ሀገራት ከምንጊዜውም በበለጠ ሁኔታ በስምምነት ላይ ለመድረስ እየተቃረቡ ነው ይላል። በእስራኤል በኩል ቅድመ ዝግጅት እየተካሄደ ነው ለሚከሰተው ነገር ሁሉ፣ እንዲሁ እንኳን የድርድሩ ሂደት ቢቋረጥና ወደ ጦርነት የሚገባ መግባት ሁኔታዎች እንደዚህ አይነት ሁኔታ ከተፈጠረ እስራኤል እየተዘጋጀች እንደሆነ ይገልጻል። በአጠቃላይ ግን የተኩስ አቁም ስምምነት ላይ ለመድረስ ጦርነቱ እንዲያቆም ለማድረግና የሆርሙዝን የባህር ወሽመጥ ለመክፈት ሁለቱ ርዕሰ ጉዳዮች በስምምነቱ በረቂቅ ስምምነቱ በውሉ ላይ በዋነኛነት የተጠቀሱ ሀሳቦች መሆናቸው ተገልጿል። እንግዲህ ከሞላ ጎደል ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ።

0: ጆቪ ተከብራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አይቼው አሁን ደግሞ ራም ብራንድስ እዚህ ከኛ ጋር ይገኛል ሲዲውስት። ራም ቦኬር ቶ
1: ቦኬሮ ሸባ ቶብ ለخم ወለማዝኒን
0: ቶዳ ራም ማ መዲኖት ኢሮፓ ኦምሪ ማል እስራኤል በሚውካድ አልሳር ቤንግቪር
1: אז ማ שמדינות אירופה אומרות על ישראל ומיוחד על השר בן גביר זה שהן לא מוכנות לקבל את ההתנהגות של בן גביר כלפי פעילי המשט. ראינו את זה כבר בימים האחרונים. כל מיני מדינות כמו איטליה, כמו צרפת, כמו קנדה, שהיא לא אירופית, אבל עדיין די קשורה, הזימנו את השגרירים שלהם לשיחת נזיפה והבהרה. אנחנו כן ראינו מאמץ מכיוון ישראל, מכיוון, טוב, בן גביר הוא גם ישראל, אבל אני מכוון מכיוון ראש הממשלה נתניהו, מכיוון שר חוץ שר, מכיוון השגרירים באותן מדינות. קצת להגיד, בן גביר לא מייצג את עמדתה של ישראל וכו', אבל צריך להגיד, מדובר פה בשר בכיר בסופו של דבר, והתעלול שלו, היחצני, סרטון הבחירות שלו, כן עולה, גובה מחיר, ובשורה התחתונה מה שיכולים להגיד זה שצרפת ופולין לוקחות את זה צעד אחד רחוק יותר, ואמרות, בן גביר הוא פרסונה נון גרטה פה במדינה, אנחנו לא נקבל אותו, אנחנו חוסמים את הכניסה שלו למדינה שלנו, ובמוסף איטליה, למשל, שהיא אחת מהידידות הקרובות של ישראל באיחוד אירופי, בוודאי תחת ראש הממשלה מלוני, היא מתכוונת לקדם עיצומים אישיים נגד השר בן גביר בכינוס מועצת שרי החוץ של האיחוד האירופי בהמשך השבוע.
0: תרגום?
2: בצבברות מנגסטאט, נו,
0: አውሮፓ
2: በተለይ አውሮፓ የአውሮፓ ህብረት በተለይ ሚኒስትር ቤን ግብርን በተመለከተ ያለውን ሁኔታ ነበር እንግዲህ ባለፈው እንደሚታወቀው ባለፈው ሳምንት የእስራኤል በጋዛ ላይ ጣለችው ማዕቀብ እንጥሳለን በማለት በመርከብ የተለያየ አውሮፓ ሀገራት የመጡ ግለሰቦች ከተያዙ በኋላ እንደሱ በሚባረሩበት ሰዓት ከመባረራቸው በፊት ከነበሩበት እስር ቤት ወይ መቆያ እስር ቤት እንኳን መቆያ ያቆያቸው ቦታ ውስጥ ሚኒስትር ቤን ግብር ሄደው ያደረጉት የሚያሳዩት ሁኔታ እጅግ በጣም በአውሮፓ በተለይ ተቃዋሚ ስላስክ ያስከተለ እንደሆነና በተለይ በጣሊያን ካናዳና ፈረንሳይ ምንም እንኳን ካናዳ የአውሮፓ ህብረት ባትሆንም ያሳዩት ያው የውጭ ጉዳይ የእስራኤልን አምባሳደሮች ጠርቶ እንዳነጋገሩና ስለ ጉዳዩ እንደተወያዩበት በተለይ በሚኒስትሩ ላይ ደግሞ የተለየ ማዕቀብ ለመጣል ወደ ሀገራቸው እንዳይገባ የሚል ሁኔታ የተመለከቱበት ሁኔታ አለ። ይሄን ያህል ነው እንደዚህ የሚያስደርግ ሁኔታ የተፈጠረ ያለው ሁኔታ አይመስልም። ግን አንድ ሚኒስተር ያን ነገር አደረጉ አላደረጉ ማለት አይደለም። በሌሎች ቦታ ይሄ አይነት ሁኔታ ቢደረጉ ምን ይሆን ነበር ነው። ራም ተው ሰደሮኪ ተዳለኻ
1: ተዳኸም ይም
0: ተዳራባ
2: ነው እናሰናብተው እንግዲህ ኛ ያወራንሱ አደላ ዞሮ ዞሮ አሁን በነጥሱ በተናገሩ ሁኔታ ሚኒስተር ቢንግብር ድርጅት እኛ እንቀጥልበት ይሄን ያህል ምን አይነት ተደርጎ ነው እንደውም የድፍረታቸው ድፍረት ከመጡ በኋላ እዛ ከሆነ እዛ ተይዞ በቁጥጥር ስር ብሎ እንኳን ፍሪ ፍልስጤን ፍሪ ፍልስጤን ያሉ ይጮሃሉ እዚህ መጣው
0: እሱ ባላማቸው ነው የመጡበት
2: አይደል የመጡበት አላማ ይሄ ነው እንዴ አሁን እነሱ መጡ ኦኬ ያን ነገር ሰበሩ ገቡ ፍልስጤም ነጻ ሆነሽ ማለት ነው ከማን ነጻ ምትሆኑ ሲጀመር
0: ከባል ሊሆን ይችላል
2: ከኛ እኛ ነው እንዴ ፍልስጤም በጉልበት ያዝን አይደለም አንዳንድ ጊዜ አውሮፓውያኖች የማይገባቸው ነገሮች ነገር አለ እንደኛ መለካከት የሚያደርጉት ነገር የሚሰሩት ነገር በሙሉ በፍጹም አያቆም በደፈናው ይሄ ፍሪ ፍልስጤም ምናምን ይያሉ ይሄን ፍልስጤም ነጻ ሰጡ ምናምን ይያሉ የመጡ የሚጮቱ የሚገቡተኝ የሚያቀርቡተኝ ሰላማዊ ሰልፍ በሙሉ በእውነት ነገሩ ገብቷቸው ነው ያለው ሁኔታ ገብቷቸው ነው ወይ ያንዳንድ ሰው ካው እንደምሳሌ አድርገን ብንወስድ ያንዳንድ ሰው አንቺ ቤት አለሽ ቤትሽ ጎረቤት አለሽ ያ ጎረቤትሽ ያንቺን ያለሽበት ቤት ያንቺ ቤትሽ መሆኑን قال تقبلش እሱ ግን የኔ ቤት ነው ይተቀበይ ቢልሽ አንቺስ ምን ትቀበያለሽ ማንኛውም ሰው በዚህ አይነት መመልከት አለበት የፍልስጤም ሀገር የሚባለው ነገር ልትቋቋም ትችላለች ወይ ተቀላይ ምስር ቢያሚናት ያንኩ ባለፈው እኮ ካም በፊት እኮ ስንት ደግሞም ተናግሯል የፍልስጤም ሀገር እንድትቋቋም የሚሉታል ነገር ግን በቅድሚያ ወቅና ስጡ እነሱ ምን ነገር ምንድነው እስራኤል የምትባል ሀገር ጨርሶ የለችም ፍልስጤም እንጂ የለችም ላል ኦኬ የኔ እዚህ መኖርን የማያቅልኝ ሰው እንዴት ነው እኔ የሱ ሀገር እንድትቋቋም ድጋፍ መስጠትና እኔ መስጠት እንዴት ስውቅና መስጠት ያለብኝ
0: አስቸጋሪ ነው አይቼው አሁን እንዳልከው እዚህ ውስጥ ያለው ነገር ወጪ መጥሶች አያውቁም በዚህ በዝራው ያለው አንዳንድ የፍልስጤማውያን በርካታ አረብ እስራኤላውያን የተረዱት ነገር ከውጭ የመጡ ሰዎች አልተረዱም እንደው እንዳልከው ፍልስጤምን ነጻ እንድትወጣ አንፈልጋለን የሚሉ ሐማስ ደጋፊዎች ናቸው ዞሮ ዞሮ ሐማስ ነው የሚደግፉትና ሐማስን ደግፎ ደግሞ እዚህ ምድር ላይ እዚህ አከባቢ ሰላምን መፍጠር ይቻላል ማለት ይከብዳል ምክንያቱም አላማው ስለሚታወቅ እንዳልከው ዞሮ ዞሮ ሐማስ ማለት እስራኤልን ህልውና የማያውቅ ለእስራኤል ህልውና የማይሰጥ በጣም አክራሪ አሸባሪ ድርጅት ነው እና እነዚህ ቡድኖች አሁን ሐማስን ደጋፊ እንደነበሩ ማየት ይቻላል ኢታማር ቤን ግብር ምን አደረጉ ነው አሁን ዋናው ነገር ኢታማር ቤን ግብርን እየተቃወሙ ወደ አውሮፓ እንዳይገቡም ማዕቀብ እየተጣለ ነው የዓለማችን መነጋገር ያረሰ ጉዳይ ሆኗል ኢታማር ቤን ግብር ያው እንግዲህ ሲመጡ ነው በቁጥጥር ስር ወለው ሲመጡ ሄደው በቪዲዮ ቀርጸው እንኳን ደህና መጣችሁ እኛ ቤቱ ባለቤት ነን እንደዚህ በሚል ነገር ያው ያ ነው ተቃውሞ እየፈጠረ ያለውና የሚገርመው ነገር በቆዩበት አጭር ጊዜ እንዳልከው በጊዜያዊ ያው ማቆያ ቆይተዋል ቢያንስ 15 ጊዜ የሚሆን ጸታዊ ጥቃት ደረሰብን ብለው ሁሉ አቤቱታ አቅርበዋል ከዛ በኋላ ነው እንግዲህ ወደ የመጡበት ሀገር ተመልሰዋል ስፔን ሲገቡ ያጋጠማቸው ምንድነው ወደ ስፔን ሀገራችን ወዳሉት ሲመለሱ ያጋጠማቸው እንግዲህ በአለም መገናኛ ሚዲያ የቀረበ ነው አለም አቀፉ ሚዲያውን ስፔንስ እየተቃወመ ነው ወይ በዚህ ደረጃ
2: በፍጹም
0: ለምንድነው እስራኤል ብቻ እስራኤልንሽ ይቃወም ግን ስፔን ላይ ያለው ነገር እንዴት ነው እየዘገበ ያለ
2: ስፔን ብቻ አይደለም ግሪክም ጭምርት ነው
0: ያው ሲመለሱ ሌላ ሀገር ላይ ዛም ያሳዩት ነገር ታይቷል
2: ያ የሆነው ነገር ምንድነው ከዚህ በኃይልን ሰብረን ገባለን ብለው የመጡተኝ እስራኤል ግን በስነ ስርዓት ይዛ ወደ ማቆያ ቤት ወስዳ በራሷ ገንዘብ ወደ ሀገራቸው እንዲመለሱ ነው ያደረገቻቸው አልተመቱም አልተደበደቡም
0: እንደውም ስጋቱም ስላለ ሰባዊ መፍትን በጣም በሚጠብቁ ሁኔታ
2: እውነት ነው ዞሮ ዞሮ ምን አለ መሰለሽ ምንድነው ባጎረስኩ ጀን ተነከስኩ የሚባል ነገር አለ ተቀብላ በስርዓት እንደነሱ ስፔን ሲገባሁን በዱላ ፖሊሶች እንደዚህ ስላልደበደቧቸው ስላልተመቱ
0: መሬት ላይ እየተጎተቱ
2: መሬት ላይ እንደዛ አጃቸው እየተጎተቱ ነው ወሰዷቸው እንደ ስፔን ውስጥ እስራኤል ግን ተቀበላ ኦኬ መጣቻው ነው በእንግሊዝ ዶም ያደረኩት ምንድነው ቀለምሽ እንደተናገርሽው እኛ ሀገር ነች ባለቤቱ እኛ ነን እንደዚህ ማረጋት ይችላል ዞሮ ዞሮ ከኛ ቁጥጥሩ ይችላል አይችልም የሚናገሩ ነገሮችን ነው የተናገሩት ያናገሩ ነው ግን አልደበደባቸው
0: አልጎተቷቸው
2: ወሰዷቸው ተመልሰው ሄዱ አገራችን ታገር ሰላም ነው ብለው ደግሞ ባንዲራቸው ያውለበለው የፍልስጤም ባንዲራ ያውለበለው እንገባለን ሲሉ ከዛ የነበሩ ደግሞ እነሱ ለመቀበል እንኳን ደህና መጣችሁ ጀግኖች አይደሉ እነሱ እንኳን ደህናችሁ እንቀበል ሲል ከፖሊስ ጋር ተጋጩ ፖሊስ አሳያቸው
0: አገራችን ብለው ነው እንግዲህ የአገራቸው ፖሊስ ምንድነው ያደረገው
2: ማን ነው ስለነሱ ወጥቶ የተናገረው
0: እኮ
2: ማን ፈረንሳይ ናት ካናዳ ናት
0: የኮስፔል ማን ነው ገዘ ማን የስፔን ፖሊስ
2: ምንም
0: አው እንግዲህ ዓለም አቀፉ ሚዲያ ሆነ ዓለም አቀፉ ማህበረሰብ እንዴት ነው
2: ወሉን ልታዩ እዚ ላይ ነው መድሎ የበዛበት
0: እንደሚያዩ የሌላውንስ ጉዳይ የሌላውን ሀገር ጉዳይ አው እዚ ላይ ነው ይሄ ነገር ሁሉ መታየት በዓለም አቀፍ ሚዲያ መቅረብ መዘገብ አለበት
2: ተመልከች እንደዛ ቢጎተት አንድ የመጣ ግለሰብ እንደዛ ቢጎተት እንደዛ ፖሊስ በያዘው ዱላ ራስን ቢቀጠቅጠው ምንድነው ሊሆን የሚችለው በእስራኤል ላይ ሁሉም ነው የሚነሳባት የነበረ
0: ግን
2: እንም ስለምናቅ የኛ ሐላፊዎች ይሄ ነገር አላደረጉም
0: የሚገርም ነው እንግዲህ በእንግሊዝ ያረጉት ነገር ምናልባት ባለ እንግዲህ አግባብ ላይሆን ይችላል እንበል እንደውም ግን ዓለም አቀፉ ማህበረሰብ እንዴት ይያየው ነው የሚለውን ለማንሳት ነው አይቼው ልክ ነህ ሌላው የአሜሪካና የኢራን ጉዳይስ እንዴት ነው እንግዲህ ከእስራኤልና አሜሪካ አንድ ሆኖ ነው በኢራን ላይ ጦርነት ሲከፈት እንግዲህ የነበረው በጦርነቱ ሂደት እናውቃለን በአንድ ላይ ነው ሁሉም ነገር የሆነው ስምምነቱ ላይ እስራኤል ብዙም እየተነሳች አይደለም እስራኤል መሪዎች እየተነሱ አይደለም ስምምነት ለመድረስ ደግሞ እየተቃረበ ነው እስራኤል ብዙም በስምምነቱ ደስተኛ እንዳልሆነች እየተነገረ ነው
2: እንደውም እስከ በዚህ ሳምንት መጨረሻ ላይ እስራኤል ጥቃት ታደርሳለች ተብሎ ተጠብቆ ነበር አሁን እንደው በይፋ ሚስተር ነበር በይፋ እየተነው ያው ይንቴ ቀረ ሁኔታ ነው
0: ለምን ያው በአል ሲሆንና መጨረሻው ሳምንት ላይ ይተበቃል እንዴ አይነት ነገር
2: አው እስራኤል ጥቃት አርስታለች ተጠብቆ ነበር ያማል ሆነም ምክንያቱም ውሳኔ ተቀብለዋል በአሜሪካ ከአሜሪካም ሆነ ከምንም ውሳኔ ተቀበሉበት ሁኔታ አለ አጋጣሚ አለ ያሁን ውይይት እንዳለ ያው በፓኪስታንና በቱርክ ምክንያት አሸማጋይነት የሚደረገው ድርድር በልቆዩ ተባለ አሁን ድርድር መጣለን ተባለ የሚመጣው የሚገርመው ነገር ግን ወርቅነሽ በዚህ ላይ በእውነት አሁን እስራኤል በትክክል በዚህ ድርድር ውስጥ አለችበት ወይ በዚህ ድርድር እየተቀበለች ነው አስፈላጊውን መረጃ በዚህ ምን ያህል ተሳትፏላት የሚለው ከጊዜ ወደ ጊዜ እየተስተማት እያጣራጥረ ነው ማለት ባለፈው ሳምንት ሁላችንም እንደምናስተውሰው ጠቅላይ ሚኒስትር ቢናሚናታ ነው ከዶናልድ ትራምፕ ጋር የነበራቸው የስልክ ውይይት በጣም አስቸጋሪና አሳሳቢ እንደነበረ የተነገረበት ነው ቀደም ሲል ደግሞ ትራምፕ ባስተላለፉት ትራንት ምሽት ከጠቅላይ ሚኒስትር ቢናሚናታ ነው ጋር በስልክ አውርተናል ጥሩ ውይይት ነው ያደረግነው ብሎ የተናገሩበት ሁኔታ አለ። ዞሮ ዞሮ ግን አሁን እንደሚታየው ከሆነ አሁን እንደሚሰማው ከሆነ የድርድሩ ሁኔታ እየተሻሻለ በተለይ በሶስት ዙሪያዎች አንደኛ አሜሪካ ጦርነቱን ሙሉ በሙሉ እንድታቆም አይደለም ይሄን ብቻ አይደለም ወደፊትም ጦርነት የሚባል ነገር ከኢራን ጋር እንዳይታሰብ ይሄ አንድ ሁለተኛ ይሄም የሊባኖስ ያለውም እስራኤል በሊባኖስም ታርጎ ጦርነትም እንዲቆም ይሄን አንድ ነው ሁለተኛ የሆርሙዝ የመርከቦች መተላለፊያ በር እንዲከፈትና በሷ ኃላፊነት እንዲሆን
0: በአሜሪካ
2: በኢራን ኃላፊነቱን ኢራን ወስዳ
0: ኢራን ዘግታለች ይሄን ባህር
2: የራሷን ገጽ ዘግታለች እጭም ዘግታለች እንግዲህ አሜሪካ ዘጋችሁን ትክፈት ያን ደግሞ እኛ ገንዘብና አስከፍልበት ቀረጥና አስከፍልበታል ይላል ምናልባት እዚህ ቀል ይደራደሩ ይችላሉ ኦኬ ኡቅና ይኑረን በእኛ ቁጥጥር ስር ነው ያለ አሁን ገንዘብ አንቀበል ግን ወደፊት በፈለጉት ሰዓት ይሄን በር የባህር በር መዝጋት ይችላሉ ለፈለጉት ሀገር
0: መክፈት ይችላሉ
2: በተለይ እነሱን ላጠቃቸው እንደና አሜሪካ እንደነ እስራኤል ሌሎች ከእስራኤል ጋር ወዳጆች ናቸው የተባሉትን እነሱን በዛ እንዳልፉ ይከለከላሉ ሌላው ሲልፍ ደግሞ ዘቀበር ግብር ቀረጥ ይከፍላል ያ እንዲሆን ነው የሚፈልጉት ወደፊቱ ሶስተኛ ደግሞ ቢያንስ ከ24 ሚሊያርድ ዶላር በላይ በአሜሪካ የተያዘ ማዕቀብ ገንዘብ አለ ያ እንዲለቀቅላቸው
0: ማዕቀቡ እንዲነሳ
2: የኡራኒየም ነገር አሁን ምናልባት ዘግይቶ የሚደርስ ዜና ደግሞ ኢራን ተስማምታለች የሚል ሁኔታ አለ ባለፈው ግን የሃማናይ ልጅ አሁን ኢራንን ያስተዳደሩ ያሉት የሚባሉ እስካሁን ይፋ ወጡ ያልታዩትኝ እሳቸው ደግሞ በምንም ተአምር የኡራኒየም ከኢራን የሚወጣ ጉዳይ አይደለም እንደ ልጃችን ነው ምርታችን የራሳችን ነው ነገር ግን እስከ 10 ዓመት ድረስ ማዕቀብ ልንይዘው እንችላለን ያንን ማን አሳልፈን አንሰጥም ምንም አይነት በኒኩለር ዞራን ቅስቀሳ ያናደርግም እስከ 10 ዓመት ድረስ ከዛ በኋላስ ውስጥ ለውስጥ እየሰሩ ይቆዩና ዛ በኋላ የኒኩለር ቦምብ አለበት ነው ቁጭ ይላሉ
0: አስቸጋሪ ነው
2: በዚህ ዙሪያ አሁን አሜሪካ ይሄን ተቀብላ የምትሰማ ከሆነች ለኛ ትልቅ ክህደት ነው
0: አስቸጋሪ ነው አሁን እንዳልከው ዘግይቶ ወጣ ዜና ኒውዮርክ ታይምስ ነው የዘገበው ኢራን የውራ ያብላላችሁ ኒውዮርክ የመጠን ታስረክባለች ከኢራን ይወጣል የሚል ዘገባ አለ ያው አንዱ እንግዲህ ከባዱና ከራካሪ ሁኔታ በኢራን ላይ ጦርነት እስከ ማስከፈት የደረሰውን ጉዳይ ስለሆነ ነው ይወጣል የሚል ነገር አለ ግን እንዳልከው ከኢራን ጋር ስምምነት ላይ መድረስ አስቸጋሪ ነው በስምምነቱ ጥላ ስር የፈለገችውን ነገር እንድትሰራ መፍቀድ ማለት ነው
2: እኮሱ ነው
0: እና ኢራን
2: ማንንም ይቆጣጥረው ማንንም ያየው
0: እኮ እንኳን አስር
2: በ2015 የነበረው ስምምነትስ በዛ ስምምነት ምክንያት አይደለም ዲዛሬ እዚህ 60% 60 እጅ ድረስ ከመቶ የኒውክሌር ቦምብ ባለቤት ለመሆን የሚያስችላትን አቅም መያዝ ማለት ስምምነት ተደርጎ አይደለም እንዴ
0: በ2015 ዓመተ ምህረት በኦባማ ዘመነ መንግስት ነው ለክሬ ስምምነት የተደረሰው ከሃያላን መንግስታት ጋር አንድ ላይ ሆኖ በተባበሩት መንግስታት ድርጅት ተስማሙ በጸጥታው ምክር ቤት በ2018 ነው ዶናልድ ትራምፕ እንደገና ወደ ስልጣን ሲመለሱ በእስራኤል አማካኝነት እንግዲህ በእስራኤል ጫና ነው የሚባለው አዎ ከስምምነቱ ይወጡ ምክንያቱም ኢራን ስምምነቱን ያከበረች እንዳልሆነ ተነገረና እዛ ስምምነት ወጡ አሁን ሲታይ ግን እውነት ነው ማለትም ይቻላል ምንም ቢባል ኢራን ደርሳበት የነበረውን የኡራኒየም ማብላላት መጠን የኒውክሌር ጦር መሳሪያ ግንባታ ሲታይ እውነትም ኢራንን ማመን ዝም ብሎ አስቸጋሪ መሆኑን ነው በአሁኑ ስምምነት ምን ልትሰራ እንደምትችል በተለይ ደግሞ እንዲህ ጦርነት ባልታሰበ ጊዜ ሲከፈትባት ከዚህ በኋላ የበለጠ ለዘጋጅ እንደምትችል ነው የሚገመተውና በእስራኤል በኩል ለማንኛውም ጠቅላይ ሚኒስትሩ ቢንያሚን ናታንያሁ ከሚመለከታቸው አካላት ጋር እየተወያዩ ስብሰባ ያካሄዱ እንደሆነ ነው የሚነገረው ምናልባት ስምምነቱ ባይሄድ ቢፈርስ ቀጥታ ጦርነት ይከፈታል የሚገምታለ
2: አንተ ተይዟል ቅዱ ተይዟል ፕሮግራሙ ተይዟል ምን እንደሚደረግ የት እንደሚደረግ ማን እንደሚሰራ ይሁሉ በሙሉ ተጨርሶ ያበቃ ጉዳይ ነው አሁን ይሄ ስምምነቱን ቢያለው ነገር ነው ተይዞት ያለ በርግጥ ሁላችንም ቢሆንኛ ጦርነት ፈላጊዎች አይደለንም
0: ጦርነት ባይኖር ጦር ነው ግን ስምምነት ሲባል ደግሞ የሆነ ውል ማሰሪያው ሊኖረው ይገባል
2: ነው ጦርነት እንዳይከሰት
0: አለባብሶ ቢያርሱ አይነት ነገር እንዳይሆናው ሌላው ቀደም ሲል በዜና ያይተኑ እንደና አላውቅም በአሜሪካ እንግዲህ ተኩስ የከፈተ ተጠርጣሪ እንደነበረና ያው በቁጥጥር ስር እንደዋለ እንደቆሰለ በቁስሉ ምክንያትም ህይወቱ እንዳለፈ የሚገልጽ ዘገባ አለ በአሜሪካ ብዙ ጊዜ እንደ አይነት ነገር ተራ የሆነ ነገር ሆነ አሁን
2: በእውነት እንኳንስ በነጭ ቤተ መንግስት
0: አካባቢ ነው አሁን ብሎ አይደለም
2: አካባቢ ይሩና በየትምህርት ቤቶቹም እየተተኮሰ ልጆች የሚጎዱበት ሁኔታም ክስተትም አለ። አሜሪካ መሳሪያ የመግዛት ሁኔታ ማንኛውም ግለሰብ እንደፈለገው መሳሪያ የመግዛት ሁኔታ ያለበት አማራጭ አለና ነገሮች መስተካከል ያለባቸው መስሎ ይታየኛል። ምክንያቱም ዛሬ በፊት የነበሩት ሁኔታዎች ዛሬም ያሉ ነገር አይደለም። ዛሬ ማንኛውም ሰው መሳሪያ ለመግዛት እንደው ስለመሳሪያ ምንነት እንኳን በኢንተርኔት ቁጭ ብሎ ጉግል ላይ አውጥቶ በዛ ዙሪያ ስለመሳሪያ አጠቃቀም አድርጎ ያ መሳሪያ ደግሞ ለፈለገው ነገር እንደሚጠቀምበት ይሄም ዶናልድ ትራምፕ ወደዚህ ወደ ስልጣን በመጡበት ሰዓት ይሄን ነገር እንዲፈቅድ ለመፍቀድም የተስማሙበት ሁኔታ እንዳለ የሚገርም ሁኔታ ነው ያለው። ብቻ ግን ዙሮ ዙሮ አሁንም ቢሆን አሜሪካ ውስጥ እንደዚህ አይነት ክስተቶች ከመከሰታቸው ህጉን እንግዲህ እንደኔ አመለካከት ያለውን ሁኔታ የሚቀይር ወይም ቅጣት ወይም ደግሞ የመሳሪያ የሚዙ እነማን ናቸው ምንኛ ግለሰቦች ናቸው የሚለው ሁኔታ ካልተጣራና ካላስተካከሉት እንደዚህ አይነት ክስተቶች ይቀራሉ። እንደ ቤተ መንግስቱ ድረስ
0: በነጻነት ገብቶ ተኩስ መክፈት በጣም አው ከባድ ነው። እንግዲህ በሂደት ያለው ሁኔታ እና ያለን አዳዲስ መረጃዎች ሲደርሱ ያው ለአድማጮች እናቀርባለናቸው። አሁን ደግሞ ስልክ መስመራችን ላይ እንግዲህ ተለመደው ተባባሪያችን መንገደኛው ጋዜጠኛ እኔ ከልብ ነው ማመሰግነው በዚህ አጋጣሚ በዚህ ሰዓት ነክቶ እንዲሁም سنጠይቀው እንዶ አስቀድመን እንኳን እንደሳንል ቀጥታ ዝግጁ ነው ለማንኛውም ነገር ኦሪ ከበደ ጀምበር መንግስቴ ስልክ መስመራችን ላይ ነው። ጤና ይስጥልን ሻባቶቭ መልካም ሳምንት ኦሪ።
3: ጤና ይስጥልኝ ወርቅነሽ። ጤና ይስጥልኝ አይቸው እንዲሁም ደግሞ አድማጮቻችንና የውጭ ሀገር ዜና ተንታኙ ደግሞ ራምብራንድስ ነው አይደለ?
0: አውለት ነው።
3: እና ሰላም እንዴት ሰነበታችሁ? ደህና ናችሁ? እንዴት ነው አክሻቦት የሰኔ ማይረር?
2: እንዴት አለፈ ባንተ በኩል? እንዴት ነበር ባንተ በኩል? እንዴት አለፈ?
3: በእኔ በኩል በጣም ደስ የሚል ነው። ምንድነው ከመልካም አንገት ላይ ድሬ ወይም ደግሞ ጥርስና ከንፈር እንደሚባለው አክሻቦትና ሰንበት አንድ ላይ ተባብረው ደስ የሚል ባል ነው ያሳለፍነ። ያው ባሉም በሰሜኑ ክፍል ከሚደረገው ጸጥታ መደፍረስ እና ያው የወታደራችን የህይወት መሳውት ከመክፈሉ ውጭ አገሪቱ ሰላም ነው የሰነበተች ደህና ነን። እና በእናንተ በኩልስ እንዲያው እንዴት ነበር? ኢየሩሳሌም ባሽቅሎን
2: አይቸው እንደ ነበር ነው ያው ባሉን በሚገባ በጥሩ ሁኔታ ነበር ያሳለፍነው። በጣም ደስ በሚል ሁኔታ ነው ባሉ ያለፈው። በእውነት በዚህ በዓል አሁን ይበልጥ አንዳንዴ የፕሪም በዓል ጋር እኔ ይማሰልብኛል ይሄ በዓል። ምክንያቱም አብዛኛውን እዚህ ጋር የምናየው በተለይ ለልጆች የምታስተምረው ለልጆች የምታስተላልፈው ሁኔታ አለ። የባሉን ሁኔታ የባሉን ይዘት ከልጆች ጋር በይበልጥ በተለይ እንዳንዴ
0: ውሃ በመራጨት
2: እና በተለይ ደግሞ በጣም የሚያምረውና በጣም ደስ የሚለው ወደ ኪቡጽ አካባቢ ወጣ ብለሽ
0: ባሉን
2: አብረሽ ብታከብሪዛ በጣም ደስ የሚል ሁኔታ ልጆች ሲሳተፉ በተለይ በርሻው ዙሪያ አጨዳ የተሳተፉ አሉ። በዛም ሲወቃም ዶቄት ራሱ ውጭ ላይ ወጣው እንግዲህ ለኛ ልጆች ምናልባት የአይነቱ ነገር ብርቅ ላይሆን ይችላል። ውጭ ቁጭ ብሎ ሳታን ድዶ ደጅ ላይ ቂጣ መጋገር ምናምን
0: ብርቅ ነው እዚህ ሀገር የተወለዱ ነው ያደጉ እኮ አውቁትማ
2: ልጆች ብርቅ ታውቁትማ ሱም አለና በጣም ይሄ የሚያሳየው ምንድነው ከፕሪም በዓል ጋር የሚያዝበት ምክንያቱም ቅርርብነቱ የበለጠ ታሪክን ለማስቀረጽ ከሆነ ድረስ ለልጆች ጋር ያለው ሁኔታ በጣም የሚያቀራርብና በጣም የሚያስደስት በዓል ሆኖ ነበር ያለፈው ነው። በጣም ጥሩ ነገር ግን አው ቀደም ሲል ኡሪ እንደተናገረው በሰሜኑ ሀገራችን ክፍልም አሁን ያለ ነው ጦርነቱ እንደቀጠለ ነው። ያደጋ ማስጠንቀቂያ ዶሎች ማልፋልፍ ተሰማበትና ያው እነኚህ ጥቃቅን ድሮኖች ሲተኮሱ ወይም ሲወነጨፉ የነበረበት አጋጣሚ ማለት እንደው በዚህ ዙሪያ ከባሉ ጋር ተያይዞ ማህበረሰባችን በምን አይነት ሁኔታ ነው እንዶ አሁን ያለበት ተጨባጭ ሁኔታ?
3: እንግዲህ ወልህ መንግስየም እስራኤል በማንኛውም ጊዜ በማንኛውም ደቂቃና ሰኮንድ በማንኛውም ሰዓት በማንኛውም ወቅት እስራኤል ተዘጋጅታ መቆየት አለባት። ምንድነው ምዝ የመጣ በርበሬ ቀንተስ ሳይሆን እስራኤል በማንም ላይ እምነት መጣል የለባትም። አዎ የተለያየ
2: አሜሪካን ቢሆን
3: ምድሪ ልመጣ ነው ነበር። አሜሪካን ቢሆን ያው እስራኤል ተጠበሰች፣ እስራኤል ተተነቆሰች፣ እስራኤል ተደፈረች ስትባል ያለውን የቃል ኪዳን ወዳጅነቷን ለማጥበቅ እንጂ እስራኤል ሀገር ራሷን የቻለች ሀገር ራሷን ከጠላት የምትከላከል ራሷን በዲሞክራሲ የምትመራ ሀገር በማንኛውም ሀገር እምነት መጣል የለባትም። እና እምነቷ ትልቁ እምነቷ በራሷና አባንደኛ ደረጃ ደግሞ በፈጣሪ አምላኳ ነው። እና ይህ በዚህ እንዳለ አው በተለያየ ጊዜው እንደምታዩት ዛሬ ብቻ ሳይሆን አገሪቱ ልትቋቋም ስትል በስድስቱ ቀን ጦርነት በአስተራይ ጦርነት ኢየሩሳሌምን ለማስለቀቅ ሁሉ የተደረገው ራሷን በመቻል በራሷ ላይ በመተማመንና በእግዚአብሔር እምነት በጸሎቷ በጥንክርናዋ ነው። አሁን ደግሞ እንደምታዩት የተለያየ ምንድነው ይሞክራሉ። ስፔን አንስተው ከቱርክ አንስተው መጡ ማን ይነካናል በማለት ራሳቸው ጭረው ራሳቸው ተንኩሰው እኛን ደግሞ ጥፋተኛ ለማድረግ የሚሆነው ሁኔታ ታያላችሁ። ይሄ በሌላ ሀገር ቢሆን ያው ወዲያው ራሳቸው ነበር ቀይ ሽብር የሚመጡ አዚም ተቀብለው በሰላም ሲያስተናብቷቸው አገራቸው መልሰው እንዴት እንደተቀበሉ ያውቃሉ። ነገር ግን ይቺ ነጻ አገር ስለሆነች እንድንሞክር አስገቡን እንገባለን ካላስገቡን ደግሞ ያው ለዓለም
2: እናመለሳለን
3: እንደዚያ በማለት ነው። እና እስራኤል የምትሰራው ስራውን በመከላከያውም ሆነ በዚህ በደህንነቱም ሆነ ቤንግቪርን ይሄ ነው ላሉ እንጂ አሁንም ጠንካራ መሪ ከሌለ ምንድነው ላሽከር ተሳቁለት ለውሻ ተሮጡለት ውሻም ያባረራል አሽከርም ደግሞ ልጆች አለ አይደል በሆነ ባልሆነው ተሳቆላቸው ትላልቅ ሰዎችን ያዋርዳሉ። እና ጠላት ደግሞ ይፈሩናል ይያለች የምትመጣውን እስራኤል አቋሟን ያጠነከረች መሆን ያስፈልጋል ይያልኩኝ። ሌላው ደግሞ ወርቅነሽ በዜና ተንተናው በጋዜጣው እንደሰማሁት በተለይ ይሄ ኢቦላ የሚባል በሽታ ባለፈውም ዶክተር ዳንኤል ጋር በጤና ክፍል ስትሉት ሰምቻለሁ። አንደኛ መጠንቀቅ የሚያስፈልገንም በዚህ ነው። ይሄ ወታደር የሚያስፈልገው ወይም ደግሞ የመከላከያ ሰራዊት የሚያስፈልገው ሳይሆን ራሳችን የመከላከያ ሰራዊት ራሳችን ከእንደዚህ አይነት በሽታ ልጆቻችን እንዳይጠቁ አዛውንቶቻችን እንዳይጠቁ ምን ጥንቃቄ ማድረግ እንዳለበት ባለሙያዎች መረዳትና ባለሙያዎች የሚነግሩን ደግሞ መተግበር ያስፈልጋል። ሌላው ቅድም ካልከዋይቸው ይሄን ባል በተመለከተ የፑሪምን ባል ይመስላል ብላል። አዎ ውሃ መራጨቱ አንድ ላይ መዋሉ ይመስላል። የፑሪም ባልም ስንለው ኤስቴር እና ሞርደሃይ ከአንድ ላይ ሆነው እስራኤልን ያስጣሉበት ጊዜ ከጭፍጨፋ ያዳኗቸው ሲሆን ይህ ባል ደግሞ የአስርቱ ቃላትን ህዝበ እስራኤል ከግብጽ ወጥቶ በሶስተኛው ወር በአባ ሙሴ አማካኝነት መመሪያችሁ መተዳደሪያችሁ መልካም ብትሰሩ መልካም ይሆንላችኋል፣ መጥፎ ብትሰሩ ደግሞ ያ መጥፎ የድርብ ድርብ ሆኖ ይጎዳችኋል ተብሎ አስርቱ ቃላትን የኦሪትን ትእዛዝ የተቀበልንበት ስለሆነ ይህ አንዱ ነው። ሁለተኛው ደግሞ ያው በዚህ ሀገር የመከር መከወኛ ነው። ሶስተኛው ደግሞ በዚህ ባንደኝ በዚህ በሰኔ ማይረር ባል ከፋሲካ በኋላ የሰኔ በፋሲካን የሰኔ ማይረርን እንዲሁም የባይለ መጸለትን በእነዚህ ጊዜዎች ያላችሁን ያፈራችሁትን ያዘመራችሁትን ይዛችሁ እኔ ከምመርጠው ከቤተ መቅደስ ሄዳችሁ የዛን ጊዜ ባዶ እጃችሁ ላይ ይታይ የሚለው ነው። ይሄ በተለይ በእኛ በኢትዮጵያ በጣም ተከብሮ የሚኖር ነበር ታላላቅ አዛውንቶች ከወላጆች
0: ጀምሮ የሩት ታሪክም አናታችን የሩት ታሪክ አብሮ ይነሳል ከሻቦት በዓል ጋር ያው ካጽር የመህር መስብሰባ ወቅት ስለሆነ እንደው ያው ታሪኩ
3: እና በጣም ተፋለ ነው ይሄን ለሃይማኖት መሪዎች የበለጠ ያስረዱናል እንደው መጨምኛ ከልጅነታችን አባቶቻችን እናቶቻችን አዛውንቶች ያየነውና የሰማነው ነው እንጂ
0: በጣም ጥሩ
3: በዚህ በሃይማኖቱ ሌላው ደግሞ እንግዲህ እንደው ትንሽ አንድ ሁለት ደቂቃ እንዳለ በተለይ ህረፍቱ ጊዜ እየደረሰ ስለሆነ
0: ባጭሩ ሁለት ደቂቃ እንደነ ሞሬ ባጭሩ
3: አንድ ደቂቃ ለልጆቹ ከዛሬ ጀምረን ምን ማድረግ አለብን የሆፌሻ ጋር ወል ወይ ምረፍቱ እየመጣ ስለሆነ የሁለት ወር በዚህ ትላልቆች ተለያየ ጥሩ ስራ እንድናስገባቸው እንዲ ደግሞ ህፃናቶችን ደግሞ በእድሜ ለስራ ያልደረሱትን በተለያየ የትምህርት ተቋሞ በከተማውም ሆነ በተለያየ ድርጅቶችም ሆነ ታንድ ላይ ተባብሮ የልጆቻችን ደህንነት በረፍት በሰላም ወጥተው እንዲሁም ደግሞ በሰላም ወደ ትምህርት ገበታቸው እንዲመለሱ የሁላችንም ትብብር ማድረግ ያስፈልጋል ማለት ፈልጌ ነው።
0: በጣም እናመሰግናለን።
3: እሺ እኔ በጣም አመሰግናለሁ።
0: መልካም ሰው
3: ለምታቀርቡልኝ መልካም ክብርና
0: እኛም በጣም
3: ኩራት አመሰግናለሁ።
2: ተደራባለ ከዳሙ ነው
3: ማበረሰቡ ከፍ ያለ አገልግሎት እየሰጣችሁም ትገኙ ኃይሉን ብርታቱን ይስጣችሁ አንድነት ኃይል ነው።
0: እናመሰግናለን። መልካም ቀን። አይቾስ ስርጭታችን ተጠናቀቀ። እንግዲህ በቀኑ ስርጭታችን እንደገና አድማጮች ጋር እንገናኛለን። ለስርጭቱ መሳካት የተባበረን የቴክኒክ ባለሙያችን ሞሽ ሞሽኮቪች ነበር። ምስጋና ይድረሰው። እንዲሁም ለራምብራንድስ ለኡሪ
2: መንገለኛው ጋስተኛ ጀምበር መንግስቴ
0: ኡሪ ከበዳው ምስጋና ይድረሰው። መልካም ቀን ይሁንልህ። ላይቾ ባየ እንደው
2: አመሰግናለሁ። እሺ ላንቺ ወርቅነሽ።
0: እሺ

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? የለተ እሁድ ከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ሳምንት እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን ኬት በሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ሜይ 24 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 16 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሞሼ ሞሽኮቪች ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመን ነን። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የአድማጮቹ ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርዕስተ ዜና፣ በአሜሪካና በኢራን መካከል ስምምነት ላይ ለመድረስ የሚካሄደው ድርድር ግስጋሴ እየታየበት ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደውን ድርድር ተከትሎ ባሳለፍነው ሌሊት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በስልክ መወያየታቸውን አስታወቁ። በፓኪስታን ደቡብ ምዕራብ አቅጣጫ ዛሬ ጧት በደረሰ ከባድ ፍንዳታ ቢያንስ 16 ሰዎች ሲገደሉ ከ70 በላይ ቆሰሉ ተባለ። ኢራን ያብላላችሁን ኡራኒየም ለማስረከብ ተስማምታለች የተባለው ዜና ትክክል አይደለም ሲል አንድ የሀገሪቱ ባለስልጣን አስተባበለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በአሜሪካና በኢራን መካከል ስምምነት ላይ ለመድረስ የሚካሄደውን ድርድር ተከትሎ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ምሽት የደህንነት ጉዳይ አካላትን ይሰበስባሉ ተባለ። ጠቅላይ ሚኒስትር ኔታንያሁ ዛሬ ምሽት ያካሄዳሉ ተብሎ በሚጠበቀው ውይይት የደህንነት መዋቅር ባለስልጣናትና የተወሰኑ ሚኒስትሮች ይሳተፋሉ ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደውን ድርድር ተከትሎ ባሳለፍነው ሌሊት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በስልክ መወያየታቸውን አስታወቁ። ትራምፕ በማህበራዊ ትስስር ገጻቸው ላይ በጻፉት መልእክት እንዳስታወቁት ከኔታንያሁ ጋር ያደረጉት ውይይት በጣም ጥሩ እንደነበር ገልጸዋል። ሁኔታውን በቅርብ የሚያውቁ ባለስልጣን ኔታንያሁ የኢራን ኒውክሌር ግንባታ ጉዳይ ወደ ኋላ ይገፋል በሚልና ከኢራን ጋር የሚደረሰው የተኩስ አቁም ስምምነት ከሊባኖስ ጋር ከሚካሄደው ጦርነት ጋር ለማገናኘት ችግር ይፈጥራል የሚል ስጋት እንዳላቸው ለትራምፕ ያስታወቁ መሆናቸውን ገልጸዋል። የስምምነቱ ዋና ዋና ሀሳቦች ኢራን የኒውክሌር ግንባታ ፕሮግራሟን እንድታቆምና ኡራኒየም ማብላላቷን እንድታቆም፣ ከዚህ በፊት ያብላላችውን ኡራኒየም እንድታስረክብ የሚያደርግ ነው ተብሏል። የኒውክሌር ጦር መሳሪያ ግንባታ ዙሪያው በሚካሄደው ድርድር ስምምነት ላይ ለመድረስ የ30 ቀናት ጊዜ እንደሚያስፈልግ የተገለጸ ሲሆን እንደ ሁኔታው በሁለቱ ወገኖች መካከል በሚካሄደው ውይይት ጊዜውን ማራዘም እንደሚቻልም ተገልጿል። ሌላውና ዋና ዋና የስምምነት ነጥቦች ተብሎ ከተገለጹት ነጥቦች መካከል የሚጠቀሰው የሆርሙዝን የባህር መስመር መክፈት ሲሆን ኢራን በንግድ መርከቦች መተላለፊያ ወሽመጡን እንድትከፍትና መርከቦች በነጻ ያለቀረጥ እንዲያልፉ የሚል ሲሆን በምትኩ አሜሪካ በኢራን የባህር እንቅስቃሴ ላይ የጣለችውን ገደብ እንድታነሳና ከዚህ በፊት በኢራን ላይ የጣለችውን ማዕቀብ በማቃለል የታገደባት ገንዘብ እንዲለቀቅላትና የአሜሪካ መከላከያ ሰራዊት የኢራንን አካባቢ ለቆ እንዲወጣ የሚሉ የስምምነቱ ረቂቆች በውሉ ላይ መጻፋቸው ተገልጿል። የእስራኤል መከላከያ ሰራዊት የሂዝቡላ ድርጅት በደቡብ ሊባኖስ ዶቭ በተባለው ተራራ አካባቢ ይጠቀምበት የነበረውን የመሬት ውስጥ ግንባታ ማውደሙን አስታወቀ። በሊባኖስ አቅጣጫ በሚገኘው የዶቭ ተራራ የሂዝቦላ ድርጅት አባላት የሚጠለሉባቸው 4 ክፍሎች ያሉት 100 ሜትር የሚረዝም የምድር ውስጥ ግንባታ መፍረሱን ወታደራዊ ቃል አቀባዩ አስታውቋል። በዜጎች ላይ የሚቃጣውን ዛቻ ለማስወገድ መንግስታዊ ባለስልጣናት የሚሰጡትን መመሪያ መሰረት በማድረግ መከላከያ ሰራዊት እርምጃ መውሰዱን እንደሚቀጥልም ጨምሮ ገልጿል። ቴል አዳሽም አካባቢ በኤምኤክ እስራኤሊ ዛሬ ጧት በተከሰከሰው ቀላል አይሮፕላን 2 ተሳፋሪዎች ህይወታቸው ማለፉ ታወቀ። ህይወታቸው ያለፈው ተሳፋሪዎች በአደጋው በከባድ ሁኔታ ከቆሰሉ በኋላ በማጌን ዳቪድ አዶም አማካኝነት አፍላ ወደሚገኘው ሃኤሚክ ሆስፒታል ከተወሰዱ በኋላ ነው ህይወታቸው ያለፈው። ግለሰቦች በ50 አመት የድሜ ክልል የሚገመቱ መሆናቸውን ከደረሰን ዘገባ መረዳት ችለናል። በፓኪስታን ደቡብ ምዕራብ አቅጣጫ ዛሬ ጧት በደረሰ ከባድ ፍንዳታ ቢያንስ 16 ሰዎች ሲገደሉ ከ70 በላይ ቆሰሉ ተባለ። ፍንዳታው የደረሰው ሎሽስታን በተባለችው አካባቢ ቻማን ፓታክ በተባለችው ከተማ ባቡር ሐዲድ አቅራቢያ ሲሆን ጃፋር ኤክስፕረስ በተባለው የባቡር መንገድ ላይ መንገደኞች ጉዳት የደረሰባቸው መሆኑ ተገልጿል። አንዳንድ ምንጮች በጥቃቱ የተገደሉ ሰዎች ቁጥር 30 መድረሱን የዘገቡ ሲሆን በፓኪስታን አሸባሪ ድርጅት ተብሎ የተፈረጀው ነጻ አውጪ ወታደር ነኝ የሚለው የታጠቀ አካል ኃላፊነቱን መውሰዱን ከደረሰን ዘገባ መረዳት ችለናል። ኢራን ያብላላችሁን ኡራኒየም ለማስረከብ ተስማምታለች የተባለው ዜና ትክክል አይደለም ሲል አንድ የሀገሪቱ ባለስልጣን አስተባበለ። ይህ ባለስልጣን ለሮይተርስ የወሬ ምንጭ እንደገለጸው የኢራን ኒውክሌር ግንባታው ጉዳይ ከአሜሪካ ጋር ለሚካሄደው ውይይት ቀዳሚ የድርድር ሐሳብ አካል እንዳልሆነም ገልጿል። ታስኒምና ፋርስ የተባሉት የሀገሪቱ መገናኛ አውታሮች ኢራን የኒውክሌር ግንባታ ፕሮግራማን በሚመለከት ለውጥ ለማድረግም ሆነ ሙሉ በሙሉ ለመሰረዝ ገና አልተስማማችም ሲሉ መዘገባቸው ታውቋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ቀዝቀዝ ያለ ሲሆን ነገ በመጠኑ ይሞቃል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 23፣ በቴል አቪቭ 24፣ በጽፋት 22፣ በቤት ሻአን 30፣ በብኤርሸባ 28፣ በኢላትና አካባቢዋ 34 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን። ተከበራችሁ አድማጮቻችን፣ እንግዲህ በዛሬው ይት ፕሮግራም መሳተፍ የምትፈልጉ ካላችሁ የስቱዲዮ ስልክ ቁጥራችን 0723940555 ነው። በድጋሚ ስልክ ቁጥራችን 0723940555 ነው። ደውሉልን።

0: የት ከበራች አርማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ በመለከትበት ጊዜ ላይ ደርሰናል። እንግዲህ ወቅታዊ ዘገባዎች የተለያዩ ርዕሰ ጉዳዮች አሉን። የመጀመሪያ ድርገን የመረጥነው የአሜሪካና ኢራን ጉዳይ ነው። ቢሻየው ካንተ ነው የምንጀምረው። አሜሪካና ኢራን ስምምነት ላይ ለመድረስ እንግዲህ በሚካሄደው ድርድር እየተቃረቡ መሆናቸው እየተገለጸ ነው። ያለው ተጨባጭ ሁኔታ ምን ይመስላል?
1: እንዲህ የመሰለ ድርድሩ በፓኪስታን አሸማጋይነት በተደጋጋሚ በዚህዋዩ ሲሰነበቱ የተኩስ አቁም ስምምነቱ እንዳለ ሆኖ አሁን እንደዚህ ወደ አሁን የመጣው መረጃ አዲስ ዜና ነው ማለት ያስችላል። አገን በእውነትም በስም የአሜሪካ የመካከለኛው ምስራቅ ዋና ኃላፊ ሆኑት በጣም ተቃርበዋል። ስምምነት ላይ መፈራረም ተቃርበዋል የሚል መግለጫ ሰጡና ግን በዚህ በእስራኤል በጣም አሳሳቢ የሆነው የኒውክለር ቦምብ የኒውክለር ማለት ዩራኒየም ንጥረ ነገር አለ የማበልጸግን ሁኔታ በተመለከተ ይሄንን በኢራን መንግስት እጅ መቅረት የለበትም በሚል ይሄን ሁኔታ በተመለከተ አሁን ሁለቱ ወገኖች ዋናነት አሜሪካና ኢራን በተዘዋዋሪ በቀጥታ አይደለም ድርድር የሚያደርጉት በፓኪስታንና በሌሎች የአረብ ሀገራት አሸማጋዮች አማካኝነት ተቀራረቡ የተባለበት በዋናው የሆርሙዝ የመተላለፊያ ዘይት የሚጭኑ ጀልባ መርከቦችን እስከ ተዘጋ ወራት እያስቆጠረ ነው። በዚህ በነዳጅ ዘይት ላይ ብዙ ሀገራትን እያጠቃ እየጎዳ ነው በኢኮኖሚ። ይህን ሁኔታ ኢራን ይህንን መተላለፊያ ወሽመጥ ለመክፈት ፈቃደኛ እንደሆነች አስታውቃለች ተባለ። ይህሳ የኒውክለር ሁኔታን በተመለከተ ለድርድር እየቀረበ አይደለም በሚለው ዜና እንደ ሮይተርስ የመሳሰሉት ዜና አውታሮች ይህን በተመለከተ ኢራን ለስምምነት ማዕከል አይደለም መዘይበን የማስተባበያ አንዳንድ ዜናዎች አው ተስማምተዋል ኢራን የኒውክለር ከባድ አስኪ ሆነ ከባድ ጦር መሳሪያ ለሌላ አካል

0: ማቆም ስምምነት ደግሞ ከኢራን ጋር ስምምነት ጋር ተያዘ መሆኑ በእስራኤል በኩል በጣም አሳሳቢ እንደሆነ ነው እየተነገረ ያለው።
1: ጥሩ ሰጠኝ እንዴት ነው አንተ እንዴት ታዋል?
2: ግራ ያጋባል እንዴት ነው ከበቅሎ ካልወጣው ሐላም ለማለች ሙሽራ እንደሚባለው እኔ እንደዛ ነው ማየው። ጦርነቱ ቆማል፣ ስምምነቱ ተፈርሟል እስካልተባለ ድረስ በየጊዜው የሚወጡ መግለጫዎች እርስ በርሳቸው የሚቃረኑ የሚጣረሱ ናቸውና እንግዲህ ያው እንደተገለጸው የኢራን የጦር መሳሪያ ላለመስራት ቃል እንደገባች ተብላለች። ኢራንም ማድን ከሀገሯ ለማስወጣት ተስማምታለች ተብሏል። ሆርሙዝ ክፍት ይሆናል። ኢራንም ቀረጽ እንደማታስከፍል ነው የተነገረው። አሜሪካ የኢራንን ይዘው የነበረውን ገንዘብ ትለቃለች። እንዲሁም ኢራን ደግሞ በነዳጅ ምርቷ ላይ የበለጠ በሰፊው እንድትሸጥ ይደረጋል። የዝበላ ጋር ያለው ጦርነትም እንዲቆም ይደረጋል የተባለበት ሁኔታ አለ። ደግሞ የኢራን መሪዎች ደግሞ አንዳንዶች ደግሞ አልተስማማንም የኡራኒየም ጉዳይን ያላሉ እርስ በርሱ የሚጣረስ ነገር ስለሆነ ቆይቶ ምናየው ይሆናል። ያው እስራኤል በከፍተኛ ስጋት እንዳላት ይነገራል። ግን ትራምፕ እና ናታንያሁም ባለፈው እንዳወሩ ተነግሯል። ጥሩ ውይይትም እንደነበረ ናታንያሁ ኡራኒየም ነገር እንዳሳሰባቸው ተናግረዋል። አሁን የሚባለውና በጦርነቱ ጊዜ የተቀመጡ ግቦችም የሚራራቁ ናቸው። ለምሳሌ ባሊስቲክ ሚሳኤል ጉዳይ የደረሰ የአያቶላዎች አስተዳደር ለውጥ እንዲደረግ ይባላል የተባለው ሲት ደረሰ ኢራን ለዝበላና ሐማስ እርዳታ የምታደርገው ነገርስ እንዲቆም የተባለው ይህ ሁሉ ገና ጥያቄ ምልክት ነው። የአሜሪካው የውጭ ጉዳይ ሚኒስትር እንግዲህ በህንድ ጉብኝት እያደረጉ ነው። ማርኮ ሮቪዮ አዳዲስ ነገሮች ዛሬ ይፋ ይሆናሉ ብለዋል። ተፈራርመዋል ተብሎ እስኪወጣ ድረስ ያው እኛም የሰማነውን አድማጮች ማድረስ ነው።
1: አዎ እንግዲህ የሚሆነውን በሂደት ማየት ነው። ሌላው በሰሜን እስራኤል በኩል እንግዲህ ያለው የጸጥታ ጉዳይ ሆነ ማሳሳቢ ነው። ሂዝቦላ ድርጅት ባሳለፍናቸው ቀናትም የሻቦት በዓልን አሳልፈናል፣ ያው እዛም ቀጥሎ ሰንበት ነበረ፣ አላቋረጠም ሂዝቦላ ድርጅት ወደ ሰሜን እስራኤል መተኮሱን። አንድ የመከላከያ ሰራዊቱ አባልም ኖዋም ቦርገር የህይወት መስዋዕትነት የከፈለው በዚህ በበዓሉ ጊዜ ነው። እንዴት ነው ይሄ ነገር? የተኩስ አቁም ስምምነት እየተባለ ጦርነቱ ግን አሁንም እንደቀጠለ ነው። የሚከፈለው መስዋዕትነትም ከባድ ነው። የህይወት መስዋዕትነት እየከፈለ ነው ያለና መከላከያ ሰራዊቱ ሰጠኝ እንዴት ይታያል የሰሜን እስራኤል ጉዳይ?
2: አዎ አሳሳቢ ነው። ሁል ቀን የምንነጋገርበት ጉዳይ ነው። ሂዝበላ እንግዲህ እስራኤልን ለማጥቃት በሌሎች ከባድ መሳሪያዎች የማይችልበትን ደረጃ ሲያይ ይህን ቀላል ድሮን ራህፋን የተባለውን በማሰማራት ወታደሮችን እየጎዳ ነው። የአምሳ አለቃ ኖዋም ሃምበርገር የ23 ዓመት ወጣት ነው። ህይወቱን የሰዋበት ሁኔታ አለ ከትላንት ወዲያና የሚያሳዝን ነው። በዛ አካባቢ ሰሜን እስራኤል እንግዲህ በጦርነት ያለማቋረጥ እየተኮሰ እንደሆነ ነው እየተነገረ ያለው። የሰሜን እስራኤል አካባቢ አስተዳደሮችም በዚህ ያለውን ተጨባጭ ሁኔታ በመቃወም ለመንግስት ላይ ብዙ ቅሬታዎችን ያሰማሉ ደጋግመው። አንድ መፍትሄ ካላገኘ ምናልባት አሁን የአሜሪካና የኢራን ጉዳይ መቋጫ ካገኘ የሰሜኑን ጉዳይ እንደው ስምምነት ላይ ይደረስበት እንደሆን እንጂ አሁን ባለው ሁኔታ ከቀጠለ እንዳልሽው ብዙ ዋጋ እየከፈሉ መቀጠል ነው እንጂ ወይም ደግሞ ሌላ ትልቅ ጦርነት ከፍቶ እንግዲህ ሂዝበላንም መጨናነቅ ነገር ስካልሆነ ድረስ በዚህ ሁኔታ ከቀጠለ ዋጋ እየከፈሉ መሄድ ካልሆነ ብዙ ውጤት አይመጣል። ለነገሩ እንዲያም ቢሆን የእስራኤል መከላከያ ሰራዊት ደግሞ ጎን በጎን የሂዝቦላን ድርጅት የተለያዩ ዋሻዎችና ሀርዶቭ በተባለው አካባቢውን 100 ሜትር ርዝመት ያለው 4 ክፍሎች ያሉት የምድር ዋሻ ያወደመበትን ሁኔታ ሰምተናል። በዛ አካባቢ የሂዝቦላን ድርጅት እንቅስቃሴ ለማስቆም ጥረት እያደረገ ነው። ግን ጎን በጎን ደግሞ ዋጋ እየተከፈለ ያለበት ሁኔታ ሊቆም ካልቻለ ጦርነት ማድረጋችን ጥያቄ ምልክቱ ነው የሚሄደው።
1: እንደው ሻዩ የሰሜን እስራኤል ጉዳይ እንዴት ነው? ጦርነቱ እየተባባሰ ነው፣ የሰው ህይወትም እያለፈ ነው። መከላከያ ሰራዊቱ ቀላል አይደለም፣ መደበኛ ጦርነት ማለት ይቻላል የተኩስ አቁም ስምምነት ይባልም እና ነዋሪዎችም ጥሪ እያሰሙ ነው። ጥሪያቸውን እንደው መንግስት እየሰማ ነው ማለት ይቻላል ወይ? እንዴት ይታያል?
0: በጣም የሚያሳስብ ነው። በሰሜኑ ክፍል ለሊባኖስ በቅርብ ርቀት የሚገኙ እስራኤላውያን በሚኖርባቸው ሰፈሮች አርሶ አደሮች፣ የኢንዱስትሪ የፋብሪካ ሰራተኞቻቸውም ሰላም የላቸውም። በጣም አሳሳቢ ነው። ቅድም እንደገለጻችሁት በየቀኑ ማለት ይቻላል የህይወት መስዋዕትነት እየተከፈለ ነው። በዚህ ላይ የመከላከያ ሰራዊታችን በደቡብ ሊባኖስ መጠነ ሰፊ የሆነ የማጥቃት እርምጃ እየወሰደ መሆኑ ቢታወቅም ግን ይህ ዶሮን የተሰኘ

0: ቀላል አጥቂ አውሮፕላን በጣም እያጠቃ ነው የሚገኘው። ይህንን ለመቋቋም ለዚህ መከላከያ ሰራዊታችን መፍትሄ አላገኘም በዚህ ሁኔታ። አሁን ደግሞ ከዚህ ጋር በተያያዘ በእስራኤልና ሊባኖስ መንግስት የተኩስ አቁም ስምምነት ላይ ተደረሱ ተባለ እንጂ አሁን ይህ የተኩስ አቁም ስምምነቱ ከኢራን ጋር ምንም ሁሉም ነገር የፖለቲካው የወታደራዊ ሂዝቦላ ሽብር ፈጣሪ ድርጅት ነው። ልክ የግንባር ቀደም እስራኤልን እያጠቃ የሚገኘው ሂዝቦላ ሽብር ፈጣሪ ድርጅት ነው። ይህንን ሁኔታም ከ ኢራን እና በአሜሪካ መካከል የተካደጋለው ድርድር የህም አብሮ መጠቃለል የተገናኘ ነው መባሉ እስራኤልን በሰሜኑ ክፍል ጉዳት እያስከተለ ስለሆነ ትናንት ማምሻውን ጠቅላይ ሚኒስትር ቢንያሚን ናታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ በስልክ በቴሌፎን ተወያይተዋል። ጥሩ ውይይት እንዳደረጉ ይነገራል። እና ናታንያሁ ያሳሰባቸው ይሄ ሁኔታ ለምን የሂዝቡላ የተኩስ አቁም ስምምነት ከኢራን ጋር ድርድር ለምን ይገናኛል? ለብቻው ማየት አለብን ይህን ሁኔታና ያው እንግዲህ የማጥቃት እርምጃ ነጻነት ተሰጥቶት ለእስራኤል የመከላከያ ሰራዊታችን ሂዝቡላን ለድባቅ እንዲመታ ጠይቀዋል ነው የሚባል። እንግዲህ ከዚህ ጋር በተያያዘ ሳይሆን አልቀረም ዛሬ ማምሻውን ብዛት ያላቸው የደህንነት ሚኒስትሮች የካቢኔ ሚኒስትሮች የደህንነት ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር ይወያያሉ ተብሎ ይጠበቃል። እስከ መቼ ድረስ ነው እንግዲህ በእንዲህ አይነት ሰላም የሰሜኑ ክፍል ነዋሪዎቹ ለዚህ ላይ መፍትሄ መፈለግ ያለው መንግስት ሲቀጥል የመከላከያ ሰራዊታችን ይጠበቃል?
1: አዎ እንግዲህ አስቸጋሪ ነው ያለው ሁኔታ። ሌላው በፓኪስታን እንግዲህ ፓኪስታን እንዳሁን ደግሞ በመገናኛ አውታሮች በእርግጥ ሁሌ ማጠፋ መገናኛ አውታሮች ፓኪስታን አሁን ደግሞ በጥሩ ሁኔታ እየሰማን ነበር። ፓኪስታን እንዳውም ለማሸማገል ሁሉ በቅታ ዛሬ ደግሞ የሽብር ጥቃት እንግዲህ አደጋ ደረሰ ከባድ ፍንዳታ በደረሰ ከባድ ፍንዳታ በርካታ ዜጎች እንደተገደሉ እየሰማን ነው። ይህ ዘገባ ይሻያው እንዴት ነው?
0: አዎ ፓኪስታን በምንም የተከበረ ደረጃ ይዛ ነው እንግዲህ አሜሪካና ኢራን ለማስታረቅ በዚህ ጣልቃ ገብታ ያለች። እንግዲህ ባልተጠበቀ ሁኔታ ደግሞ የፓኪስታን ሽምቅ ተዋጊ ድርጅት አካል እንደሆነ ነው ኃላፊነቱን ወስዷል። ጠዋት አካባቢ በርካታ ሰዎች በተሳፈሩበት ባቡር በጉዞ ላይ እንዳለ የአጥፍቶ ጠፊ ቦምብ መኪና የተጠመደበት ፈንድቶ ከ30 በላይ ሰዎች መንገደኞች የባቡር ተሳፋሪዎች ህይወታቸው እንዳጡ እንግዲህ በየጊዜው ብዙ ሰዎች ቆስለዋል። ወደ 70 በላይ የሚሆኑ ሰዎች እንደቆሰሉና በዚህ የቦምብ በመኪና የተጠመደ ቦምብ ፍንዳታው ያው የሰው ህይወት ከማጥፋቱን በተጨማሪ ደግሞ በአካባቢው በበረሃ ጫካ በእሳት ቃጠሎ አስከትሏል። ይህንን እንግዲህ ተቃዋሚ ኃይል እንደወሰደ ነው እየተነገረ ያለው።
1: ሰጠኝ እንዴት ነው ሊታየዋል?
2: ሻየው ካለው ብዙ ምጨምረው የለም። ያው እንግዲህ ፓኪስታን ትንሽ የተወሰነ መረጋጋት ተፈጥሮባት ነበር። እንደዚህ የሽብር ጥቃቶች አልፎ አልፎ ይደርሳሉ። በ2024 ዓመተ ምህረት በጣም ከባድ የሽብር ጥቃት ከደረሰ በኋላ በተለይ ወታደሮች ያሉበት አካባቢ በጣም በጥሩ ጥበቃ እንዳለ ነው የሚነገር። አሁንም ወታደሮች የተሳፈሩበት ቦታ ላይ ነው በምዕራብ ፓኪስታን የሽብር ጥቃት የደረሰ የተባለ። ዝርዝር ሁኔታው ይበለጥ ይወጣል፣ ግን አሁን ሻያው እንዳለው ከ30 በላይ ሰዎች ሞቱበት፣ 70 በላይ የቆሰሉበት አሳዛኝ ነው። ምንም ይሁን ምንም ከደሙ ነጻ የሆኑ ሰዎች በሽብር ጥቃት መገደላቸው ያሳዝናል። ያው እዛው የሚንቀሳቀስ ድርጅት ኃላፊነቱን ወስዷል። ለምን ፈጸመው የሚለው እስካሁን የተገለጸ ነገር የለም። ያን አካባቢ ነጻ ለማውጣት የሚጥር ይመስለኛል ድርጅቱና ቀስ ብለን ደግሞ እናየው ይሆናል።
1: የመንግስት ተቃዋሚ ድርጅት እንደሆነ እና ያው ራሱ ነጻ ውጭ ወታደር ነው ብሎ የሰየመ እንደሆነ ነው እንግዲህ የሀገሪቱ መገናኛ አውታሮች የዘገቡት። በፓኪስታን መንግስት በኩል ግን አሸባሪ ድርጅት ተብሎ እንደሚጠራ ነው። ለማንኛውም ግን በዚህ በአደጋው ህይወታቸው የሚያልፈው ዜጎች ያሳዝናል። ያም ሆነ ወጥቼ ገባለሁ ያለ ዜጋ ነው በእነዚህ አይነት ሽብር ጥቃት ህይወቱ የሚያልፈው እና መቼም ከእስራኤል በላይ ምስክር የለም እንደዚህ አይነት ነገር ያሳዝናል። በሂደት እንዳልከው በሰፊው ያለን እናየዋለን ዘገባውን። ወደሚቀጥለው ዝግጅት እናልፋለን። እንግዲህ አድማጮች ውይይት ነው የሚቀጥለው።
2: አው ቀደምም ስልክ ቁጥሩን ተሰናል። አሁን በድጋሚ እንደው 0723940 3x5 ነው በመጨረሻ ደውሉልን። ወደ ውይይት ፕሮግራም እናልፋለን።

0: شايون قديش وده ويت بروغرام نو من نلفو ويزارو دجت نوك مس بسلك مس مرات تنقيني اللج تيرست لنو يزارو دجت نو
1: تيرست لنو يبنى الدرس ستين وركنيش ياو وكل لا شو ردو ناستنا داجوش شاباتون
0: شاباتو
1: ملكم سمات دانا تنبتاتشو
0: دانا
2: لابير مسكن ويزارو دجت نوك مسو
1: عبيت
2: دسنا باتو
0: سكي حساب شن كافين
1: حساب خلت حساب علي
0: باچانا
1: بتر ترار جيرو
0: عندي عندك زي حساب شن كما كافلش بفيت ياو بزي بويت بروجراماتشن بتلاي دغمو بهودنا روب يا ترار كن بزو ادماچوش بيساتفونا يعني نبرته سو بيابلالو بي اكبابيو كميل انصار حسابن تقلل
1: او قالو ترتر ارجير هاونا تا تكنا يا مجمرو حسابي يا من جم تا حسابي مسمر يما يليو وندر اديس ابا يقرو وغنوچاچن زارين يون نغن يون يتباله بسمن دمو من يدبال اديونا متا ترش كوكا سوترو انجي كوكا كريستا ميبال አላመጣም ብሎ ሚኒስቴሩ በቢራታኒውና እንት የገንዘብ ሚኒስቴሩ ሳፍ ኮካ ሱበተነ ብለው አሉ አሉ
0: ማን ያለን
1: ባነግሩአኒ እንትን ነበራቾ ጨፎችን ከሳውሶችና ኮሚቴዎች ሆነ ሰባ ነበር በ ዶክተር ጠጋ ፈንታውና ማካኝነት እዚያ መልስ ሲሰጣ ስለሷ ኮካ ሱበት ነው እንጂ ኮካ ከስታ አይመጥም ብለዋል ብላ ያው ተናግራ ብሁን በየዋጣው ሲነገር ተንቷል ሳሚ ተነገረችው ነው ተናገረችና
0: እኛ
2: ወጭ ዋዚላይ መስመድ ላይ ክሬክነስ የታባለ ዶክተር ጸጋ መላኩ በባሁን ላይ በውይታችን ላይ ስለለለች መቼ ነው የእስራኤል መንግስት ጠቅላይ ሚኒስትሩ የገንዘብ ሚኒስትሩ ጨምሮ በኢትዮጵያ የቀሩትን ወደ እስራኤል ለማሻገር ሲባል ዩዲ ሆክ ሐሽቡት ይህግ ከስደት የመመለሻ መንግስት አለ ሆክ ሐሽቡት የተሰኘ ለነሱ ነው ገንዘብ ወጭ አድርግ ብለው የተናገሩት መቼ ነበር ወዘሮ ደጅት ነው
0: አሞሱ ነነ አ? ሃሎ? ወዘሮ ደጅት ነው? ስልኩ እንግዲህ እየሰራ አይመስልንም ይሄን ጉዳይ እናጣራለን እንግዲህ የወዘሮ ደጅት ነው ስልክ እየሰራ ያዳመጥና አይደለም
1: አልተማለ?
0: አሁን
2: አሁን ተስተታድሷል እንደገና እንግዲህ አሁን በቅርብ ጊዜ ነው
1: ስግደቱ ለት በስግደቱ እንዳሉ ቀሳውስቶች ረባኖች ተነስተው ደው ሲጠይቁ አውቃለሁ ሌላ መርታ
0: ሰቆጣ አሁን ግልጽ ለማድረግ ለድማጮች መምጣት የሚችሉት በሆካችሁት እንጂ ሆካክንስ አይደለም ተብሏል ነው ይሄ ደግሞ እኛ እናጣራለን ያልሰማነው በእኛ ላይ ዶታም ያልተነገረ ስለሆነ
1: ከዚህ ላይ ይሄን መንግስት አውቆ ደብቶ ተምሮ ይውራ አብረን ተደርበን ስለቆየን እኮ ይውራ አርጉ በቅቤ ግቡ የሚባል እኮ መዳ ተነስተን ነው ተሳስተን ቆይተናል ለስተታችን ግን እንደገና ተምረን ይውራ አርገን ልንመለስ ነው እንግዲህና ተዚህ ልጅ ተዚያ እና ተዚህ እህት ወንድም ወንደር አዲስ አበባ 27 አመት ሙሉ ወገን ተቀምጦ ዛሬን ይሆን ነገ እየተባለ ራሳቸው በ2015 የፈረሙበትን ፊርማ አለ
0: እሺ ችግሩን እናውቃለን ወይዘሮ ደጅት ነው ችግሩን እናውቃለን አሁን በፊትም ብዙ ይታደርገናል በዚህ ጉዳይ የሚሰሩ አካላትንም እንጠይቃለን ይሄንም እናጣራለን እንቻልሽ
1: አጣርበሉ ደግሞ ሁለት
0: ባጭሩ ስልክሽ እየተቆራረጠ
2: ሰጣቸዋሉ በሺ የሚቆጠሩ ፍቃድ ተጣርተው ነገሩ ተመርምረው ወደ እስራኤል ተሻግረው በዩዲነታቸው ባይሆን ግን የነገድ እስራኤል ዘመዶች መሆናቸው ተመርምሮ ወደ እስራኤል እንዲሻገሩ ፍቃድ የተሰጣቸው እንዳሉ ስንሰማ ነበረ። ይሄ ነገር ለምንድን ነው መንግስት ፍቃድ የሚያጣራ አካል
1: ያጣራ ሰዎች ሄዳሉ የተባለውም ትግራይ ሀገር ነው እንጂ ለጎንደርና ለአዲስ አበባ አይደለም ብለው እንቅጡን ተናገሩ።
0: ይህን እንግዲህ እኛ እናጣራለን ብለናል። ያው እኛ በመረጃ ነው ማቅረብ ያለብን አጣርተን ለአድማጮች በግልጽ
1: ያለውን ላይ የተነገረ ነው አባባል ትክክል ነው ግን ታጣራችሁ ራሱ ከንሴት አባል ዶክተር ፈን ጠጋ ፈንታውንም ብጠይቋትም እሷም ይሁን ቃል ነው ብትል
0: እኮ ለዛ እኮ ነው እናጣራለን ምንድን ነው። ኦኬ ወደ ሁለተኛው
1: ሀሳብ ነው እና በዚህ እናጣራለን ታላችሁኝ ሁለተኛው እንትን ደግሞ ያው ጠርጥራ ጌትን ለማለት ነው እንዳትባቃችሁ በሱዳን ሀገር ሲመጡ የሞቱት ወገኖቻችን አውልት እንትን ሲሆን በየሰፋው አውልት ተሰርቶ ነው ሰው ሳይመጣ የቀረ ለተባለው በዚህ አይደለም። አሁን የኛ ለምሳሌ ቤት አጥቅባ ተሰርቷል ቢሰራ በወጡ ሻማር ተበርቶበት
0: ስልክሽ ይቆራረጣል ባናውቅም
1: ዳፍቀሊጣ በወሻይሉ የሚሆን ትልቅ ሰፊ አለ ከክብቹ በላይ እዚያ ነው ህዝቡ ትምህርት ለቅለቁ የሚውል በተለይ ዘንድሮ በጣም በብዛት ነው ይሆናል። እና ከዚህ አዲስ አሁን በጎንደርና በአዲስ አበባ እየተጠባበቁ ለሞቱት ከዚያ ተከብሮ አይታወቅም እና ይህን ለይተን ብናውቅ ብዬ ነው። ሁልጊዜ የሚደረገው ግን ቀድሞ በሱዳን መጥፎ ትልልቅ ብሆንትን አለ ስላለ እግር እያጠቡ ወሰቡ ምናምን ሁላ እንትን የተባለ ወይ ሳያው ታውቆ ይሆናል ከክብሽ በላይ።
0: ጥሩ እንግዲህ በዚህ ጉዳይ ሰፊ ውይይት ማድረግ አለብን።
2: መታሰቢ ሀውልት ኢየሩሳሌም
1: ለዚህኛው ተብሎ አይደለም ያየጠረ ይኮ በሮሻይሉ አማካኝነት በአጋፍ ቅሊጣው አማካኝነት እኮ ነው የሚሆን ሰፊ እኮ ነው።
0: ስለዚህ ቢሆንም ጥሩ ነው ነው ያንቺ ሀሳብ አይደለም?
2: እንደነሱ አባባል ደጅት ነው ለምን በጎንደርም በአዲስ አበባም ለሞቱት መታሰቢያ ሀውልት ይቋቋም መሰለኛ ሀሳቡ ሀሳብሽ
1: አይደለም? ማቋቋምቶማ ተቋቁሟል ቢቋቋምም ተማዶኑ በታች ነው አይቸውም እኮ እንደዚህ መጀመሪያ እንደተሰራ መጥቶ አይቸው አይቶታል። ይህ ግን ማስታወሻ እንደደገው ሊሆን እንደዛሩ ለምሳሌ አሁን አሙስ ሊሆን ምሸት ተገው ነው ባጋፍ ቅልጣው።
2: አሁን የምጠይቀው አንድ ጥያቄ ነበረ ወይ ወደ እንደው ለጊዜው ለመስጠት ነው ወዘሮ ደጅት ነው እኔ በስልክ ስንነጋገር በብዙ አመታት ያህል ሱዳን ሀገር ቆይቼ ነበር
0: ሻያው
2: ይሄን ምላሽ ፈልጌ ነበር
0: ከሻያው ተቋርጧል ስልኩ ሌላ አድማጭ አለን የሷ ስልክ ማስቸግሮን ነበር። በዚህ ጉዳይ የግድም ብዙ ውይይት በሰፊው ማድረግ አለብን ለምን አንድ ላይ ሆነም ለየብቻ ቢሆን ችግር የለም ይሏሉና ወደ ቀጣይ
2: አሳውን እንቀበላለን። በጣም ጥሩ እንግዲህ መቀጣዩ መስመሩ ወረድ መሰለኝ
0: ሌላ አድማጭ አለን
2: መስመር ላይ ያሉ ጤና ይስጥልን መስመር ላይ ያለ ጤና ይስጥልን
3: ጤና ይስጥልኝ
2: አብሮ ይስጠን ማንበል
3: ሙጭቴ
2: ወዘሮ
3: ሀይሌ እባላለሁ።
2: ወዘሮ ሙጭቴ ሀይሌ ጤና ይስጥልን
3: ጤና ይስጥልን እንደምናችሁ?
2: ደህና ነን
3: ደህና ናችሁ ሁላችሁ እዚህ ያላችሁ ሁላችሁ እንትን የምትሉ በሙሉ ጤና ይስጥልኝ ደህና ሰነበታችሁ? እኔ እንግዲህ መጀመሪያ ቀኔ ነው ያው ቁጥራችሁን ዛሬ ስን እንደው በቤት ልናገር ፈልግና እንደገና እንደው ይሰብከያል እንደው ላወሳ እንትን ልያል ምንም አልተናገርኩኝ እና ስለ ሱዳኑ ጉዞ ነው። አሁን ባለፈው አንድ ሰውዬ እንዳለው ምትኩል ነው አላችሁት ሲናገር ሰምቼዋለሁ። እሱ በቀደም እንዲያው ነው ይናገር በጣም እንዲያው በእውነት ተወዴ ነው የገባ ያየሁትን እኔ ያው በቤተሰባችን
4: ሰባት ለተሰብ ነው የሞተብን አንድ ምሽባ አሁን ምን ዘው አሁን በበቀደም ግና የሞቱ ማስተዋሻ እንዲያ እየተባለ ሲነገር እኔ አሞይ ካለድ ቀርቼ እንግዲህ አመጣሁ ነው እንትን አመቴ ተለይቼ አላውቅም ነበር አሁንስ አሞይ አልመቼ ያለ ልጄን ፈልጄን መቼም አልሄድኩም አልቀህለይቼም አላውቅ ነበረ እና የሱዳኑ ጉዞ ምንድን ነው ሲል የሰማሁት ልጆችን የሁለት ልጆችዬ ማት የመንገዱ ጉዞ ስንትን መከራ መከራዬን እይት እያዘልኩ ተሀያውም ተፈረሱም እየሰቀልኩ እየደርሼ ሱዳን አገር ሁለቱ ሁላ ሞቱብኝ ባዶዬን ነው የገባው። ይደገም ደግሞ ወንድሜ ሁለት ራሱን ትልቅ ወንድሜ ልጁና እሱ ሞተብና እዚያ ወዲያ ደግሞ የእህቶች ልጆች እዚያም የዚያም ሲል መቼም ሰባት ቤተሰቦች ነው ቀብረን የመጣንና በጣም እንደው ይዘገንናል። መቼስ እዚያ ሀገር ስንደር በጣም ነው እንደው ያዘነ። መቼም ዛሬ ግን መቼም የተመሰገነ ይሁን እንጂ እና ያ ሰውዬ ምንድን ነው ሲል የሰማሁት ልጅ ትልቅቱን ልጄን ይዤ ተደጅ ታማ አምራኩባል የነበርነ ተደጅ ቁጭ ብየሳል ያም አማታል አባል ግን
2: ወይዘሮ ሙችቴ በየት ነው እሱ የመጡት? በሱዳን
4: በሱዳን ነው የመጣው በአምራኩባል ነው የመጣው።
2: ያውቁታል እኔም በዛ ነው
4: የመጣው ደጅ እየቁጭ ብየሳል ታችሙ ያው የሚበላው የሚጠጣውም ላሽከሮቹ አልተስማማቸው ያው ያማቸዋል ባሌላ ወተት እያሉ ይህን የፊኖ ደቀት እያፈሉ ኩታራውን እየሰበሰቡ ይጠጡ ይሏቸዋል በኩባያ አድርገው። መቼም የዝንቡ ነገር እንኳን ወተት አይቶ የዚህ ሀገር ውሃ ሲደፋ ተመሬት አንድያውን ዝንብ ነው የሚያፈራ እንደው እንደ ጉንዳሉ ያንን ወተት እየሄዱ ኩታራ መቼም የቸገረው ሰው እየሄዱ ያፊኖ ይጠጣል ይበልጡ ዝንቡ እንዲያው ጤና ሳይሆናቸው የዚያ
2: የተበላሸ ምግብም
4: ተሰጥቷል ሞት ያደረሳቸው።
0: ወይዘሮ ሙጭቴ የታለፈው ነበር ነገር ከባድ ነው። አሁን እርሶ እንደውም በመታሰቢያው በቂ ሰው ይመጣል እየመጣ ነው ብለው ያስባሉ? እንግዲህ ዘንድሮ እንኳን ባይመቾትም ልጆት ልከዋል እንደነገሩን እና እንደው ምን መሻሻል አለበት?
4: ይሄ አያቸው እንግዲህ ይህምት ማሳው ወሳ ማለት አሁን ቀድሞ ብዙ የሞተባቸው ያለባቸው ብዙዎች ደግሞ እየደከሙ መሄዱ መኪናው እየወደቁ በዚህ ብዙዎች ሽማግሎች እንዲያ እድሜ ገፋ እያሉ ብዙዎች የሚቀሩ አሉ። ደግሞ ይኸው ዛሬ ልጅ ግሩ ወጣቱ ግን መቼም ይሄዳል። ግን እኔ እንደሚመስለኝ ሁሉ መቼም በአንድ መቼም ይኸው አዲስ አሮጌ መቀድሞ ሳይባል የሞተ ሁሉም አንድ ነው። ሁሉ ህዶ እንዳያን እንዳይጎል ሁሉ መሄድ አለበት ነው ምልኔ።
0: ጥሩ ሀሳብ ነው። እሱ ነው
4: በጎንደር በአዲስ አበባ ሁሉ መሄድ አለበት
0: መፍትሄ የሚሆነው። መፍትሄ የሚሆነው ወይዘሮ ሙጭቴ ሁሉም የሁላችን ታሪክ ነው ብሎ ማሰብ ከቻለና ትብብር ካለ ብዙ ነገሮችን መለወጥ ይቻላል።
4: ስለዚህ ነው እንግዲህ አይቀድሞቹ በሱዳን የመጡት ያሉት ብዙዎች ደግሞ እየደከማቸው አልሆንላቸው እያለ አቅም እየተጣጠ ነው ትኳሩ ምኑ እያሉ ብዙ እየቀሩ ነው። ግን ልጅ ግሮች ግን እየሰሙ ይኸው በዚያ ኩታራው ልጅ ያለው ልጁን ምኑን እየሰደደ አሁን ደግሞ በአዲስ አበባም ሆነ በጎንደርም ሆነ ያልሞተበት የለም። ተሰው ሀገር ብዙ የቀረ ነው። ይህ ሁላው ተባብሮ ተሄደ ልክ ይመጣል። ያው ሁሉም የይሁዲ ሰው ነው ሁሉ መሄድ አለበት ነው እንጂ ሌላ
0: እሱ ነው ትብብር ነው አንድነት ነው የሚያስፈልገው። ዘሮ ሙጭቴ መሳተፎን ይቀጥሉ እንቀበሎታለን ሌላ ጊዜ።
4: አሁን የመጨረሻውን ልንገሩ። አሁን ልጄ እንዲያብላ አይደል ቁጭ ብየሳል የሱዳን መኪና የታመመውን እየዞረሽ በየቤቱ እያወጡ ይወስዳሉ። አሁን እኔ ደጃፎ ቁጭ ብየሳል መጣና የሱዳን አየኝ መጣና ጠቅላይ ልጄን እያረገ አይኗን ግልጥ አድርጎ እንዲህ አድርጓየን አሁን ሐኪም ቤት መሄድ አለባት አምጫት አምጫት አሉና እኔና ልጄ ብዙ ደግሞ እንዲያ እያለ ይሄዳል። እዚያ ተመችነዋ ግብተው ወሰዱና ወስዶ ተጃው ተዱንኳን ነው ያ ገባና ያችን ጀቅላይ ጀሳለ ያ መሐልስ እንደው መጣና ዝምሎ መርቴ መርቴው ሞፈር ዛሬ ይታይ ሰብከኛ እንደው አመጣና ሀዚ ተጫንቀዋ ላይ ያው ሰውነቱ አልቋል በምን እንደው አረ ምን አርግየው ነው አልሰደብኩታል እንደው ያ የወጋው መርቴ ወደው እንዳርጎ ጋረገና ትንሽ ቆይቶ ደግሞ መጣና ደግሞ አያ በይሽ ይዘሻት ይዘሻት ጃን ለምን አሁን ይዘው አላችን አሽከሪ ይከክብል ወዛው ዘንፈል ዘበነጀታው ወደ ማታ ነበር ሞተችብኝ ይሄው አሁን ያለ ሰው በመርፌ ነው ሲል ሆዲ የገባ በዚህ ነው የኔ ፍንም እንዲያሁና ነው የሞተች
2: የስንት አመት ጫቅላው እድሜዋ የስንት አመት
4: የአራት አመት ናት
2: ነፍስ ይማር ነው
4: ዘሮ የአመት ልጅ ናት ወንድሜ ደግሞ ሀገራችን
0: ዘሮ ምጭት የበለጠ ሌላ ቀን በጣም ታሪኩ የሚያሳዝን አዎ ሌላ ቀን በሰፊው እንደውልሎት የሚያሳዝን ነገር ነው የሚነግሩን ለብቻ ብዙ ጊዜ ሰጥተን እናናግሮታለን
4: አዎ እንዴ
0: አዞት እንግዲህ ሁላችንም ብዙ ነገር አልፈናል
2: ነፍሳቸውን ይማር
0: እንደውላለን
4: እንደውሉልኝ በሌላ ቀን በቦታ ነው
0: እንደውላለን
4: ይማላለቃ መቼም
0: እንደውላለን
4: ተደፋሁን ቀደምም ይሁን ዛሬ ነው እንዴ አንተ ምጭ
0: እንደውሎታለን እሺ
2: ቻው ጽናቱን
0: ቻው ሌላ አድማጭ አለን ብዙ እንደዚህ ብዙ ጊዜ ሰጥተን ወይዘሮ ሙጭቴ እናናግራቸዋለን ወደ ሌላ አድማጭ እንለፍ አለው ጤና ይስጥልን ማንበል
5: ሰላም ጤና ይስጥልኝ እንደምን አላችሁ አጠቃላይ ያለው ሰራተኞች እንዲሁም አድማጮች ሰላም ብያለሁ መልካም ሳምንት
0: ሰላም ብለናል እንዴት አለሽ እንዴት ነሽ ወይዘሮ ጎንደር
5: እግዚአብሔር ይመስገን እንዴት ነበር አመት ባሉ ቅዳሜ ሰንበቱ ሁሉም ባንድ ላይ ተባብረው ነበር እግዚአብሔር የተመሰገነ ይሁን
0: ጥሩ ነው
5: በሰላም
0: በሰላም ያሳልፈናል ቤትም ያሳልፈናል ጥሩ ነው
5: እሱማ እንግዲህ ያው እናንተማ ሁልጊዜ ሙሉን ቅዳሜውን ሁሉም አንድ ቀን ነው የእናንተ የጋዜጠኛ ስራ ርፈት የለውም ዋናው ነገር በሰላም ወጣቱ በሰላም ግቡ ጤና ካለ ነው ሁሉም ነገር በጤና ላይ ነው ጤናችን ይስጣችሁ ለህዝብ ለማገልገል ነው እግዚአብሔር ወረታችን ይመልስላችሁ ነው የምለው
2: ወይዘሮ ጎንደሪት ያለው በጣም እናመሰግናለን ጊዜ ለመጠቀም በሚል ነው እንግዲህ ሰላምታውን በብልሃት ጥበብ ነው ያስተላለፍሽው እስኪ አስተያየትሽን እንግዲህ ንገሪን እስኪ
5: እንግዲህ አስተያየቴ በእውነት አሁን እኒሰትዮ በጣም ውስጤን ነው የነኩት በእርግጥ በስዳን የመጡ ቤተሰቦች ሁሉም የተበደሉ ሁሉም የተገፉ ናቸው አንዳንዶች ደግሞ አልጋ በአልጋ የመጡ በስዳን የመጡትን የሚናገሩት ብዙ ነገር አለ እንደነዚህ አይነቶቹ እኔ መልስ አልሰጣቸውም ልቦና ይስጣቸው ሌላ የሚባል ነገር የለም እና እኔ ለመናገር የፈለግኩት ያው በህብረተሰባችን በህዝባችን በሀገራችን የሚሰሩ አንዳንድ ነገሮች በፖለቲካውም ሲባል በህዝቡ አስተዳደርም ሲባል ብዙ የኛ ሆኖ ለልጆቻችን ምን ልናስራክብ ነው የሚለው ይከነክነኛል። ወይም ትምህርቱ ኑሮ የእውቀቱ ኑሮ የፖለቲካውን ጠለቅ ብዬ ማውቀው ሁኜ ሳይሆን ዝም እየሳስበው አንደኛ የእስራኤል ልጅ ማመን ያለበት የፈጠረውን እግዚአብሔር እንጂ እገሌን ብሎ ሰው ማመኑ ሊጠቅመን አይደለም። የአማሪካ መንግስት የእንትና መንግስት ይባላል። እያንዳንዱ ግን ኢንተሬስቱን የራሱን ኢንተሬስት ለመጠበቅ እንጂ የእስራኤልን እኔነት ማንነት እየጠበቀ አይደለም። ይኸው በሊባኖስ አሳካቴሽ ከተባለ ስንት ወታደሮቻችን የወደቁ በጻፎን ያሉ ህዝቦች ስንቶች ናቸው እየተሰቃዩ እየተቸገሩ ያሉት። እስከ መቼ ነው እንዲህ ብለን እገሌን እያልን እየጠበቅና እየተገደልን የምንኖረው?
2: ታዲያ ምርጫ ወይዘሮ ጎንደሪት አው እያንዳንዱም በኢንተረስት ማለት ጥቅሙን ለማስከበር ነው ብለሻል። ፖለቲካም እኮ በጥቅምን ለማራመድ ነው እኮ በጥቅም ጋር የተያዘ ስለሆነ አሁንማ ይወልሽ በአገራችን የመንግስት የክነሴት ምርጫ የሚካሄድበት ጊዜ እየተቃረበ ስለሆነ ደህንነት ሰላም ካልሰፈነ እኮ ችግር ለመንግስትም ለህዝብም ችግር ነው የሚሆነው። ፖለቲካ ጋር እኮ የተያዘ ነው አይደል?
5: ፖለቲካው እኮ እኔነቱን አውቆ ማጥናቱን አውቆ ጠቃሚነቱን ነው ጎጅን ለይቶ ሲሄድ ነው። ለምሳሌ ያክል አሁን የዳሲ ፓርቲ ልጆቻችን ውትድርና ይሄዱም ክነሴቱን እናፈርሳለን እያሉ ነው። አሁን ይህን ሰሞን አላዳመጥኳቸው ምን እንደተፈጠረ። ማን እየሞተ ነው? አገር ሰላም ትቶን እኮ ነው እነሱ ልጆች ትምህርት የሚማሩት።
0: ምን መሆን አለበት?
5: አገር ሰላም ካልሆነ እኮ ትምህርት የለም፣ መውጣት አለባቸው።
0: አሁን እንደገለጽሽው ወይዘሮ ጎንደሪት ይቅርታ፣ እንደገለጽሽው ጦርነቱ አለ፣ ሰላም ስምምነት እየተባለ ነው፣ እንዳልሽው ደግሞ ዘመቻ ህግ ጉዳይ አለ። ምን መሆን አለበት ባንቺ እይታ?
5: በእኔ እይታ ሰው ሰው ነው። አገር ሰላም ስትሆን ነው ሰው ልጅ ተምሮ ከቁም ነገር የሚደርሰው። አገር ሰላም ካልሆነ ትምህርት የለም። አገር ሰላም ካልሆነ የሚበላ የሚጠጣ የለም። እንደውም ሀገር መውጣትና ሀገር መጥፋት አለ። ስለዚህ አንድነት እጅና ጓንት ሆኖ ሁሉም መውጣት መዝነት አለበት። አሁን ወታደር የለም እየተባለ ነው፣ ወታደር አንሷል እየተባለ ነው። ወታደር ከሌለ እነዚህ ዳቲዎች እንዴት ነው ከየት ቁመው ነው የሚማሩት? ዳቲ ቦታ አይደለን ባለፈው ያሁን ለህዝብ ያለቀ ጦርነት ሲመጣ አንተ ዳቴን አንተ ህሎኔነ አንተ አክባራሌን ብሎ የሚመርጠዋለ አይመርጥም አይደል? ስለዚህ የለም አንዋጋም አንወጣም። ይሺ አይሂድ ወደ ሚልካማ በሽሩት ነው የሚያገልግሉ፣ በሐኪም ቤት፣ በትምህርት ቤት፣ በተለያዩ ቦታዎች እነሱ ይግቡ። በእነዛ ምጥቅ ያሉ ደግሞ ውትድርና ይሄዳሉ። ግን አካተን አናገለግልም፣ ክነሴት እናፈርሳለን። አሁን ዛሬ ክነሴት አፍርሶ ብሄር ነገ ማልደማ ነው መንግስት አግብቶ በምን ፊላ የሚያስቀምጠው? የግራው ክንፍ ከገባ በምን ፊላ ገብቶ ይቀመጣሉ? እነዚህ ዛቴዎች አይቀመጡም እኮ።
0: ስለዚህ ለሁሉም ዘመቻ ለሁሉም ይሁን ነው፣ ሁሉም ለሀገሩ እኩል ያገልግል ነው። በጣም ነው እናመሰግን።
2: ገንዘብ ሚኒስተር ገንዘብ አቢቱ ሀሎሚ ገንዘብ ሚኒስተር፣ ከመንግስት ገቢ ገንዘብ የሚያገኙት እኮ ከየትም አይደለም፣ ከመንግስት ግብር፣ ለመንግስት ገቢ ግብር የሚከፍለው ዜጋ ከሰራተኛው ህዝብ የሚሰበሰብ ነው። እና የሀሪዲም እያልሽው ሃይማኖት አክባሪ፣ አዎ የሃይማኖት ማንነታችን ገላጭ የሆነ ኦሪት መጽሐፍን በመማር ብቻ ያተኮሩ ሆኑና ይጠቅማሉ ለህዝበ እስራኤል ለይሁዳያን። ግን እኩልነት ላልሽው እኔ መስማማለሁ። በእኩልነት ደረጃ ለሀገር ዳር ድንበር ሁሎችም ፖለቲከኞችም በየጥምር መንግስት ይላሉ፣ በየጊዜው ጥምር መንግስት ከእነሱ ጋር ካልሆነ መንግስት አያቆሙም። አመራሩ የፖለቲካ አመራሮች ናቸው ይጠየቁበታል።
5: ከዚህ ላይ ደግሞ አንድ ነገር ምናገረዋልአጭር ቃልና ለምሳሌ ያክል ወሪት የሚለው ወንድሙን ወንድሙ አይርገመው ነው የሚለው። እንዴት ነው እነዚህ ረባኖች እነዚህ ዳቴዎች ልጆቻቸውን የሚያስተምሯቸው? ስድብ ነው ወይ ክላላ ነው ወይ? ባለፈው ሰላማዊ ሰልፍ ወጥተው ምንድን ነው ያሉ? ታሙቱ በምሉ ይህንላል እስራኤል ለእስራኤል ይሄ ነው ወሬቱ የሚፈቅደው። በጣም አመሰግናለን።
0: ብዙ ነገር ነው ያነሳሽው። መልካም ቀን ወይዘሮ ጎንደሪት።
2: ሀሳቡ ገንቢ የሆነ ሀሳብ ነው። ከወይዘሮ ጎንደሪት ያሉ አዳመጥን። ወደ ቀጣይ አድማጭ መስመር ላይ ያለ ጤና ይስጥልን።
6: ጤና ይስጥልኝ፣ እንደምን አላችሁ?
2: እግዚአብሔር ይመስገን። ማንን በል?
6: ማንዱ አለለኝ። ያው ደንበኛ ክን ይሳየው።
2: እስኪ ቆይ እስቲ ቆይ ስሳት ነግረኝ። አዎ መደበኛ ዶንክ ነው። እስኪ እባክህ አስታውሰኝ። እስኪ
0: አባ እንዳለ ማለት
6: አባ እንዳለ እንዳላሉ አልኩ ይሳየው።
2: አሀ
6: እንደዚያ ነው።
2: እሺ
6: እና እንዴት ናቸው?
2: ደህና ነን እግዚአብሔር ይመስገን። ያለ ሸቦዋቶ
6: ሸቦዋቶ
0: እስኪ አንተን ማስተያየት እንስማቶ።
6: እኔ ሀሳብ ምንድን ነው መሰላችሁ? አሁን እየተናገሩት ያለውም ሀሳብ ትልቅ ዋናው ይሄ ነው። የኔም ሀሳቤ በሊባኖስ የሆኑ አሁን እየሞቱ ያሉ ወታደሮች በየቀኑ እኔ በጣም ነው የሚያሳዝኑ። ለምን ያንን ድሮ ወይም ጦርነት አይደለም ከግማሹ ጋር ጦርነት፣ ሀገሪቷ ጋር ሰላም አለን ይለዋል፣ ከጎላ ጋር ጠባለ እያሉ ሰዎች ግን ይሞታሉ። እና ተቀላላ ወይም ከሊባኖስ መንግስት ጋር ጣላቸው ሆኖ ጦርነት ገጥሞ ቢሞቱ እንኳን እንደው ነበርና ምን አይነት ቃቃቃዋ ታይመስልም ይሄ ነገር ጎበዝ ተመልከቱ አንድ መንደር ያለን ሰው ያንድን ህዝብ ለይተ ግማሹን ጠበኛ ግማሹን ወዳጅ የምታደርገው ምን ነው ጥምና በጣም በየቀኑ ምን ሰማው ወታደር ሞተ ነው መኮንኖች ሞቱ ነው እና ያሳዝናል ይሁላም የሆነው ምንድነው አሁን ሰሞኑ ሁሉም ሰው በእውነት ቅዳሜ ይጀምራል ወዲህ ይጀምራል እያለ ጦርነት ይቀራል ያው እንቅስቃሴ ያለ የተሰራ ከአውሮፓ ከአሜሪካ ትራምፕ ናቸው ቅዳሜ ይጀምራል እሁድን ይጀምራሉ እያሉ በጣም እኛ የትየርነ ነው አሁን በሌላ መመሪያ እየተመራን ነው ወይ ነው ይህ በጣም ያሳዝናል ነው የአንድ ሀገር ለዋላዊ የለውነች ሀገር ላይ ራሷ ወስታኝ የምታደርገውን ነገር ካልቻለች ሌላው ግጠሙ ባለ ቁጥር የምትዋጋ ከወልክ እንዴት ነው እና ሰሞኑ ሰው ሲጨነቅ ይገርማችሁ ቅዳሜ ይጀምራል ብሎ አቅራም
0: እቅድ እኮ መያዝም አልተቻለም ይህን ላደርግ የዛሬ ወር የዛሬ ሁለት ሳምንት ማለት አይቻለም የትራምፕን ቃል ነው እየጠበቅን ያለን
6: በጣም ያሳዝናል ወንድሞች
2: ሰጠኝ አቶ ማባው አሁን እንዳለው በእውነት በዋናነት ከአሜሪካና ከኢራን ጋር የሚያካሄድ ያለው ድርድር በቀጥታም ሆነ በዘዋዋሪ በግንባር ቀደም እስራኤልን እያጠቃ ያለው እዚህ ሊባኖስ ላይ ሆኖ ሂዝቦላ ሽብር ፈጣሪ ድርጅት ስለሆነ የእስራኤል መከላከያ ሰራዊት ወይም የጠቅላይ ሚኒስትር ቢንያሚን ናታንያሁ ትራምፕ ጫና የሚያደርግ ይመስላል ይህን ነጻነቱን የማጥቃት ርምጃ በነጻነት ርምጃ እንዲወስድ ይሄ ቢኖረው ኑሮ እስካሁን መቼም ያጠፋዋል ብያስባለሁ ግን ትንሽ ተጫና ይደረግባቸዋል መሰለን
6: እኔ አሁን የኔ ጥያቄ ምንድን ነው ለምሳሌ እስራኤል የራሷን ሀገር ምን ማን እንደሚጎዳት ራሷን ፕሮግራም የምታወጣ ካልሆነች እዚያ ጋር ሆነው ንግተም ሲሉ የምትገጥም ከሆንክ ምንድን ነው አሁን ህዝብ እኮ ለነገ ብሎ አንድ ፕሮግራም እንዲዘጋጅ አልሆነም ጦርነት ሊመጣ ይችላል ለምን ማን የሚወስኑት ትራምፕ ናቸው እና ትንሽ ግራ የተናጣ ነው ህዝባችን የኖርን ያለ ነው ይሄ በሌላ
0: ባዛው ጉዳይም ትራምፕ አሉ ተባለ ቆመ በሊባኖስም ቢሆን
2: የሰላም ምክር ቤት አቋቋሙ
0: ግን ሐማስ ራሱን እያጠናከረ ነው ይባላል በሂዝቦላም ጉዳይ እሳቸው አሉ በኢራንም ጉዳይ እሳቸው አሉ አሁን አቶ ማህባው እንዳልከው ለሁላችንም ግራ የገባ ለወደፊት እንዴት ነው የሚሆነው ነው እስራኤል የራሷ አንድነት የራሷ ሉዓላዊነት ጠብቃ ባስፈላጊ ጊዜ እርምጃ መውሰድ ካለባት አለባት ነው እንግዲህ በአሜሪካ ሁኔታ መቀጠል የለብንም ይመስለኛል ያንተ ሀሳብ
6: ይሄ ነው ያው ይሄ ጥያቄ ምንድን ነው ሞቱ አልቀረብንም እኮ አሁን የአሜሪካ መሀል ጣልቃ ገብቶ እያለ ወታደሮቻችን እየሞቱ ናቸው ሌላው ከዚያ ጋር ያለውን አደጋ እሳቸው እነሱ ሲሉ ወደ ንግጥም ዝም በሉ ሲሉ ዝም የምትል ከሆን በጣም ወዴት እየሄድን ነው ወደፊት ምን አይነት አቋም እንደሚኖር ለሀገሪቷም እኔ አደጋ መሰጠኛል ለምን ይሄ የሁላችንም የሚጎዳ ነገር ነው እዛ የሚመጣው ጦርነቱ ቢቆም ለሁላችን ጥሩ ነው ቢቀጥል ሁላችንም እንጎዳው ነገር ግን የራሱ ያለው የሀገሪቷ መንግስት እስራኤል ጠንካራ ናት በራሷ ወሳኝ የምትሆን መልካም ነው አሻግሮ እሳቸው እንዲላሉ እሳቸው ይመራሉ ቢሉ ከሆንም ተለጥፈናል ማለት ነው ወደ አሜሪካ ሄደን እና በጣም ከባድ ነው
0: እዚህ ወደፊት የሚሆነው እናያለን አቶ ማባው እናመሰግናለን
2: አስተያየቱ እናመሰግናለን
0: አንድ አድማጭ አለን አለው
7: አቤት
0: ማንበል
7: ንጹህ አደመቅ እባላለሁ
0: እሺ ወይዘሮ ንጹህ ሀሳቦትን
7: ሀሳቤ ሰላም ለእናንተ ይሁን እላለሁ ለሬዲዮ ሰራተኞች በሙሉ በቅድሚያ
0: ሰላም በርሶ
7: ስለዚህ የሁልጊዜም አድማጫችሁ ነኝ በጣም ጥሩ ነው ሌላው ጥያቄ ምንድን ነው ባለፈው ያቀረብሁት አንድ ወንድም ነበረኝ እና በዛ መሰረት አንተውነኛ ደመቅ ይባላል አንተውነኛ ደመቅ አበራ ይባላል በሱ ሀሳብ አቅርቤ ነበረ እና ምናልባት በተለያዩ ቦታዎች ስልክ ቁጥር እንዳገኝ ጥያቄ አቅርቤ ነበር እና ባለፈው አንዲት እህትም ገብተ አንድ ወንድምም ገብቶ ሲናገር በዚህ መሰረት በሱዳን የመጣችሁ ናችሁ ስልካችን እናንተ ልታገኙ የምትችሉት ነገር ሊኖር ይችላል እና ስልካችሁን ብንሰጥ ለሚፈልጉ ብላችሁ እንደጠየቃችሁ በማሰባችሁ የተነሳ በጣም አመሰግናለሁ እና አንደኛ ይሄንን ባገኝ ፈልጋለሁ
0: ማለት ነው። የጠፉ ሰዎችን የማፈላለግ ሁኔታ ማለት ነው እንግዲህ
7: እንደምታውቁ። አዎ
0: ኦኬ። ስልኩን የሰዎችን ስልክ እንልክልዎታለን። እንደው ምን መሆን አለበት? አሁን ብዙ ሰዎች ተቋርጠው ቀርተዋል፣ አንዳንዶች እየተገኙ ነው ከብዙ አመታት በኋላ። እንደው በአጠቃላይ ምን መሆን አለበት ወይዘሮ ንጹህ?
7: እኔ እንደሚመስለኝ እነዚህ ሰዎች በተለይ በእናንተ አቅጣጫ እና በፈላጊ አፈላላጊ፣ ለምሳሌ በኢትዮጵያ አካባቢ አፈላላጊ ሰዎች አሉ። በእነሱ እነዚህ የኛ አድራሽ የኛ ስልክ ቢሰጣቸው እና በእነዚህ አኳያ ስማቸውን ሊቀይሩ ይችላሉ። አዎ እየቀየሩም ናቸው የሚባል ኢንፎርሜሽን እንደሰማሁት ሁሉ፣ አሁንም ቢሆን በእናንተ አቅጣጫ እነዚህ ሰዎች ቢፈላለጉ ይመጣሉ የሚል ነገር አለኝ። እናንተ ደግሞ በዚህ እንደምትረዱን ስለምናውቅ አሁን በዚህ አካባቢ ያሉ ለእናንተ ሊገልጹላችሁ ይችላሉ። ለእኛ ብዙም
0: ላይገልጹላችሁ። አፈላላጊ ኮሚቴ ነበር፣ እንደው እንፈልጋቸዋለን። እዚህ የጠፉ ሰዎችን የሚያፈላልጉ አካላት ነበሩና
2: ድርጅቶች ነበሩት። አሁን ቀደም እኛም ቃለ መጠየቅ የጠፋባቸውን ሰዎች በሬዲዮ አማካኝነት ሚዲያ ከብዙ ቦታ ይደርሳል ብለን እናስባለንና ወይዘሮ ንጹህ ትክክል ነው። አዎ ማፈላለጉን በተመለከተ በእኛ ትብብር በመሆን እንጠይቃለን። አሁን ወይዘሮ ንጹህ አሁን የፈለግሽ ደመቀ አበራ የተባለ ባለፉት ሳምንት
7: አንተ ሁነኝ አደመቅ አበራ አንተ ሁነኝ ስሙ ነው። የአባቱ ስም አደመቅ ነው፣ የአያቱ አበራ ነው። አንተ ሁነኝ አቶ አንተ ሁነኝ
0: ጥሩ። እንግዲህ የሚያውቅ አቶ አንተሁነኝ አደመቀ አበራን የሚያውቅ የት አካባቢ? ሱዳን አካባቢ ነው የጠፋ።
7: በሱዳን አድርገው ነው የወጡ በእግራቸው ወደ እስራኤል ለመግባት እና የተለያየ ኢንፎርሜሽን ነው ያለ። ከሱዳንም አለ ይባላል፣ አላገኘሁም። እንደገና ሱዳን ደንበር ለምሳሌ እዚህ ነጋዴዎች የሚገናኙበት አካባቢ አለ የሚባል ነገር ነበር። እኛ ልናገኛቸው አልቻለም። ለምሳሌ አሁን እናንተ እንደሰጣችሁኝ አቅጣጫ ማለት ነው እዚህ አፈላላጊዎች አሉ የተባሉትን ብዙ አመቴ ነው ጠይቄ ነበረ። እነሱን ጋሻያው እነሱን ሰጠውኝ ስልኩን። ከዚያ ሁለት ጊዜ ያውም መፈላለጊያ ሁሉ ላኪልን ብለው ከላኩላቸው በኋላ ስልካቸውን ማጠፉ እነሱም ጠፉብኝ። እና እንዲሁ ነው ብዙ እየተቸገርኩ ነው ያለው። በብዙ ጊዜ ብዙ ለፍቻለሁ፣ በጣም እየጣፉ ነው ያለው።
0: እንግዲህ ቤተሰባችሁ እንደዚህ ተቋርጠው የቀሩ የጠፉ መዳረሻቸው የማይታወቅ ቤተሰቦች ካሉ አንድ ላይ ሆኑና የሆነ ሰው ወክላችሁ ለማፈላለግ እንደገና ጥረት ብታደርጉ ጥሩ ነው ብለን እናስባለን። ያሉን ስልክ ቁጥሮች ደግሞ እንልክለታለን።
2: ቃለ መጠየቅ ስናደርግለት ከሁለት ሳምንት በፊት ቃለ መጠየቅ ስናደርግ አሁን ምን አለ፣ በብዙ 30 ዓመት በላይ በሱዳን ምድር ነበረና በዶሃ የተባለች ታዳጊ ከተማ ከዛ የኛ ወደ 4 የሚሆኑ ወገኖች ነበሩ። ግን ስማቸውን አንዱ ለአንዱ አይነገርም ነበረ። 2-4 ነበሩ እኔ ጋ ብሎ ነገረንና ማንነታቸውን እናጣራለን።
7: ማንነታቸውን በዚህ እኔ ከአካሉ ደግሞ ምልክት ልሰጥ እችላለሁ። ለምሳሌ
0: ከእነሱ ጋር ተነጋገሩ። በተረፈ ግን እንደዚህ ቤተሰቦች በሙሉ
7: ስልካቸውን ላገኝ እችላለሁ? ከይቅርታ ጋር
0: እንልክሎታለን፣ እንደውሎታለን።
7: አመሰግናለሁ። መልካም ቀን።
0: መልካም ቀን። የተከበራችሁ አድማጮቻችን፣ እንግዲህ ከሰዓት በኋላው ፕሮግራማችን ስለ ተጠናቀቀ ለባልደረባችን ወርቅነሽ፣ ለቴክኒክ ባለሙያችን ሞሸ ሞሽኮቪች እናመሰግናለን። ሻያው
2: ሻያው ደጉና ሰጠኝ ዘመነ
0: ወርቅነሸቴ አራት ሆነን ነው እንግዲህ ከቴክኒክ ባለሙያችን ጋር ያስተናግድናችሁ። ምሽት ደግሞ 7 ሰዓት ላይ እንገናኛለን።
2: ምሽት 7 ሰዓት በሰላም ያገናኘን።
0: መልካም

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
0: እለቱ እንደ ዕብራውያን ዘመን አቆጣጠር ኸት በሲቫን ታብሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ሜይ 24 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እሁድ ግንቦት 16 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቴዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ይሻያው ደጉነን ያለን ዝግጅት የሳቱን ዜና ወቅታዊ ዘገባ ሳምንታ ዊ አገር ነውቅናም ቃለ ምልልሳለን ቆይታችሁኛ ጋር ይሁን። አሁን የሳቱን ዜና ሰጠኝ ዘመነ
2: አመሰግናለሁ። ሻያው አርስተ ዜና በእስራኤል እየታየ ያለው ስነ ምግባር ጉድለት የህብረተሰቡ እንደነት አደጋ ላይ የሚጥል ነው በማለት ፕሬዝዳንት ሄርጾግ አስጠነቀቁ። በሰሜን እስራኤል ኗሪዎች ላይ ህዝብላ ጥቃት መፈጸሙን አለማቋረጡ ጅግ እንዳሳሰበ እንደሆነ ተገለጸ። ሶማሊላንድ በኢየሩሳሌም ኤምባሲ ጽፈት ቤት ለመክፈት መወሰኗን 15 ሀገራት አወገዙ። አሜሪካና ኢራን ከስምምነት ለመድረስ ተቃርበዋል መባሉና በአንዳንድ ጉዳዮች መግባባታቸው መገለጹ ባለመነጋገሪያ ሆኖ እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው በእስራኤል እየታየ ያለው ስነ ምግባር ጉድለት የህብረተሰቡ እንደነት አደጋ ላይ የሚጥል ነው በማለት ፕሬዝዳንት ሄርጾግ አስጠነቀቁ። ለእስራኤል አንድነት ለሰሩ ዜጎች በኢየሩሳሌም ሽልማት በተሰጠበት ወቅት ፕሬዝዳንት ሄርጾግ ባደረጉት ንግግር በይሁዳና ሰማርያ ቀበሌዎች ለሚታዩ መጥፎ ግጭቶች እኛ ምስክሮች ነን፣ በቁጥጥር ስር በዋሉ አካላት ላይ መሳለቅም አይገባም፣ በሃይማኖቶችና ምልክቶቻቸው ላይም ጉዳት ማድረስ የለብንም። እኔ እዚህ ቁሜ የምናገረው አንድነት የሚጀምረው ከሰባዊነት የሰውን ክብር በመጠበቅ ነው። በፈጣሪ መንፈስ ሆነን መቀጠል ለወደፊት መገንባት ለምፈልገው ነገር ሁሉ መሰረትና ቅድመ ሁኔታ ነው ብለዋል ፕሬዝዳንት ሄርጾግ። የሰሜን እስራኤል ደህንነት እንደደፈረሰ መቀጠሉ የአካባቢው ኗሪዎችን በጅጉ አሳስቧል። እስራኤልና ሊባኖስ ከተኩስ አቁም ስምምነት ከደረሱ ሳምንታት ቢያልፉም የሁለቱን ሀገራት ስምምነት እውቅና ያልሰጠውና ያላከበረው ሂዝበላ ወደ ሰሜን እስራኤል ድሮኖችና ሌሎች የጦር መሳሪያዎችን በመተኮስ የአካባቢውን ሰላም እንደነሳ ይገኛል። ምንም እንኳ እስራኤል መከላከያ ሰራዊት በደቡብ ሊባኖስ ሂዝበላን የሽብር እንቅስቃሴ ለማስቆም ርምጃ እየወሰደ ቢገኝም ሂዝበላ ከቅርብ ጊዜ ወዲህ ቀላል ድሮኖችን በመተኮስ ብዙ ጉዳት እያደረሰ ይገኛል። እስራኤልና ሊባኖስ ከተኩስ አቁም ስምምነት ከደረሱ በኋላ እንኳ በሂዝበላ የድሮን ጥቃት ከአስር በላይ ወታደሮች ህይወት መስዋዕትነት ከፍለዋል። የሂዝበላ ድርጅት የሰሜን እስራኤልን ደህንነት እንዳደፈርስ የመከላከያ ሰራዊቱ በድርጅቱ ላይ ጠበቅ ያለ ወታደራዊ እርምጃ እንዲወስድ የሰሜን እስራኤል የአካባቢ መስተዳድሮች መንግስትን በተደጋጋሚ ጊዜ እየጠየቁ ይገኛሉ። ሶማሊላንድ በኢየሩሳሌም ኤምባሲ ጽፈት ቤት ለመክፈት መወሰኗን 15 ሀገራት አወገዙ። 15ቱ የአረብና ሙስሊም ሀገራት የሶማሊላንድ ውሳኔ ህጋዊ አይደለም፣ ዓለም አቀፍ ህግን ይጻረራል፣ እንዲሁም ኢየሩሳሌም ያላትን ዓለም አቀፍ ይዞታ ይጎዳል ብለዋል። ሶማሊላንድ በእስራኤል ኤምባሲ ጽፈት ቤት ለመክፈት መወሰኗን ሳውዲ አረቢያ፣ ግብጽ፣ ካታር፣ ዮርዳኖስ፣ ቱርክ፣ ፓኪስታን፣ ሶማሊያ፣ ኦማን፣ ሱዳን፣ የመንና ሊባኖስ ተቃውመዋል። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት አባል ሆና ለሶማሌላንድ ሉዓላዊነት እውቅና የሰጠች የመጀመሪያው ሀገር እስራኤል ስትሆን የሁለቱ ሀገራት ግንኙነት ከእውቅና ባለፈ ወደ ትብብር በማለፍ የኤምባሲ ጽህፈት ቤታቸውን ለመክፈት ወስነዋል። አሜሪካና ኢራን ከስምምነት ለመድረስ ተቃርበዋል መባሉና በአንዳንድ ጉዳዮች መግባባታቸው መገለጹ ባለመነጋገሪያ ሆኖ እንደቀጠለ ነው። አሜሪካና ኢራን በፓኪስታን አደራዳሪነት ከዘላቂ ስምምነትና ተኩስ አቁም ለመድረስ ለበርካታ ጊዜያት መወያየታቸው ቢገለጽም እንደ አንዳንዶቹ እንዳሁኑ ጊዜ መቀራረባቸው በጉልህ አልተነገረም። መግባባት ተደርሶበታል ተብሎ እየተነገረ ካለው ስምምነት ዋና ዋና ነጥቦቹ ጦርነቱን መጨረስ፣ ኢራን የኒውክሌር ጦር መሳሪያ እንዳትሰራ ግዳጅ መግባት፣ የተብላላው የኡራኒየም ማዕድን ከኢራን እንዲወጣ ማድረግ፣ የሆርሙዝ የባሮ ሽመጥ መከፈትና የንግድ መርከቦች ያለ ተጨማሪ ክፍያ እንዲያልፉ ማድረግ፣ አሜሪካ ይዛባት የነበረውን ገንዘብ ለኢራን መልቀቅ፣ ኢራን የነዳጅ ምርቷን በብዛት ለዓለም ገበያ ማቅረብ፣ በእስራኤልና ህዝበላ መካከል ጦርነቱ እንዲቆም ማድረግ ዋና ዋናዎቹ ናቸው ተብሏል። ይሁን እንጂ በእስራኤል ስምምነቱ ምን ያክል የኢራንን የኒውክሌር እቅድ ያስቀራል የሚለው ብዙ ስጋት ያሳደረ ነው ተብሏል። ጠቅላይ ሚኒስትር ቢንያሚን ናታንያሁም ከፕሬዝዳንት ትራምፕ ጋር በስልክ ተወያይተዋል። የኢራንን የኒውክሌር እቅድ ጉዳይም በአጽንኦት ማንሳታቸው ተገልጿል። እንዲሁም እስራኤል በሊባኖስ እርምጃ የመውሰድ ነጻነቷ የተጠበቀ እንዲሆንም ጠቅላይ ሚኒስትር ናታንያሁ ጠይቀዋል ተብሏል። የእስራኤል ባለስልጣናት ከኢየሩሳሌም እንደገለጹት ደግሞ ፕሬዝዳንት ትራምፕ የኢራንን የኒውክሌር መሳሪያ እቅድ ማስቀረትና የተብላላውን ኡራኒየም ማስወጣት ጉዳይ እንደማይተውና ከኢራን ጋር የሚፈራረሙትም የኒውክሌሩ ጉዳይ እልባት ከተሰጠው በኋላ ነው ብለዋል። የእስራኤል ካቢኔም ዛሬ ምሽት በጉዳዩ ይመክራል ተብሎ ይጠበቃል። በእንዲህ እንዳለ በስምምነቱ ዙሪያ በኢራን ከፍተኛ አመራሮች መካከል እርስ በርሳቸው የሚቃረኑ ሐሳቦች እየተሰነዘሩ ይገኛሉ። አንዳንዶች ኢራን የኒውክሌር እቅዷን አትተውም የተብላላው ኡራኒየም በኢራን እጅ ይገኛል ይቆራል ሲሉ፣ አንዳንዶች ደግሞ በድርድሩ ግስጋሴ እየታየ ነው ጦርነቱን ለማጠናቀቅና በአካባቢው መረጋጋት እንዲመጣ ለማድረግ ጥረቱ ቀጥሏል የሚሉ መግለጫዎችን እየሰጡ ይገኛሉ። በአሜሪካውና ከተማ ዋሽንግተን በሚገኘው ቤተ መንግስት የደህንነት መጠበቂያ ኬላ ጥይት ተኩስ የከፈተ አንድ ሰው በደህንነት ጥበቃ አካላት እርምጃ ተወሰደበት ተባለ። ግለሰቡ በነጩ ቤተ መንግስት ደህንነት መጠበቂያ ኬላ በነበሩ አካላት ላይ ተኩስ በከፈተበት ወቅት በደህንነት ጥበቃ አካላት ወዲያውኑ ተኩስ ተከፍቶበት ከቆሰለ በኋላ ህይወቱ አልፏል። ሌላ አልፋጅ ሰው በመካከለኛ ሁኔታ ቆስሏል ተብሏል። የጥይት ተኩስ በተከፈተበት ወቅት ፕሬዝዳንት ትራምፕ በቤተ መንግስቱ ነበሩ ተብሏል። ግለሰቡ በጸጥታ ጥበቃ አባላት ፈጣን ምላሽ እርምጃ የተወሰደበት መሆኑን ትራምፕ ገልጸዋል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል፣ ከነገ ወዲያ ማክሰኞም እንዲሁ ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 24፣ በሃይፋና አካባቢዋ 23፣ በኤርሸባና አካባቢዋ 27፣ በኤላትና አካባቢዋ 34 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ይሻየው ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ አንድ ሙዚቃ

0: አድማጮቻችን ፕሮግራማችን እንደቀጠለ ነው። ሻየው እንግዲህ ተላዩ ታይ ዘገባዎች አሉን። አሁን ትላንትም ሰሞኑንም አነጋገረ የሆነው የአሜሪካና ኢራን ስምምነት ጉዳይ ወደ መጨረሻው እየደረሰ ነው ይባላል። የእስራኤል ምላሽስ ምን ይመስላል?
1: በዋናነት እንግዲህ በሁለቱ ሀገራት በአሜሪካና በኢራን መካከል ያለው የተኩስ አቁምን በተጠናከረ በድርድር ሰላማዊ በሆነ መንገድ መፍትሄ ለመሻት በቀረበው ሐሳብ ወደ አሁን እየደረሰን ያሉ አዳዲስ ዜናዎች ሁለቱ ወገኖች እየተቀራረቡ ለመፈራረም በጣም ተቃርበዋል የሚለው ዜና ምናልባት ዛሬ ይፈራረማሉ ስምምነቱን ተብሎ ነበረ፣ ግን አይሆንም። የሚደርሰን መረጃ እንደሚያመለክተው በዋናነት የኢራን የኒውክሌር ቦምብ በተመለከተ ይህን ለጭራሹን ካልወደመ ካልፈረሰ አለያም ወደ ሶስተኛ አካል ወደ ሌላ ሀገር እንዲተላለፍ ከምልልስ ከኢራን ካልተስማማች በዚህ ዙሪያ ላይ ካልፈረመች በምንም ታመር የስምምነቱ ላይ አንፈራረምም እያሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን በተመለከተም በትናንት ማታ ጠቅላይ ሚኒስትር ቢንያሚን ናታንያሁና ትራምፕ በስልክ ተወያይተዋል። የእስራኤል ዋና ስጋት የሆነው ይህ የኒውክሌር ከባድ ጦር መሳሪያ ጣፋንታን በተመለከተ ስለሆነ ትራምፕ ምላሻቸው ይህንን ነገር ካልተስማማች ኢራን በምንም ታምር በስምምነት ሰነድ ላይ አልፈርምም ብለዋል። ይህንን የእሳቸውን አባባል ማምሻውን ቢንያሚን ናታንያሁ መግለጫ ሰጥተዋል። ይህንን ጎጂ የሆነ በጀምላ ጨራሽ የኒውክሌር ቦምብ ከኢራን ከእጅ ካልወጣ በስተቀር ምንም ጦርነቱ መቋቋም ስምምነትም መፈራረም መቋጨት የለበትም። ይህን በተመለከተ ትራምፕ ቃል ገብተውልኛ እና ያሉት እንግዲህ ይህን ይመስላል። አሁን ዛሬ አይደለም የአሜሪካ የፎክስ ቴሌቪዥን ጣቢያም የሰጠው መግለጫ ይህን የተባለውን የኢራን ያላትን አንዴ እስማማለሁ አንዴም የዩራኒየም የተሰኘ የቦምብ ንጥረ ነገሮችን በተመለከተ ከኔ እጅ መውጣት የለበትም ትላለች ኢራን። ያ ካልሆነ ስምምነት አይኖርም ነው እየተባለ ያለው።
0: ከስምምነቱ ሰነዶች ውስጥ የመጀመሪያ እንደሚባል የቀጠናው ግጭቶችን ማስቆም ነው። ያው እንግዲህ ኢራን ላይ ጦርነት ከተከፈተ በኋላ የአካባቢው ሀገራት ላይ ኢራን እየወሰደች ያለውን ጥቃት አካባቢ ሊባኖስን ጨምሮ እንዲቆም ይደረጋል ተብሏል። ሁለተኛው ደግሞ ኢራን የተያዘባትን ገንዘብ እንዲለቀቅላት ይሆናል ተብሏል። በባህር ገዳ ደግሞ ተጥሎባት የነበረው እንዲከፈት ይሆናል ተብሏል። የሆርሙዝ የባህር ወሽመጥ ደግሞ እንዲለቀቅ ማለትም አሁን እንቅስቃሴ የሌለው መርከቦች ያለ ክፍያ የሚያልፉበት ሁኔታ እንዲሆን ቀደም እንደነበረው ማለት ነው። ኢራን በአሁኑ ወቅት ያው ክፍያ እንዲከፈላት የጠየቀችበት ሁኔታ እንዲቀር የተባለበትን ሰምተናል። ገና ያልተቋጨ ነው፣ ያው ሰነዱን ነው የምንመለከተው። ሌላው የአሜሪካ በአካባቢው በተለይ ኢራን አካባቢ ባሉ ሀገራት ጦር አላት፣ ያንንም የማስወጣት ሁኔታ ይኖራል ተብሏል። ሌላው ደግሞ የኒውክሌር ድርድሩ በቀጣይ ጊዜ ነው ተባለ። ከተፈራረሙ በኋላ እስከ አንድ ወር የሚቆይ ጊዜ ውስጥ ሊደራደሩ በኒውክሌር እቅዱ፣ እዛ በኋላ ደግሞ ምናልባት የአንድ ወሩን ወደ ሁለት ወር በማድረግ መደራደር እና ኒውክሌር ቢፈራረሙ ሁለቱ ሀገራት የኒውክሌሩ ጉዳይ በሰላሳ ቀናት ውስጥ ነው። ይህን ደግሞ እስራኤልን በጣም ያሰጋ ጉዳይ ነው እና በጣም እንግዲህ ብዙ ጥያቄ የሚነሳበት ነው። እስራኤል መንግስት ምን አይነት ምላሽ ይሰጣል የሚለው እናየዋለን።
1: ይህ በዚህ እንዳለ ለእስራኤል ስጋት የሆነው በሰሜኑ በሊባኖስ በኩል ያለው በእውነት የሰሜኑ ክፍል እስራኤል ህብረተሰብ እፎይ ብሎ እየተቀመጠ አይደለም። ሌት ተቀን የማስጠንቀቂያ ያለ ሰው አውሮፕላን እየተወነጨፈ ነው። በተከታታይ የህይወት መስዋዕትነትም እየከፈልን ነው በወታደሮችም። ይህም በጣም አሳሳቢነቱን በተመለከተ አሁን የሂዝቡላ የኢራን በቅድም በግንባር ቀደም ሆኖ እስራኤልን እየተዋጋች ያለችው ኢራን ናት በሂዝቡላ ድርጅት አማካኝነት። ይህን ድርጅት በተመለከተ የተኩስ አቁምነቱን በተመለከተ አሜሪካና ኢራን በሚያደርጉት ድርድር ላይ ለምን ይሄ መገናኘት የለበትም? ራሱን ብቻው የምንመለከተው ርዕሰ ጉዳይ ነው። የእስራኤል መንግስት ከኢራን መንግስት ጋር ከሊባኖስ መንግስት ጋር በመደራደር በዚያ ላይ የተኩስ አቁም ስምምነት ተደረሰ። ባለፉት ቅርብ ቀናት ተራዝሟል የተኩስ አቁሙ። ለተጨባሪ 45 ቀናት የተኩስ አቁም ጊዜ ተሰጠው ግን ተባለ እንጂ ምን የተኩስ አቁም? ጦርነቱ ለተቀን
0: ጦርነት እየቀደ ወታደሮች እየተገደሉ የበላ ድርጅት እንደፈለገው ወደ ሰሜን እስራኤል እየተኮሰ የተኩስ አቁም ስምምነት ተብሎ መነገሩ ራሱ ትልቅ ጥያቄ የሚያስነሳ ነው።
1: በእውነት እንቆቅልሽ። ምን ጦርነት? በብዙ ሺህ የሚቆጠር የሰሜኑ ክፍለ ሀገር ነዋሪ ህዝብ በጭንቀትና በውጥረት ላይ በሚኖርበት ጊዜ ተኩስ አቁም የሚባለው ነገር በዋናነት ይህን ነገር እየመሩ ጦርነቱን እየመሩ የሚገኙት የሀያሉ አሜሪካ ፕሬዚዳንት ዶናልድ ትራምፕ ናቸው። ከጠቅላይ ሚኒስትር

0: ግድ ነው መዋጋታቸው ዞሮ ዞሮ ደግሞ ኢራን የኒውክሌር ጦር መሳሪያ ባለቤት ከሆነች በእስራኤል ብቻ ሳይሆን በአሜሪካ ላይም በአውሮፓ ላይም ስጋት እንደምትሆን ይታወቃል። እርግጣውን አውሮፓውያን በጸጥታ ተመልክተዋል። በኢራን ጉዳይ አገባንም ብለዋል። ግን አንድ ቀን ዋጋ መክፈላቸው የማይቀር ነው። በዚህም ፕሬዝዳንት ትራምፕ በጣም የተቆጡበት ሁኔታ አለ። ሌላው የሰሜን እስራኤል አሁን ሁኔታው እንዳለ ነው። ምንም የተለወጠ ነገር የለም። የተኩስ አቁም ስምምነት ተባለ። ችግሩ እንደቀጠለ ስለሆነ በጣም አሳሳቢ ነው።
1: ሰጠይ ዘመን በእንዲህ እንዳለ የእስራኤልና በአፍሪካ ቀንድ ከምትገኘው ሶማሌላንድ ጋር በቅርብ ጊዜ ነበረ። ሶማሌላንድ የሶማሊያ አዋሳኝ ራሷን የቻለች ነጻ ሀገር ነታን እውቅና ሰጠች እስራኤል ተባለ። ወደ አሁን ደግሞ የእስራኤልና የሶማሌላንድ ግንኙነታቸው በጣም ተፋፍሞ ተሟሙቆ አሁን ሶማሌላንድ ኤምባሲ ጽፈት ቤቷን በእስራኤል ዋና ከተማው በሆነችው በኢየሩሳሌም ጽፈት ቤቷን ልትከፍት ነው የሚል ዜና ሰማንና ይህን በተመለከተ በዚህ በመካከለኛው ምስራቅም ሆነ በዓለም የሚገኙ የአረብ መንግስታት የአረብ ሀገራት ምን ይላሉ?
0: የአረብ ሀገራት መሆኑ በዛ አካባቢ በምስራቅ አፍሪካ ጥቅማቸውን ማስከበር የሚፈልጉ አካላት በፍጹም የሚደግፉት አይደለም። ግን ሶማሌላንድ ከዋናዋ ሶማሊያ ከተገነጠለች በኋላ በ1990ዎቹ እዛ በኋላ ራሷን ችላ የተረጋጋች አስተዳደር ያላትና ሶማሌ እርግጥ በእርስ በርስ ጦርነት ብዙ ችግሮች በአልሸባብ ጉዳይ ቢኖርባትም ሶማሌላንድ ግን አንጻራዊ ሰላም ያላት ናት። አሁን እንግዲህ በተባበሩት መንግስታት ድርጅት አባል ከሆኑ ሀገራት መካከል እስራኤል ለሶማሌላንድ እውቅና የሰጠች ብቸኛ ሀገር ናት። አባል ከሆኑት ሌሎችም የሰጡ አሉ፣ ግን አባል ያልሆኑ እና ይሄ ትልቅ ነገር ነው። ለሶማሌላንድ የነበረውን ደስታ የነበረውን ሁኔታ አይተናል። ለእስራኤልም እዛ አካባቢ በጣም ስትራቴጂካዊ ጠቀሜታ ያለው ነው። የባህር ክልል አለው። ምስራቅ አፍሪካንም መካከለኛው ምስራቅንም ብዙ ቦታዎችንም የምትቆጣጠርበት ኢኮኖሚያዊ ጥቅም ያለው ስትራቴጂካዊ ቦታ ነው። ለጦርም በአጠቃላይ ጠናታ ቁልፍ የሆነ ቦታ ነው እና አይደለም ለእስራኤል ብቻ ሳይሆን ለኢትዮጵያ የሚጠቅም ነው። እንግዲህ እንደምናውቀው ኢትዮጵያም በሶማሌላንድ ወደብ ልትከፍት ነበር፣ ልትቀበል ነበር። ያ በሶማሌ ተቃውሞና በሌሎች ተቃውሞ ምክንያት የቀዘቀዘበት ሁኔታ ስላለ እስራኤል እዛ አካባቢ ቤዟን ካረገች መሰረቷን ከጣለች ጥሩ ነው። የኤምባሲ ጽህፈት ቤት ለመክፈት መወሰኗም በጣም ወሳኝ በሆነ ቦታ ላይ ኢየሩሳሌም ነው ምከፍት ብላ ነው ያስታወቀች። ይህን ደግሞ ወደ 15 ሀገራት ተቃውመዋል። እነዚህም ሀገራት የታወቀ ነው እስራኤልን በመቃወም ነው። በዜናም ተመልክተነዋል። ሳውዲ አረቢያም፣ ግብፅም፣ ካታር፣ ዮርዳኖስ፣ ቱርክ፣ ፓኪስታን፣ ሶማሊያ፣ ኦማን፣ ሱዳን፣ የመን፣ ሊባኖስ፣ የአፍሪካ ህብረት ራሱ ነገር ጥሩ አይደለም ብሎ የተቃወመበት፣ ሌሎች ሀገራትም የተቃወሙበት አለ። ነገር ግን ትልቁ ነገር ለእስራኤል ጥቅም ያስገኝ ነው፣ ለሶማሌላንድም ጥቅም ያስገኝ ነው። በጣም ቆንጆ ነው የምለው።
1: አዎ ሶማሌላንድ አዎ ስትራቴጂ ቁልፍ የሆነች ናት። የባህር ወደብ ያላት ለጎረቤቷ ለኢትዮጵያም ሳይቀር ያው ጥቅም የሆነች ስትራቴጂ ስልታዊ የሆነች አካባቢ መሆኗን ጠቅሰሃል እና ይህ ከሆነ ደግሞ ሶማሌላንድ ብቻ ሳይሆን እንግዲህ ወደዚህ በኢየሩሳሌም በእስራኤል ዋና ከተማ በሆነችው እንግዲህ ሌሎችም በአፍሪቃ የሚገኙ ኢትዮጵያን ጨምሮ ኤምባሲ ጽህፈት ቤታቸው ኢየሩሳሌም ቢያደርጉ ይሻላቸው ይሆናል።
0: እንደውም ኢትዮጵያ ራሱ ኤምባሲዋ ቴላቪቭ ነው። እውነት ግን ነው። ሌላው አንድ እንግዲህ የእኛ ህብረተሰብ ጉዞ በተመለከተ የሰለሞን ዘመቻ ወይም ደግሞ ሚብፃ ሽሎሞ እየተባለ የሚጠራው ከመይ 24 25 ድረስ የተካሄደው ወደ 35 ዓመታት እየሆነው ነው እና እንደው ያን ታሪካዊ ጉዞ እንዴት ታስታውሰዋለሽ? ያው ዛሬ
1: ይህማ በጣም ይገርማል። ቅርብ ጊዜ ትዝታችን ነበረና በጣም ገድል በዓለም ታሪክ የተነገረለት ታሪክ የእስራኤል ህዝብና የእስራኤል የአየር ኃይል የእስራኤል መከላከያ ሰራዊት ትልቅ ጀግና ታሪክ በታሪክ ማህደር የሰፈረለት ነውና ያኔ በሀገሬ በኢትዮጵያ የመንግስታዊ ቀውስ ተፈጠረና በሰሜኑ ክፍል የትግራይ ነጻ አውጭ ድርጅትም የደርግን ስርዓተ መንግስት ለመንግስቱ ኮሎኔል መንግስቱ ኃይለማርያም ያው በነፍስ አውጭኝነት ደግሞ በአውሮፕላን ወደ ዚምባብዌ የሄዱት

0: በዛን ጊዜ ግን የምዕራባውያን ሀገራት የአሜሪካም የእስራኤልም የስለላ ድርጅቶች ጣልቃ በመግባት በብዙ ሺህ የሚቆጠሩ የኢትዮጵያ ይሁዳውያን በአጠቃላይ አዲስ አበባ ላይ ተሰባስበው ነበረ። በዛን ጊዜ ነው እንግዲህ በእስራኤላውያን አንድ ቀንና ሌሊት ውስጥ የአየር ኃይላችን እንዲሁም የኢላል አውሮፕላኖችን ጨምሮ ይገርማል በታሪክ የሰፈረበት ሁኔታ ነው። በሚብጻ ሽለሞ በተሰኘም 14500 በላይ የሚሆኑ እስራኤላውያንን ወደ እስራኤል ያስገቡ እንደቻሉና ይህ ከዛ ከተከናወነ በሰላም የእስራኤላውያን ትውልደ ኢትዮጵያን ወደ እስራኤል በሰላም ከተሻገሩ በኋላ ነበረ በሰሜን በኩል ወደ አዲስ አበባ ወደ ኢትዮጵያና ከተማ በኃይል ሰርጎ የገቡት የተቆጣጠሩትን የኢትዮጵያን ቤተ መንግስት የኢትዮጵያን ቁልፍ ቁልፍ ቦታዎች ተቆጣጠሩ። ፒኤልኤፍ የተሰኘው የትግራይ ነጻ አውጭ ድርጅት መፈንቅለ መንግስት አደረገ እና
1: መንግስትን ገረሰሰ መንግስትን። እንግዲህ በ1991 ዓመተ ምህረት ከሜይ 25 ላይ ወይም ግንቦት 25 አካባቢ ከ35 አመታት በፊት በ36 ሰዓታት ውስጥ በ34 አውሮፕላኖች ወደ ከ14000 በላይ ኢትዮጵያ ይሁዳን የመጡበት ታሪካዊ ጉዞ ነው። በዚህ ጉዞ የመጡ ሰዎችም ብዙ ትውስት አላቸው። እንግዲህ ትውስታቸውንም ሰሞኑን እንዲያጫውቱን እናደርጋለን።
0: አዎ፣ በነገራችን ላይ በዚህ እኔም እና ሌሎችም የስራ ባልደረቦቼ እና በሬዲዮ የሬዲዮ የስርጭቱን ጊዜ ወደ ግማሽ ሰዓት አካባቢ የነበረው ብዛት በብዙ ሺህ የሚቆጠሩ ኢትዮጵያ ይሁዳውያን ወደ እስራኤል ሲገቡ ያው ሰዓት ተጨምሮለት ወደ 2 ሰዓት በቀን ወደ 2 ሰዓት የሬዲዮ ስርጭት ጀመረና እኔም ሻያው ደጉ ነፍሱ ሊማር ሰለሞን መርሻ ነፍሱ ሊማር ሌሎችም ስራ በአዳዲስ ሰራተኞች የስራቸውን የጋዜጠኝነት ስራ የጀመሩበት ጊዜ ነበረ። አዎ፣ እነ ሀና መከተ ነበሩ የተጨማመሩበት ሰራተኞች ነበሩበት የሆነበት ጊዜ ነው። እግረ መንገድ መጫወት
1: ነው እንግዲህ ሻያው ደጉ የጥንቱ የጠዋቱ እንግዲህ ለሚሳሽ ለው የነበሩትንም ተቀበልክ እኛንም ተቀበልክ ጥሩ ነው። ከሌሎች ባልደረቦች ጋር በመሆን እናመሰግናለን። እንግዲህ በዚህ ጉዞ የመጡ ትዝታቸውን እንዲያጫውቱ እናደርጋለን። እናመሰግናለን። ወደ ቀጣይ ዝግጅት እንለፍ።
0: እሺ
1: እሺ፣ እናመሰግናለን።

0: ማርሽመላ አገራችን ኢየሩሳሌም ደና
1: አገርህን ወቅ
2: ሽመላ
1: አገራችን ኢየሩሳሌም ደና አዘጋጅና አቅራቢ ይሻያው ደጎም

ክቡራትና ክቡራን አድማጮቻችን ከዚህ በመቀጠል የምናቀርበው አገርህን ኦቅ ሳምንታዊ ዝግጅት ስለ አዲስ ገብ ዩዳያን ባስመለከተም ካሁን በፊትም አቅርበን እንደነበረ የቅርብ ጊዜ ትዝታችን ስለሆነ ከዚህ ጋር በተያያዘ የእስራኤል ሀገር በታሪኳ በዋናነት ከተመሰረተችበት ጊዜ አንስቶ እስካሁን ባሳለፈችው የ78 ዓመቷ በስደት በውጭ ሀገራት የሚኖሩት ይሁዳውያን አዲስ ገቢዎች ወደ እስራኤል ሲመጡ መንግስት ተቀብሎ በሀገሪቱ እንዲለማመዱ የገንዘብና የጊዜያዊ መጠለያ ቤቶችን ይሰጣቸዋል። የእስራኤል መንግስት ከስደት ወደ እስራኤል የሚመጡት ይሁዳውያን እየተቀበለ ማስተናገድ ብቻ ሳይሆን በውጭ ሀገራትን በስደት የሚገኙትን ይሁዳውያን መልክተኞችን እየላከም አስፈላጊውን እርዳታ ያበረክትላቸው ይሰጣቸዋል። ወደ ታሪካዊቷ የአብርሃም ይስሐቅ ያዕቆብ የተስፋይቱ ምድር ሀገር እንዲመጡም ያበረታታል ይገፋፋል። ወደ እስራኤል የሚደረገው የአልያ ወደ እስራኤል የመግባት ሂደት ከቢሮክራሲው ውጣ ውረዱም ከባህል ልዩነቶችና ከኢኮኖሚ መላመድ ጋር መጋፈጥን ያጠቃልላል። አዲስ ገቢዎችም ማስተናገጃም የገንዘብ ድጎማም ሳልክሊታም የቤት ኪራይ ድጋፍ ከግብር ክፍያ ነፃ ጥቅማ ጥቅሞችና የዕብራይስ ቋንቋ መማሪያ ኡልፓን የማግኘት መብት አላቸው። በተመሳሳይ ጊዜ ቀጥተኛ የሆነውን የእስራኤላውያንን አስተሳሰብ የኑሮ ውድነትና የጤና አጠባበቅ ስርዓቱን ማወቅም ይመክራል። መብቶች ድጋፍ አዲስ ገቢዎችም በአዲስ ሀገር ለመቋቋም ለመነሻ የገንዘብ ድጋፍ የማዘጋጃ ቤት ግብር አርኖና ቅናሽ የቤት ክራይ እርዳታ ጥቅማ ጥቅሞች የማግኘት መብት አላቸው። አዲስ ገቢዎቹም በአዲስ ገቢዎች ጉዳይ ሚኒስተር በምስራ ላሊያ ክሊጣ እንዲሁም በሶክኑት አይሁዲት መስሪያ ቤት የፋይሎችን መክፈቻ እያንዳንዱ አዲስ ገቢ ማሟላት አለበት። ይህን ደግሞ ብቻውን ሳይሆን ድጋፍ እርዳታም በማድረግ ነው። የዕብራይስ ቋንቋ መማሪያም ኡልፓን ማህበራዊና የስራ ውህደትን ከነባሩ ህብረተሰብ ጋር ውህደትን ለማሳካት የቋንቋ እውቀት ወሳኝ ቁልፍ ነው። መንግስት መሰረታዊ የዕብራይስ ቋንቋ ትምህርትን በኡልፓን የቋንቋ ትምህርት ቤት ማቀፍ ውስጥ በገንዘብ ይደግፋል። የስራ ስምሪት እና ኢኮኖሚ የሙያ ስልጠና እንዲሁም የደረጃ የእውቀት ፍቃድ በሚያስፈልጋቸው ሙያዎች እንደ ሕክምና፣ ምህንድስና ወይም ሕግ የስራ መዘግየት እንዳይሆን ለማስወገድ ሲባል ወደ ሀገር ከመግባቱ በፊት ከሀገሩ ተወልዶ ካደገበት ቦታ የተማረበት የሰለጠነበት ሙያ የስራ ፍቃዶችን አስቀድሞ ወደ መድረሻው ወደ እስራኤል መስሪያ ቤቶች እንዲደርሱ ማድረግ አለበት። ወይም ደግሞ አዲስ ገቢ ወደ እስራኤል ከገባ በኋላ ነገ ይዋል ይቆይ ሳይል ፈጠን ብሎ አዲስ ገቢ ባለበት ጊዜ የሙያ ፍቃድና የምስክር ወረቀቶችን እውቅና ለማግኘት ማመልከቻ ማቅረብ አለበት። የኑሮ ውድነት በእስራኤል ውስጥ የቤት የምግብ እና የአገልግሎት ዋጋ በአንጻራዊ ሁኔታ ከፍተኛ ነው። ትክክለኛም የገንዘብ ወጪና ገቢ እቅድና ወርሃዊ የገቢ ምንጭ ደሞዝ መመደብ በመጀመሪያዎቹ ዓመታት በትክክል ለመምራት ወሳኝ መሳሪያዎች ናቸው። ያስተሳሰብ የነባሩ ህብረተሰብ አስተሳሰቡ ሜንታሊቲ እና ማህበረሰብ ቀጥተኝነት እና ሙቀት ደግነት የዕብራይስጥን ባህል በቀጥተኝነትም ዱግሪ ይሉታል አንዳንዴም መደበኛ ባልሆነ ባህሪ ይታወቃል። ለምሳሌ እንበል በባህል ልዩነት ምክንያት ስንት ልጆች አሉ
ብለዋል። ዲስከቪው ሲጠየቅ አይ ስድስት ስምንት ዘጠኝ ልጆች አሉኝ ብሎ በቀጥታ መልስ ሲገባ ብዙ ልጆች አሉት ይለፉኛል በሚል ኋላ ቀር አስተሳሰብ በቀጥታ የማይመልሱ ሰዎችም አሉ። ይህ ምናልባት መጀመሪያ ላይ ድንበር ማለፍም ሲመስሏል በትክክል አይደለም። አንድ ጥያቄ በአንድ ሰው ሲጠየቅ በቀጥታ ምላሹን መስጠት አለበት እንጂ እንደዚህ ኋላቀ ማለት የለበትም። የአዲስ ገቢዎች ኦሊም ማህበረሰቦች ከአንድ አገር የመጡ ማህበረሰቦች ወይም ከሚረዱ ድርጅቶች እንደ ነፌሽ በነፌሽ ጋር መሰለ ድርጅት መገናኘት የባህል ድንጋጤም የባህል ግጭትም በጣም ያቃልለታል። እንዲሁም ደጋፊ ማህበራዊ ትስስር ለመፍጠርም ይረዳል። አስፈላጊ አገልግሎቶችና አስፈላጊ አገልግሎቶች ለማግኘት እንዲሁም የመጓጓዣ ትራንስፖርት የጤና ፈንድ ወይም ኩፓት ሆሊም የጤና ጣቢያዎችም ሀገር ውስጥ ሲገቡ የሕክምና መድን ወይም ኢንሹራንስ የሕክምና አገልግሎቶችን ለማግኘት ከአራቱ የጤና ድርጅቶችም በአንዱ ድርጅት መመዝገብ ያስፈልጋል። የዕለት ተዕለት ኑሮ ለሕዝብ የአውቶቡስ መጓጓዣ ክፍያ ወራዊ የደንበኝነት ምዝገባ መግዛትም እንደ ራብካብ ወይም ሞቢት ያሉ መተግበሪያዎችን በመጠቀም በከተሞችና በንግድ ማዕከላት መካከል በሚደረግ ጉዞ ላይ ብዙ ጊዜ እና ገንዘብ ይቆጥብለታል። የእስራኤል ሀገር ህብረተሰብ የተገነባው ከዓለም ሀገራት ከስደት በተመለሱ ይሁዳውያን አዲስ ገቢዎች ነው። ከዛሬ 40-50 ዓመት በፊት ድሮ የመጡት በሀገሪቱ ተለማምደው ቆይተው አዲስ ገቢዎቹ ከመንግሥት ጎን ለጎን እንደ ወላጅ አባት ሆነው አዲስ ገቢዎችን እየተቀበሉ ድጋፍ ያደርጉላቸዋል። በተለይማ በሺዎቹ የሚቆጠሩ ሰራተኞችን የመቀበል ፋብሪካ፣ ኢንዱስትሪ፣ ሱፐርማርኬት ወዘተርፍ ያላቸው ባለሀብቶችን አዲስ ገቢዎችን ለስራ ይቀበሏቸዋል። ከበለጸጉት ምዕራባውያን ሀገራት እንደ አውሮፓና አሜሪካ ከመሳሰሉት የመጡ ይሁዳውያን ባለሀብቶች በሺዎች የሚቆጠሩ ሰራተኞችን ቀጥረው ያሰራሉ። ከእኛም የኢትዮጵያ ይሁዳውያን ማህበረሰብ እንዲህ ባለሀብት በብዛት ባይኖርም በጥቂት የስራ አቋቋሙ ወገኖቻችን ደግሞ አቅማቸውን የፈቀደውን ያህል ሰራተኞች እየተቀበሉ ደግሞ እንዲያቋቋሙ ያግዟቸዋል። እንዲያው በዚህ በአዲስ ገቢዎችን እና በነባሮቹ መካከል ያለውን አንድ ግንብ የጠንካራ ህብረተሰብ የድሮ የመጣም አዲስ ገቢ ሳይባባል በመረዳዳት በመደጋገፍ ነው እንግዲህ ይችን ታሪካዊት ሀገር እየገነባ ያለው። የተከበራችሁ አድማጮች ከብዙ በጥቂቱ ሀገርህን ወቅ ዝግጅት እስከዚሁ ነው።

0: የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ከአቶ ጋቢ ወርቁ ጋር ቃለ ምልልስ እናካሄዳለን። በዋናነት በሀገረ ኢትዮጵያ ቀርተው የቀሩ ወገኖችን ወደ እስራኤል ለማስመጣት ከሚታገለው ኮሚቴ ሊቀመንበር አቶ ጋቢ ወርቁ ነው እና ይህን በተመለከተ ይህ ሬዲዮ ጣቢያ በቋሚነት እዛ የቀሩባቸው በአዲስ አበባም ሆነ በጎንደር የቀሩባቸው ቤተሰቦቻቸው ሁሌ እየደወሉ እንዴት ነው ቀሩብን ባካችሁ እያሉ ይጠይቁናል እና ይህን በተመለከተም በዚህ በትግል ላይ ወገንን ለማስመጣት ከሚታገሩት መካከል አቶ ጋቢ ወርቁ ስለሆነ ይህን እንዴት አይነት ምላሽ አለ? ጋቢ ጤና ይስጥል፣ እንደምን አለ?
1: ሰላም ጤና ይስጥልኝ። እንደምናመሸ ጋሽ ሻያው፣ እንዲሁም ወንድም ሰጠኝ። አድማጮቻችን ሰላም ናችሁ ወይ?
2: ሰላም ነን። እንዴት ነህ አንተ?
1: የተመሰገነ ይሁን። ሰላም ነን። ባሉና ሳለፍነ እንዲሁም ቅዳሜ አሁን ወደ ስራ ተመልሰናል። ደስ የሚል ነው።
0: የመጀመሪያው ሸቦዋ ጦፍ የመጀመሪያው የስራ ቀን ሆነና እሁድ እና ይህን በተመለከተ እንዳው ብዛት ጥያቄ እያንዳንዳቸው ስልክ እየደወሉ እህት፣ ወንድም፣ አባት፣ እናት ተለያይተው የሚኖሩ በብዛት እዚህ እስራኤል ሀገር ያሉ ቤተሰቦቻቸው ቀሩብን፣ ምን እናድርግ እያሉ ይጠይቁናል። አሁን ስንሰማ ደግሞ የቀሩትን ወገኖችን ወደ እስራኤል መምጣት የሚችሉ ሆቅ ሀሽቡት በስደተኞች መመለሻ ወደ እስራኤል መምጣት የሚችሉ ይሁዳውያን የህግ ክነሴቱ የደነገገው ህግን የሚመለከታቸው ነው እየተባለ ስለሆነ ታሁን ቀደም ደግሞ የተለያዩ የመንግስት የካቢኔ ውሳኔዎች ተላልፈው ነበረ። እንዴት ታየዋለህ አቶ ጋቢ ወርቁ?
1: አሁን እንግዲህ በመጀመሪያ ደረጃ እጅግ በጣም አመሰግናችኋለሁ። ይህንን ጉዳይ በእውነት የህብረተሰቡ የልብ ትርታና አንገብጋቢ የሆነ ጉዳይ ነው። እዚህ ቤተሰቦች እየተሰቃዩ ከዚያም ከዛሬ ነገ ወደ እስራኤል እንገባለን ብለው በኢትዮጵያ እየተጠባበቁ የሚገኙ ወገኖቻችን እጅግ በጣም በሚያሳዝን ሁኔታ ይገኛሉ። ይህንን በተመለከተ እዚህ እስራኤል ሀገር ያለን በተለያየ የስልጣን እርከንም ያሉ ከኛ ማህበረሰብም የወጡ በክኔሴቱም ያሉ ይህን ጉዳይ በእውነት በዚህ ሶስት አመት ተኩል በተመለከተ ልብ ያላሉት ያስተዋሉት ጉዳይ ነው። ይህን በምንመለከትበት ጊዜ አሁንም በዓለም የተበተኑት ቤተ እስራኤላውያን ወደ እስራኤል እንዲመጡ የሚያስችለው ሆቅ ሀሽቡት የሚባለው በዚያ መልኩ መምጣት አለባቸው የሚል አቋም ያላቸው ሰዎች አሉ። አጠቃላይ ይህ ህግ መንፈሳዊ ወይም ደግሞ ሃይማኖታዊ ህግ አይደለም። በእስራኤል የተደነገገ ህግ ነው። ይህን ህግ በተመለከተ ሌላም ደግሞ የተደነገገ ህግ አለ በክነሴት ያው በዚያው የአንድ አመት ብልጫ ነው እንጂ ሆካ ክኒሳ የሚባል ደግሞ በዓለም ተበትነው የሚገኙ አይሁዳውያን ቤተ እስራኤላውያን ምናልባት በሃይማኖትም ይሁን ወደው ይሁን ሳይወድ ተገደው ወደ ተለያየ ሁኔታ ተገፍተው የነበሩና እነሱን ደግሞ ወደ እስራኤል ወደ አባታቸው ሃይማኖት ወደ አባታቸው ወደ አጽማቸው መመለስ እና ወደ ሀገራቸው መመለስ የሚችሉበት ሁኔታ ከሆነ ለማመቻቸት የሚል ይህም አለ። ይህን ተመርኩዞ የእስራኤል መንግስት ከመጀመሪያው አንስቶ እስካሁን ድረስ ማለት ነው፣ ሀገሪቱ ከተመሰረተች አንስቶ እስካሁን ድረስ ይህንን በተመለከተ የእስራኤል መንግስት ውሳኔ እየወሰነ ወደ እስራኤል ሀገር እንዲመጡ ከፍተኛውን ስራ ሲሰራ ቆይቷል። በዚህ ሶስት አመት ተኩል ግን ሁሉ ነገር የተዘጋጋ ሆኗል። አንደኛ ጦርነት ይላሉ አንዳንዶች፣ ግን ይህ አይደለም። በሌሎች ሀገሮች እየመጡ ነው። ለምሳሌ በ2025 ከ53,000 በላይ የሚሆኑ አይሁዳውያን ወደ እስራኤል ገብተዋል። ጦርነት ነበረ፣ የሚያግደው ነገር አልነበር። በተለያዩ ሀገሮች ከኢትዮጵያ ግን አንድ ሰው እየመጣ የለም።
2: የተወሰኑ የመጡ አሉ፣ በሆቅ ሀሽቡት አማካኝነት ባለፈው ሳምንትም ራሱ የመጡ የተወሰኑ አሉ።
1: በትክክል እነሱ ያው በጣት የሚቆጠሩ ናቸው። በሁለት እጃችንም መቁጠር እንችላለን ማለት ነው። ስለዚህ አሁን እኛ የምንለው ዋናው ነገር ምንድን ነው? በሺ የሚቆጠሩ እየተጠባበቁ ቤተሰቦች ከዚህ መጠው 90% የሚሆኑ የቤተሰብ አባላት የአንደኛ ደረጃ ቤተሰብ የሚባሉት እዚህ እስራኤል ሀገር መጥተው ማለትም እናት፣ አባት፣ እህት፣ ወንድም፣ ልጅ እዚህ መጥተው የእስራኤል ዳር ደንበርን እያስከበሩ እየተዋጉ እየተፋለሙ ያሉ ቤተሰቦቻቸው እህት ወንድማቸው ግን በኢትዮጵያ ውስጥ እየተሰቃዩ አሁንም የሚገኙ አሉ።
2: ጋቢ አሁን ችግሩን እናውቀዋለን፣ ሁሉም ያውቀዋል። አንተም በዚህ ዙሪያ ብዙ ትግል የምታደርግ ነህ። ባለፉት ጊዜያት ስንጠይቅ አንተም ካንተ ጋር ደግሞ አብረው ሊሄዱ የነበሩ ወይም ደግሞ ለየብቻም ሄዱ አቶ አዱኛ ዳምጤም የሚመሩት በየራሳችን መንገድ እንሄዳለን እንታገላለን ብላችሁ ምን ውጤት ደረሳችሁ? እናንተ ምን ውጤት ደረሳችሁ? እስካሁን ምን ምላሽ ተሰጣችሁ? ማን እንጠይቃችሁ? ችግሩን ሁሉም ያውቀዋል። አሁን በማምጣቱ ረገድ የነበሩ ችግሮችን ለመቅረፍ እስከ የት ተጉዛችኋል? ምን ቃል ተገባላችሁ? ወይስ አሁን እንዲህ ተስፋ የሌለው ነው ለጊዜው?
1: አንደኛ ተስፋ አለው። ሁላችሁም እንደምታስታውሱት ከጦርነቱ በፊት ወደ ኢትዮጵያ ምንጭ ነበር። በጎንደርና በአዲስ አበባ ያሉትን ማይቻለው ከዛም በኋላ ተመልሰን ያደረግነው ነገር ቢኖር በክነሴት ውይይት አካሄደን ከዛ በኋላ የከፍተኛው ፍርድ ቤት ይህንን ጉዳይ እንዲመለከት፣ ምክንያቱም መንግስት የወሰነው ውሳኔ አለ፣ ያ ውሳኔ ተግባራዊ አልሆነም። ተግባራዊ ባለመሆኑ መንግስት ህጋዊ ውሳኔዎችን ወስኖ ይህኛው መንግስት ይሁን ከዚህ በፊት የነበረው መንግስት ከወሰነ ይህኛው መንግስትም ተግባራዊ የማድረግ ግዴታ አለበት። ያም ባለማድረጉ ምክንያት ወደ ከፍተኛው ፍርድ ቤት ለመሄድ ተገደናል ማለት ነው። ስለዚህ ባለፈው ሁለት ወር አንድ ወር አካባቢ ላይ ወደ ከፍተኛው ፍርድ ቤት ይህንን የወገኖቻችን ጉዳይ በተለይ በውሳኔ ቁጥር 713 በ28 11ኛ ወር 2021 የተወሰነው ውሳኔ 3000 ወገኖቻችን መጥተው ከዚያ ግን ያን መስፈርት የሚያሟሉ ያን ህግ የሚመለከታቸውና መምጣት የሚገባቸው በውሳኔው መሰረት ሳይመጡ ቀርተዋል። ስለዚህ ይህ እነሱን በመጀመሪያ ደረጃ መመልከት አለበት በሚል ወደ ከፍተኛው ፍርድ ቤት ይህን ቀርቧል ማለት ነው። አሁን መንግስት ይህን በተመለከተ መልስ መስጠት አለበት። ያን መልስ እየተጠባበቅን ነው ያለ ነው።
0: ሚያጣራ ጋቢ አሁን እንደዚህ የሚለው ሁሌን ሰማለን። 2015 ዓመተ ምህረት ላይ የካቢኔ ውሳኔ እንደገና 2021 ዓመተ ምህረት የመንግስት ውሳኔ በቁጥር እንዲህ እንዲህ ይህን ያህል እንዲመጡ ውሳኔ ተላለፋል። በውህደት በቤተሰባዊ በይሁድነታቸውም ሳይሆን የይሁዳውያን ዘመዶች ቅርብ ዘመዶች የሆኑ ተጣርቶ ምሳዳፕንም የእስራኤሉ የሀገር ውስጥ አስተዳደር ሚኒስተር አጣርቶ ምን ያህል ሰዎች እንዲመጡ ሰነዱን መዝገብ አዘጋጅቶ አቅርቧል ወይ? እንዴት ተያለ ሁኔታ?
1: ትልቁ ችግራችን አሁን በእውነት ካሸሻያው ያነሳው ነገር ይህ ትልቁ ችግራችን በዚህ ሶስት ዓመት ተኩል ላይ ያለን ትልቁ ችግር አንደኛ የቅሊጣው ሚኒስትር የአዲስ ገቢዎች ጉዳይ ሚኒስትር ኦፊር ሶፌር የሚባለውና የእኛዎችም በጥምር መንግስት ውስጥ ያሉ ከኛ አብራክ ይወጡም አሉ። ይህን በተመለከተ ማቅረብ የሚገባቸው ለመንግስት ይህን ጥያቄ ማቅረብ የሚገባቸውን አናቀርብም በማለት ተቀምጠው ያሉበት ሁኔታ ነው ያለ። ሁልጊዜም በዚህ ላይ ውይይት በምናደርግበት ጊዜ እባካችሁም በጀት ከመመደቡ በፊት በተለይ በበጀት ምክንያት ተቋርጦ የቀሩ ወገኖቻችን አሉ፣ እባካችሁም ቢያንስ እንኳን ጥያቄውን አቅርቡ ብለን ስንጠይቃቸው እያፌዙብን ያለ እዚህ ያለው ወገን እያለቀሰ ያለውን እየተመለከቱ በዚህ ላይ ምንም ነገር መስራት ያልፈለጉ የቅሊጣው ሚኒስተር የሚለው ምንድን ነው? ቢያንስ 80 የክነሴት አባላት ካልደገፉት ከኢትዮጵያ ያሉ ይሁዲዎችን ወደ እስራኤል ሀገር ለማምጣት ጥያቄ እንኳን አላቀርብም ብሎ የተቀመጠበት ሁኔታ ነው ያለ። በሌላ በኩል ደግሞ ባለፈው ወደ አራት ወር አካባቢ ህንድ ወደ እስራኤል ሀገር እንዲመጡ 6000 የምናሴ ትውልድ ከዚያ ዘር ሀረግ እንመዘዛለን ብለው
0: ምናሼ የሚባሉ
1: ብኔ ምናሼ በመባል ነው የሚታወቁት። እነሱ ሆካሽቡት አይመለከታቸውም፣ ሆካክኒስታም አይመለከታቸውም። በአጠቃላይ ግን መንግስት በዚህ ላይ ውሳኔ ወስኖ ግን እነሱ እንዲመጡ አድርጓል። ከዚህ ላይ አንዳንድ ሰዎች እየተነሱ አሁንም በክነሴት ውስጥ ያሉም የእኛ ከኛ አብራክ ይወጡም በኮካሽቡት ነው እንጂ መምጣት ያለበት እንዴት በዚህ ይመጣል ይላሉ።
2: ይህን በተመለከተ አሁንም
1: አንደዚችን ላስተካከል ይህንም በተመለከተ ግን እነዚህኞች በሆካሽቡት ሳይሆን እንደዚሁ በመንግስት ውሳኔ ሲመጡ ግን የተነፈሰ ሰው አልነበረም። ስለዚህ አሁን ትልቁ ችግራችንም እኛ ወደኛ ማህበረሰብ ከገባንና ካየን ችግሩም ያለ ከኛ ውስጥ ነው። ይህም ትልቁ ችግር አለ። ይህን መፍታት ከቻልን ሌላውን በሙሉ መፍታት እንችላለን።
0: ለጋቢ አብጋብራክ ማህበረሰባችን አብራክ ስትል አሉ የክነናቃቸው የክነሴት አባላት ዶክተር ጸጋ መላኩ ፕሪና ሸቴ እንደገናም የክነሴት አባል ሙሸ ሰለሞን ናቸው ማህበረሰባችን የክነሴት አባላት ናቸው። ግን ይህንን የውሳኔ አስፈጻሚ ማን ነው? ካቢኔ ሚኒስትሮች ናቸው አይደል? ወሳኞች ናቸው። በግህግና በርግጥ ህግን በተመለከተ እንዳልከው የምሳለቅ ጣታሊያ ቢያንስ ከመቶ 20 የክነሴት አባላት መካከል 80ዎቹ የድግድጋፍ ማጽደቅ አለባቸው።
2: 80ም ለማስፈልገ ነው።
0: አዎ ያስፈልገ 80 እንዲሆን ይወሰኑ ማን እንደሆነ የካቢኔ ሚኒስተር ናቸው። እሳቸው ይሄንን በቀጣይነት እሳቸው እንጠይቃቸዋለን። ሳቸውም እንጠይቃለን እንደ ጋዜጠኛ። አሁን ላይ ሆነን ያለው ችግር መፍትሄ ለመሻት የተመዘገቡ ሰዎች ወደ እስራኤል እንዲመጡ ከቤተሰቦቻቸው ጋር እንዳልከው አዎ በጦርነት ተዋጊ ወታደሮቹ ነው በቋሚነት የሚያገለግሉ በምሉ የሚያገለግሉ በመደበኛ ውትድርና የሚያገለግሉ አሉ። ከቤተሰቦቻቸው ከወላጆቻቸው ከእህት ወንድሞቻቸው ተለያይተው በመከላከያ ሰራዊታችን የሚያገለግሉ እንዳሉ እናውቃለንና ይህንን በተመለከተ እንግዲህ እንዴት ነው?
2: አዎ ይህንን በተመለከተ እንድትመልስልን እንድታጠቃለው እንፈልጋለን። ሌላ ድማጭ ስላለን ነው። አንተ አሁን ለከፍተኛው ፍርድ ቤት አመልክተናል ብላል። ከዛስ የእናንተ እንቅስቃሴ የሚያደርግ አንድ አካል ነው። ምን ታቅዷል?
1: በተከል እንግዲህ በአጠቃላይ ከተይ ደግሞ ጋሽሻ ያው ያነሳችሁት ነገር በተመለከተ በተለየኛ ከኛ አብራክ ብየስል ምንድን ነው ከጥምር መንግስት ውስጥ ያሉ ወንድሞቻችን እህቶቻችን ማለቴ ነው። ማለትም በጥምር መንግስት ውስጥ ወሳኙ ክፍል ወሳኙ አካል መንግስት ነው። በጥምር መንግስት ውስጥ ያሉ ደግሞ ዶክተር ጸጋ የክነሴት አባል ዶክተር ጸጋ መላኩና የክነሴት አባል ሞሸ ሰለሞን ናቸው። ሁለቱ ይህንን በተመለከተ ጥያቄ ማቅረብ ይችሉ ነበር፣ አላቀረቡም። ይህ ሀቅ ነው። የምንም ሸፋፍነ ነው የምንሄደው ነገር አይደለም። ይህን በተመለከተ እነሱ ማቅረብ ይችሉ ነበር። የክነሴት አባል ፕኒና ታምኖ ሸቴ ተቀናቃኝ ፓርቲ ውስጥ ነው ያሉት። እነሱ የመወሰን አቅም የላቸውም። ስለዚህ ሁሉንም ነገር በየቦታው ብናስቀምጠው ግልጽ እንዲሆን በማለት ነው። ስለዚህ አሁን እኛ በተለይ አሁን ያለው እኛም ወደ ከፍተኛው ፍርድ ቤት የሄድንበት ዋነኛው ምክንያት ከዚህ በፊትም ይህ አይነት ስራ ሲሰራ ነበር። በነገራችን ላይ ሚኒስትሮች ብቻ ሳይሆን ከዚህ በፊትም እንደምታስታውሱት በ2015 የክነሴት አባል ዶክተር አብርሃም ንጉሴ በክነሴት በነበረበት ጊዜ ያኔ የሚኒስትር አልነበረም፣ የክነሴት አባል ነው የነበረ። ግን ግፊቱን ያደረገው የክነሴት አባል ሆኖ ነው። እንዲሁም ዳቪድ አምሳለምን የክነሴት አባል እሱን በአንድ ላይ በመያዝ ሁለቶች ግፊት አድርገው እንደውም ውሳኔ እንዲወሰንና ወገኖቻችን እንዲመጡ አደረጉ። ግዴታ ሚኒስተር መሆን አይጠበቀባቸውም ነበር። እንደውም የክነሴት አባል ነው ግፊቱን ማድረግ የነበረበት። ስለዚህ አድርገውታል። እዚህ ላይ አሁን ተኛ ትልቁ ችግር የመጣው ምንድን ነው? የፍላጎት ጉዳይ ነው።
2: ጥሩ ጊዜ እነሱን በተመለከተ እንጠይቃለን።
0: አዎ ለማጠቃለል አሁን የተነሳ በዛሬ በቀኑ ከአድማጮች ጋር ባደረግነው ውይይት አንድ አድማጭ ያነሱት ሀሳብ አለ። የክነሴት አባል ዶክተር ጸጋ መላኩ የራባናት ቀሳውስትን በመሰብሰብ በዚህ በኢትዮጵያ የቀሩ ወገኖችን በተመለከተ የእስራኤል መንግስት የካቢኔ ሚኒስትሮች የያዙት አቋም ያው ቅድም የተነሳነበት ሆካሽቡት የሚለው የህግ ከስደት መመለሻ ህግ የሚመለከታቸው ነው የሚል መግለጫ እንደሰጠች ነው አድማጫው የተናገረችው። የክነሴት አባል ጸጋመላ እሷ ጋርም አሁን ቃለ መጠይቅ ለማድረግ ሞክረን ነበር። ዛሬ ካልሆነም በነገ እንጠይቃለን። እሺ
2: አዎ አልተመቻተም ምላሽ እንድሰጠን። ሌላው ደግሞ አቶ አዱኛ ዳምጤም እንዳንተ እንቅስቀሳ የሚያደርግ ነው ዛሬ መቸኝም ብሏል። ባጭሩ እንደው በአንድ ደቂቃ አጠቃልልልን።
1: በአጠቃላይ በአንድ ደቂቃ እኔ የምለው ምንድን ነው በኢትዮጵያ አሁን የሚጠባበቁት ቤተሰቦቻቸው በሆካክ የሚሳመጥተው በሆካ ሽቡት ካልሆነ በሩ ይዘጋ የማለት ሁኔታ ካልሆነ በስተቀር እዚያ ያሉ የሚጠባበቁ ወገኖቻችን ሆካ ሽቡትነን መስፈርቱን የማያሟሉት ይመጣሉ ብሎ የሚያስብ ሰው ካለ ይሄ ማፌዝ እንደሆነ ህዝቡ መረዳት አለበት። ምክንያቱም እኛ ፎካሽውትን የሚያሟሉ ቢሆን ትግል አስፈልግም። ወገኖቻችን ቀጥታ ልክ ባለም እንደሚመጣው ወገናችን በሙሉ መምጣት ይችላል ነበር። እነዚህ ግን አሁን በእስራኤል ቅድምም እንደተጠቀስኩት ይሄ መንፈሳዊ ወይም ደግሞ ሃይማኖታዊ ህግ ባለመሆኑ ሰዎቹ እንደፈለጉ
2: እዚህ መሻር ይቻላል ህግንና ማምጣት ይቻላል ነው የምትለን?
1: በትክክል ዛሬ ቢፈልጉ መንግስት ቢፈልግና ግፊት ቢኖር ዛሬ በኢትዮጵያ የቀሩ ወገኖቻችን በሆካሽቡት ይምጡ ብሎ ውሳኔ ወስኖ ማምጣት ይቻላል። ይሄው አሁን እኮ በትግራይ በኩል እንቅስቃሴ እየተደረገ ነው። ይፈልጉ እኮ ማድረግ ይቻላል።
2: አቢ ታለን ጊዜ እንግዲህ
0: ይሁድ ምሽፋሃ የቤተሰብ ውህደት በይሁድነቱን ሳይሆንም በይሁድነታቸውም ሳይሆን የይሁዳውያን ቤተዘመዶች የሆኑ ግን በቤተሰባዊ ውህደት ከሰባዊ አመለካከት እንዲመጡ በሚል በሺዎች የሚቆጠሩ መጥተዋል አይደለም እንዴ?
1: በተግግል ስለዚህ ሁሉንም ኮብ ሆካሽቡት ማምጣት ይችላል ነበር። የውሳኔው ጉዳይ ነው። ውሳኔውን ቢወስኑትና ይሄን እናደርጋለን ቢባል ማድረግ ይችላል ነበር። ግን እኛ አሁን ምን ነው ምንድነው ቢሆንም በመንግስት ውሳኔ እንዲመጡ ግፊት ቢደረግ ራሱ ማምጣት ይችላል ነበር።
2: የእናንተንም እንቅስቀሳ የእናንተንም እንቅስቀሳ ለወደፊት እና ያለን ሌሎች አሁን የሚመለከታቸውን ክነሴት አባላትም እንጠይቃለን። እናመሰግናለን ጋቢ።
1: እናመሰግናለን። መልካም ምሽት ይሁንላችሁ። በጣም ነው ማመሰግናችሁ።
2: አሁን ደግሞ ከአቶ አላምረው ጌጡ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ አላምረው።
3: ጤና ይስጥልኝ፣ እንደምን ዋላችሁ?
2: እኛ ደህና ነን። እስቲ እንግዲህ እርሶን ሀሳብ ደግሞ እንስማ።
3: መልካም እንግዲህ በዚህ ሀገር አንቱ የለም ክብር ምስጋና የሆነው ግን ከበሬታው ክብር ነው። እንግዲህ ለአንተም ሆነ ለጋሽ ሻያው ለወርቅነሽም ሆነ ለጋሽ ራሚ ለብዙ ላይቸውም ሆነ ለ
2: ያውሉ
3: በዚህ ለሰራተኞች በሙሉ ማመስገን ወዳለሁ። እንግዲህ እንደምታዩት ይሄው አሁን ስትነጋገሩት የበለጠ እኔም እናገረው የለኝም። መቼም ሁሉ ጊዜ በእኛ ላይ ምክንያት መብዛት መላው መብዛት ሰው መቼም እንግዲህ ሰው ሆኖ ተፈጥሮ መታየት እንግዲህ ሁሉ ጊዜ መላ መብዛት ሁሉ ጊዜ መላ መፈጠር ሁሉ ጊዜ ብንመጣም እኮ ይሄው በሀገሪቱ ህገ ደንብ በሞት እየተሰለፉ ልጆቻችን ወንድሞቻችን ሞተው ድነው ለሀገሪቱ በዚህ ቀደም ሆነው እንዳቆዩት ከመጣነን አንስተን ይሄው እየተሞተ እየተዳነ ሀገሪቱ እየተጠበቀች ሀገሪቱ እየተከበረች ይገኛል። ግን ሁልጊዜ ቀጠሮ ሁልጊዜ በዚህ ሲሉት በዚህ ራስ በራሱ የኛው ስም እየቀያየሩ ይሄ ነው የሚባል ነገር አለ። ግን ይሁዲ ነው መጥቶ ተምሮ በወልፋን በሃይማኖት መጥቶ አገሩን ተመሳስሎ የሚቀመጥ ነው በአገሪቱ መስሎ ሲሞት ሙቶ ሲድንድኖ ነው የሚለው። ግን ምክንያቴን ያህል ፈጠራ እንግዲህ ከዘንድሮ ወዲያ የምታዩት ነው። እንኳንስ ኢትዮጵያ ላይ ከዚህ ኑሮ ሰው እየጠፋ ሰው እየሞተ ሰው እያለቀ ነው። በኢትዮጵያም ደግሞ የምታዩት ይሄ አዋጅን በጀሮ ነው። ሰው በሚሊዮን ነጥብ 2.3 አንድ ሰው እየተገዛ ያንም ተቀብለው ደግሞ ሰውየውን ሳይመልሱት እያመጡ እየገለው ተደጃፉ ላይ ጥለውት እየሄዱ ነው። ብዙ ችግር ነው ያለ በኢትዮጵያ በዘመዶቻችን ላይ ያለ ችግር። ዛሬ ራባቸው ጠማቸው ብለን እናስብ በነበረው እንኳ እናስብ ነበር። ዛሬ ግን ሞት ዛሬ ያላሰብነው ነገር ከዚህ መታወት እንግዲህ ገቢ ምንጩ መታወት ነው። ከዚያ ደግሞ እኛ እዚህ እየበጨቅን እንሰድላቸው ነበር። አሁን ግን አንያውን ይባስብለው ሞት ነው የታዘዘባቸው። አዲያ በዚህ መሃል እንግዲህ መንግስትስ ቢሆን ሮሮ ቢያረግላቸው ሮሮ ቢያረግልን ምን አለ?
0: አቶ አላምረው የኔ ማበረሰባችን ልዩነት ያለ ይመስለኛል። ይቅርታ ለምን እንደ ቤተሰብ ተለያይቶ ወላጆች እዛ ወይም ልጆች እዚህ ሁደው ተለያይተው ቤተሰብ እህት ወንድም አልባ አሳልፈንዋል። ምን አይነት ናፍቆትና ስስት እንደነበረን በሱዳን በኩል የመጣን ቀርተው ቤተሰቦቻችን እንዴት አይነት ናፍቆት እንዴት አይነት ችግር ነበረ በአዲስ ሀገር ላይ ሆነን። አሁን ባለን ልዩነት አለን። ለነዚህ እያለቀሱ ናቸው። በዛ ቀርተውባቸዋል። በጎንደር በአዲስ አበባ የቀሩ ወገኖች ቀርተዋልና አፍጋና ሰላማዊ ሲወጣ የነባሮቹም ሆነ ወደ አሁን ወደ በአንድ ላይ መውጣት አለብን። ቀደም ሲል በመጣንበት ጊዜ የስግድ አመት ባለም ሲከበር የሙታን መታሰቢያ ሲከበር ሁሉ መውጣት ሲገባ ልዩነት አለ። ገብቶሃል አላምረው? በጋራ በጋራ ማሰብ አለብን። በአንድነት እንሰብ በአንድነት እንታገል ለማለት ፈልጌ ነው።
2: ትልቅ ነጥብ ነው።
0: ሳስቸ ከሆነ ይቅርታ።
3: ልጅ ተወልዶ ወይም ሁለት ልጅ ተወልዶ አንዱ ክፉ ይሆናል አንዱ በጎ ይሆናል፣ ወይም ጨርሶ ያምራል ወይም ጨርሶ ይበላሻል። ስለዚህማ እኔ 2006 ነው የመጣሁ እዚች ሀገር ስገባ። ከዚያ አንስቶ ብዙ እህቶቻችን ብዙ ወንድሞቻችን ብዙ ዘመዶቻችን ቀርተው ከዚያ ሽቢጣ በተባለ ቁጥር ጋሽ አብርሃም በሰላም ይመልሰው ልቡ አይደንግጥ እንጂ ከዚያ የተነሳ ስወጣ ነው ምንወር። ሁለተኛ ጋሽ ጋዲ ደግሞ ይኸው ተተክቶ በእውነት ልጅ ውጣለት
0: ባጭሩ የስማበት ነው።
3: እሱ ነው የሚያንቀሳቅሳት ለህብረተሰቡ አንዳንድ እያለ ቢዘገይም ምን ቢልም እሱ ነው የሚያንቀሳቅሰን። ግን የሚወጣው ሰው እንግዲህ እኩሉ በሻማ እኩሉ በዳባ የመጣለት ረምን አባቱ ይላል። የቀረበት ሁልጊዜ ሲጮህ ሲያለቅስ ሲገፋ ሲገፈተር ምታዩት እንግዲህ ሽቢጣን ነገር ምታዩት ነው። ያው የተናደደ አንዱን ሲያረግ ወይም ይገፋል ወይም
0: ሲነጋገር ቀሳውስታን ከሁሉሽ ጋር እሺ አቶ አላምረው ስኬታማ ውጤታማ እንዲሆን ከእድሜ ባለጸጎች ከሃይማኖት መሪዎች ከቀሳውስት ከራባናት ጋር መነጋገር በአንድነት መታገል ነው የሚያስፈልግያስባለውና እናመሰግናለን አቶ አላምረው ጌቱ። እሺ የተከበራችሁ አድማጮቻችን ልክ 8 ሰዓት ፕሮግራማችን ላይ ተጠናቀቀ። አስተናጋጆች እኔ ሻያው ደጉና
2: ሰጠኝ ዘመነና ነገ 6 ሰዓት እንገናኛለን።
0: የቴክኒክ ባለሙያ
2: ሮኔ እንዳን
0: ተከክል መልካም ለሊት 6 ሰዓት ላይ እንገናኝ። በሰላም በተናደሩ።